0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ቫቭ በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 17 ቀን 2026

0: ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 7 ቀን 2019 ዓ.ም ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። በወቅታዊ ጉዳዮችም እንወያያለን። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
1: አመሰግናለሁ። ወርቅነሽ አርዕስተ ዜና። እስራኤልና ሞሮኮ ግንኙነታቸውን የበለጠ ለማጠናከር መወያየታቸው ተገለጸ። በአረብ እስራኤላውያን ያለው አምባጓሮ እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ ከፋርስ ባለስልጣናት መሪዎች ጋር ሰሞኑን እንደሚገናኙ ተገለጸ። አሜሪካውያን መልእክተኞች በያዝነው ሳምንት በኡማን ከሁቲሞች ባለስልጣናት ጋር ተገናኝተው ተወያዩ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። እስራኤልና ሞሮኮ ግንኙነታቸውን የበለጠ ለማጠናከር መወያየታቸው ተገለጸ። ሁለቱ ሀገራት በተለይ በዲፕሎማሲ ዘርፍ ያላቸውን ግንኙነት አሁን ካለው የበለጠ በማጠናከር አምባሳደር በሁለቱም ሀገር በመክፈት የራሳቸውን የቻለ በአምባሳደር ደረጃ ግንኙነታቸውን ለማሳደግ መስማማታቸውን ተገልጿል። የእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር በኒውዮርክ ከሞሮኮ የውጭ ጉዳይ ሚኒስትር ናሰር በሪታ ከተባበሩት መንግስታት የአሜሪካ አምባሳደር ጋር በመሆን ሶስቱም ተገናኝተው መወያየታቸው ተዘግቧል። ወደኋላ አካባቢም የውጭ ጉዳይ ሚኒስትር ጊዶን ሳርና የሞሮኮ የውጭ ጉዳይ ሚኒስትር ናሰር ፊት ለፊት ተገናኝተው እንደተወያዩና በሁለቱ ሀገራት ያለውን ግንኙነት የበለጠ ለማጠናከር ብሎም የበረራ ቀናትን በመጨመር በቀጥታ ሞሮኮ እስራኤል በረራ ሰዓቶችና ቀኖችን ለማጨመር መወነጋገራቸውም ተገልጿል። በቅርቡም የበለጠ ግንኙነት እንዲኖር አንደኛው ከፍተኛ ባለስልጣናት ወደ አንደኛው ሀገር የመጡ ጉብኝት እንደሚያደርጉም ጨምረው ተስማምተዋል ተብሏል። በአረብ እስራኤላውያን ያለው አምባጓሮ እንደቀጠለ ሲሆን በትናንትናው ዕለት በጁልጁልያ ከመከላከያ ሰራዊት የተሰረቀ ሚሳኤል ትክሻ ላይ የሚተኮስ ሚሳኤል ወደ አንድ የመኖሪያ ህንፃ መተኮስ ተገልጿል። በዚህ ህንፃ የሚኖረውም የከተማ ወንበዴ እየተባለ የሚጠራው በስም ሀራሪ እየተባለ የሚጠራው በመኖሪያ ቤቱ ህንፃ ላይ እንደሆን ተገዝቧል። ቃል አቀባያችን ሀዳስ ግሪንበርግ እንዳስታወቀችን ፖሊስ አካባቢውን በመፈተሽ ማን ይህን እንዳደረገ እየመረመረ ይገኛል። እስካሁን ድረስ ግን ፍንጭ ሊገኝ አለመቻሉ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ከፋርስ ባለስልጣናት መሪዎች ጋር ሰሞኑን ተገናኝተው እንደሚወያዩ ተገለጸ። በሚቀጥለው ሳምንት ማክሰኞ ፕሬዚዳንቱ ከኢራን ጋር ያለውን ጦርነት በማስመልከት ከፋርስ ባለስልጣናት ሀገራት መሪዎችና ከፍተኛ ባለስልጣናት ጋር ተገናኝተው እንደሚወያዩ አስታውቀዋል። በሚቀጥለው ሳምንት በኒውዮርክ በተባበሩት መንግስታት አመታዊ ጉባኤ ላይ እንደሚሳተፉ የተገለጸ ሲሆን በዚህ ጉባኤ ውስጥም ከተለያዩ ከፍተኛ ባለስልጣናትና የሀገር መሪ ጋር ተገናኝተው እንደሚወያዩ ተገልጿል። ከእነዚህ ውስጥም የሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኩዌትና የኦማን ከፍተኛ ባለስልጣናት ጋር እንደሆን ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁም በዚህ አመታዊ ጉባኤ እንደሚገኙ የተገለጸ ሲሆን እሳቸውም ከፕሬዚዳንት ዶናልድ ጋር ተገናኝተው ለመወያየት ፍላጎት እንዳላቸው ሀሳብ አቅርበዋል። በፕሬዚዳንቱ በኩል እስካሁን ድረስ የተሰጠ ምላሽ እንደሌለ የጠቅላይ ሚኒስትር ቢሮ አስታውቃል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ ከኢራን ጋር ያለውን ጦርነት በቅርቡ እንደሚገባደድ አስታውቋል። በካሎሪና ሰሜናዊ ክፍል እንደደረሱ ከጋዜጠኞች ጋር በነበራቸው ቆይታ ለተጠየቁ ጥያቄ ሲመልሱ ኢራን ለስምምነት ላይ ለመድረስ ፍላጎት እንዳላትና ወደ ጠረጴዛ ዙሪያ በመዞር ውይይት እንድናደርግ ጥያቄ አቅርባለች። ይህን ወደፊት የምናየው ጉዳይ ነው። ዞሮ ዞሮ ግን ከተወሰነ ጊዜ በኋላ በቅርብ ጊዜ ጦርነቱ እንደሚቆም እናያለን ሲሉ ፕሬዚዳንቱ መናገራቸው ተገልጿል። አሜሪካውያን መልእክተኞች በያዝነው ሳምንት በኡማን ከሁቴም ባለስልጣናት ጋር ተገናኝተው መነጋገራቸው ተገልጿል። ሮይተርስ የተሰኘው ጋዜጣ እንዳስታወቀው አሜሪካውያን መልእክተኞች ከሁቴሞች መሪ ወይም ኃላፊ ጋር ተገናኝተው እንደተወያዩና ውይይቱን በአሜሪካ ኤምባሲ በማስኬት በሚገኘው የአሜሪካ ኤምባሲ አጥር ግቢ ውስጥ እንደነበር ተገልጿል። ሁቴሞች እንዳስታወቁትም ከአሜሪካ ጋር በተደረሰው የተኩስ አቁም ስምምነት ምክንያት ስምምነቱን እንደሚያከብሩና በተለይ በዚህ በአሜሪካውያን መርከቦች ላይም ጥቃት እንደማያደርሱ የገቡትን ቃል እንደሚጠብቁ አስተውቋል። የእስራኤል መርከቦች ላይም ጥቃት እንደማያደርሱ ሲገልጹ በተለይ ከሳውዲ አረቢያ መርከቦች ላይ ግን ጥቃት ማድረሳቸውን እንደሚቀጥሉ ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት በዚህ ጉዳይም በተጠይቆ ምንም አይነት ማስተባበያ መልስ አለመስጠቱ ተገልጿል። የኒውዮርክ ከንቲባ የእስራኤል ጠቅላይ ሚኒስትር ኒውዮርክ በሚመጡበት ሰዓት በሚደረገው ሰላማዊ ሰልፍ አልሳተፍም ሲሉ መናገራቸው ተገለጸ። እንደሚታወቀው ሁሉ የኒውዮርክ ከንቲባ ማማዲ ባለፈው ጊዜ እንደተናገሩትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለተባበሩት መንግስታት ጉባኤ ስብሰባ በሚመጡበት ሰዓት ለፖሊስ ቁጥጥር ስር እንደሚውሉ ማሳወቃቸው የሚታወስ ነው። ይበዚህ እንዳለ ግን በሚቀጥለው ሳምንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ኒውዮርክ በማቅናት በአመታዊ የተባበሩት መንግስታት ጉባኤ ለመሳተፍ ፍላጎት እንዳላቸው ተገልጿል። በዚህ ሰልፍ ጊዜም በመገልጽም ሳቸው በመቃወም በሚደረገው ሰላማዊ ሰልፍ ማማዲ አልተሳተፈም ሲሉ ማሳወቃቸው ተገልጿል። ከአንድ ጋዜጠኛ ጋር ባደረጉት ቆይታም ሲናገሩ የኒውዮርክ ህዝብ በሰላማዊ ሰልፉ የመሳተፍ ወይም አቋማቸው የማሰማት መብት አላቸው፣ ነገር ግን እኔ በዚህ ሰላማዊ ሰልፍ አልሳተፍም ሲሉ መናገራቸው ተገልጿል። ንግግራቸውን በመቀጠልም ከኒውዮርክ ፖሊስ አዛዥ ጋር በቅርብ ተገናኝቼ ተወያይቻለሁ፣ በተባበሩት መንግስታት አመታዊ ጉባኤ ላይ ለሚሳተፉ የሀገር መሪዎች ላይ ምንም አይነት ችግር እንዳይደርስ ከወዲሁ ቅድመ ዝግጅትን አጠናቀናል ሲሉ መናገራቸው ገልጿል። አሜሪካ ለፍልስጤም መልክተኞች ቡድን በቪዛ መከልከሏ ተገልጿል። በተባበሩት መንግስታት አመታዊ ጉባኤ ለመሳተፍ በአቡ ማዘን የሚመራው ልዑካን ከፍተኛ የፍልስጤም አባላት የመግቢያ ቪዛ ጠይቀው መከልከላቸው ተገልጿል። ምክንያቱም ባለፈው ጊዜ አሜሪካ ባስቀመጠችው መስፈርት አለማሟላቱን በሚል ምክንያት እንደሆን አሜሪካኖች ገልጸዋል። በተለይ ከእስራኤል ጋር ያላትን ግንኙነት የበለጠ በማሻሻል ወደ ሰላም መምጣት እንደነበረባት በጠቅሷል። ይህም አልበቃ ሲል ፍልስጤሞች ጸረ እስራኤል እንቅስቃሴ በተለይ በተባበሩት መንግስታት ዓለም አቀፍ ፍርድ ቤት ላይ ጸረ እስራኤል እንቅስቃሴ በማድረግ ወደ ፍርድ በመሄድ በመክሰሳቸው ምክንያት ይህም ከተደረሰው ስምምነት ውጭ በሆነ ማሳወቅ በዚህ ምክንያት ቪዛ መከልከላቸውን አሜሪካውያን አስታውቀዋል። ጣሊያን በሚላኖ ውስጥ አንድ የ60 ዓመት አዛውንት ጥቃት መድረሱን ተገለጸ። ይህ የ60 ዓመት አዛውንትም እስራኤላዊ እንደሆን ይሁዲ በመሆን ራብ እንደሆነ በመግለጽ በተለይ በአንድ አውቶቡስ ፌርማታ ላይ ቆሞ በመጠባበቅ ላይ ያሉ ሶስት ማንነታቸው ያልታወቀ ጣሊያን ግለሰቦች በአውቶቡስ መጠበቂያው ፌርማታው በመጠጋት ከግለሰቡ ላይ መስድብና ትፋት ማድረሳቸው ተገልጿል። በመጨረሻም ገፍትረው መሬት ላይ እንደጣሉተኛ አስተውቀዋል። በሰዓቱም ግለሰቡ ተደረሰበት ጥቃት በመነሳት ግለሰቦችን በመከታተል በቪዲዮ በመቅረጽ በአካባቢው ለሚገኝ ፖሊስ እንዳሳወቀና ፖሊስን በቁጥጥር ስር አውሏቸዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ማሊና እንዳስታወቁትም የዚህ አይነቱን ጸረ እስራኤል እንቅስቃሴና አንተሲሚ እንደሚቃወሙና ሀገራቸው ለዚህ ትግስት እንደሌላት አስታውቀዋል። በመጨረሻም የአየሩ ጸባይ ሁኔታ ሰሞኑን የሙቀቱ መጠን ትንሽ ይቀንሳል። በተለይ በተራሮችና በከተማዎች መካከል ሙቀቱ መጠን ሊቀንስ ይችላል የሚል ግምት እንዳለ አስታውቋል። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቪቭና ሃይፋ እንዲሁም አካባቢዋ 31 ዲግሪ ሴንቲግሬድ፣ ቢርሸባ 36፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወድቅነሽ፣ የሰዓቱ ዜና እስካሁኑ ነበር።
0: አይቼው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ድል ይነሳል።
1: ሙዚቃው ትዝታ ነው እንግዲህ በዛ ወርቅ እግዚአብሔር ይመስገን።
0: በጠዋቱ በትዝታ ኮላክሽን
1: እንደዛ በጠዋት እንግዲህ መቼ ሳይጨፈር ጠዋት ከመኝታ ተነስቶ እንደዚህ ይሻላል እንጂ
0: እንዲህ መቋዘም
1: አንዳንዴ እኮ ትዝታ መልካም ነገር ነው። ናፍቆት ጋጉይ ይምሉታል በኤብራይስት።
0: አዎ በጠዋቱ እየናፈቁኝ ከተነሳሁማ አልቻልማ ሙሉ ቀን
1: ናፍቆት ነው። እንዴት ነህ? ሰላም ነህ?
0: ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ?
1: ክብሩ ይስፋ። በጣም ደህና ነኝ እግዚአብሔር ይመስገን።
0: ጥሩ ነው። ጋዜጦች ምን አሉ?
1: ጋዜጦች ምን ብዙ ነገር አሉ።
0: ምንም አይሉን አለ እንዴ?
1: ያው በርግጥ ብዙ ጊዜ ተንከባለለ ነው። ከትናንት ወዲያ የመጣ ነው። አዎ እንመለከተዋለን። ብዙ ርዕሰ ጉዳዮች አሉ። አመሰግናለሁ አይቼው። እንግዲህ እንዳልከው ጋዜጦች 3 ጋዜጦች ነው የደረሱን ዛሬ፣ ሐረት፣ የዲዮ ታሩነትና ማሪፍ። 3ቱም ጋዜጦች በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮችም በተለያዩ ርዕሰ ጉዳዮችም ላይ ትኩረት አድርገዋል። እንመልከታቸው እስኪ። ለማንኛውም ሐረትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል በጋዛ ሰርጥ ይላል፣ ትናንት አንድ መኖሪያ ህንጻ ተደርምሶ ቢያንስ 21 የሚሆኑ በህንፃው የሚኖሩ የነበሩ ፍልስጤማውያን ያዛ ነዋሪዎች ህይወታቸው ማለፉን እስካሁን ባለው መረጃ፣ ከ21 መካከል 12 ልጆች ወይም ህጻናት መሆናቸውን ይገልጻል። እንግዲህ በዚህ ህንፃ አዛ ከተማ ውስጥ ነው ህንፃ የተደረመሰ። ባለ 6 ፎቅ ህንፃ ነው። በጦርነቱ ጊዜ ተጎድቶ እንደነበረ ነው የሚነገረው። ግን ያው እንደገና አካባቢውን የለቀቁ ነዋሪዎች ወደ አካባቢው ሲመለሱ ወደ ህንፃው ገብተው መኖር ጀመሩ፣ ምንም እንኳን የተጎዳ ቢሆንም። እና ትናንት ድንገት ህንፃው ተደረመሰ እላያቸው ላይ ይላል። 21 ህይወታቸው ሲያልፍ 12ቱ ልጆ ህጻናት ናቸው። ከ21 መካከል በርካቶች እንደቆሰሉ ነው የሚነገረው። እስካሁን መዳረሻቸው የጠፋ ያልተገኙም እንዳለ በዘገባው ተገልጿል። በዚህ ህንፃ ውስጥ የሚኖሩ ቢያንስ 10 ቤተሰቦች ይኖሩ ነበር ይላል። እንግዲህ የ10 ቤተሰብ አባላት ደግሞ ቢያንስ 100 ይሆናሉ፣ 100 ሰዎች በአጠቃላይ ይኖሩ እንደነበረና እስካሁን 20 የሚሆኑ መዳረሻቸው እንደጠፋ ይገመታል። ገና አልተገኙም። በፍርስራሹ ታፍኖ ይሆናል ተብሎ ፍለጋ እየተካሄደ ነው። በጣም እንግዲህ አሳዛኝ ዜና ነው። 21 ሰዎች እንግዲህ አሁን እስካሁን ባለው መረጃ ህይወታቸው ማለፉ ተረጋግጧል በዚህ አደጋ። ሌላው ሐረት ርዕሰ ጉዳይ ከሰጠባቸው ርዕሰ ጉዳዮች ትኩረት ካደረገባቸው ርዕሰ ጉዳዮች መካከል የሁቲ አማጺ ቡድን ነው። እንግዲህ የሁቲ አማጺ ቡድን ካለፈው ሳምንት መጨረሻ ጀምሮ በቀይ ባህር አካባቢ ባበል ማንደብ የተባለውን የንግድ መርከቦች መተላለፊያ ቦታ ተቆጣጥሮ ታላቅ ችግር እየፈጠረ ነው በአካባቢ ሀገራት ላይ፣ በተለይ ደግሞ ከሳውዲ ጋር ወደ ሳውዲ በቀጥታ እየተኮሰ እንደሆነና እንደሚታወቀው እንግዲህ መካ መዲና በሳውዲ የምትገኝ በጣም የእስልምና ምልክት የሆነች ከተማ ናት። ሃይማኖታዊ ለእስልምና ሃይማኖት ማዕከል ናት። እንግዲህ ወደዛ ጥቃት ለማድረስ እንደተኮሰ እና የሳውዲ አረቢያ ለማክሸፍ እንደሞከረች ነው መረጃዎች የሚመለከቱት። ለማንኛውም በሳውዲ ላይ ሳውዲ ከዚህ ከመካ በተለይ መካ ደግሞ ቅዱስ በእስልምና ቅድስት የተባለች ከተማ የሃይማኖት ማዕከል በሁቲ ጥቃት ስር ወደቀች ይላል። ከዚህ ጋር ተያይዞ እንግዲህ በአካባቢው በባበል መንደብ የሚያልፉ የንግድ መርከቦች ላይ ጥቃት ያደርሳል። በተለያየ ጊዜ በዛ አካባቢ በሚያልፉ መርከቦች ላይ ጥቃት እንደሚያደርስ ይታወቃል። የሁቲ አማጺ ቡድን ከአሜሪካ ጋር ስምምነት ተፈራርመዋል ይላል። የአሜሪካ መርከቦች ላይ ጥቃት እንዳያደርስ ይህ አማጺ ቡድን ባለፈው ሳምንት መጨረሻ የሁቲ አማጺ ቡድን ተወካዮች እና የአሜሪካ ተወካዮች በኦማን ዋና ከተማ ተገናኝተው ተወያይተዋል። የተወያዩትም በአሜሪካ ብቻ ሳይሆን በአሜሪካና በእስራኤል መርከቦች ላይ ጉዳት እንደማያደርስ ቃል ገብቷል የሁቲ አማጺ ቡድን ይላል። እና አሜሪካ እንግዲህ በዚህ ሁኔታ ከሁቲ አማጺ ቡድን ጋር ስምምነት እያደረገች እንደሆነ፣ በእርግጥ ከዚህ በፊትም ስምምነት አድርጋ እንደነበር በዘገባውም ተገልጿል፣ ይታወቃል። ያው የአሜሪካን መርከቦች እንዳያጠቃ በሚል ማለት ነው። የሁቲ አማጺ ቡድን ለአካባቢው እጅግ አሳሳቢ እንደሆነና ሳውዲ ጋር ያለው ሁኔታ ደግሞ ከባድ እንደሆነ በዘገባዎቹ ተገልጿል። ሌላው ሀሪዝ ላይ ቀረበው ርዕሰ ጉዳይ የቆሻሻ ማጠራቀሚያ በእስራኤል ሀገር እንግዲህ ቆሻሻዎች ከተለያየ ቦታ ተሰብስበው ያው ወደ አንድ የተወሰነ ቦታ ይቀበራሉ ወይም ያው የሚጠራቀሙበት ቦታ አለ። በነጌቭ በእስራኤል ደቡባዊ ክፍል በሚገኝ በነጌቭ አካባቢ ነው ይህ ቦታ። በሮቴም ይባላል አካባቢው። እና ያን አካባቢ ቦታው ሞልቷል፣ የቆሻሻ መጣያ የለም። ወደዛ ካይ በተለይ የመካከለኛው እስራኤል ጉሽዳን ይባላል አካባቢ ቆሻሻ ወደዛ እየሄደ ይቀበራል። አሁን ግን ቦታው እየሞላ ነውና ሌላ አማራጭ መፈለግ አለበት፣ እዚህ ቆሻሻ መቅበሪያ ቦታ ጠቧል ቦታው የሚል ዘገባ አቅርቧል። ይሄን በሰፊ ተመልክቶታል ሀሬጽ። ሌላው የክነሴት አባል የመንገድና ትራንስፖርት ሚኒስትር ሚሪ ረጌቭ በኦስትሪያ ፓርላማ ንግግር አደረጉ ይላል። ንግግር እንዲያደርጉ የጋበዟቸው የኦስትሪያ ነጻነት የሚል ፓርላማ ነው። አክራሪ የቀኝ ዘመም የቀኝ ክንፍ ፓርቲ እንደሆነ ነው የሚነገረው። የዚህ ፓርቲ አባል ሄራልድ ቢሊሚስኪ ይባላሉ። እንግዲህ የጋበዟቸው ሚሪ ረጌቭ ንግግር እንዲያደርጉ ይህን ፓርላማ እስራኤል ተወግዘዋለች እንግዲህ በአክራሪነቱ ከዚህ በፊት። ነገር ግን አሁን በዚህ ሁኔታ የክነሴት አባል ሚሪ ረጌቭ ወይም ሚኒስትር ሚሪ ረጌቭ ንግግር አደረጉ የሚል ዘገባም አቅርቧል። በዚህ ፓርላማ ተገኝተው ይሄ ፓርቲ እንግዲህ ይህም ፓርቲ እስራኤል ተወግዘው ነበር ከዚህ በፊት ይላል ዘገባው። ሌላው በአሜሪካ በየሁለት ዓመቱ የሚካሄድ ምርጫ አለ። ብሔሮት ኤምፃ ይሉታል። ከቤታታክቶን የመማክርት ቤት ቤታታክቶን የሚሉት ያው በብራይስቱ እንግዲህ ግን የመማክርት ቤት አባላት 435 ቁጥሩ እንደዛ ነው ባልሳሳት። በየሁለት ዓመቱ ነው አባላቱ ምርጫ የሚያካሄዱት ለሚያገለግሉት ህዝብ። እነዚህ ተመራጮች በጣም ቅርብ ናቸው፣ ቅርብ መሆን አለባቸው ምክንያቱም ምርጫው የሚካሄድ በየሁለት ዓመቱ ስለሆነ እንግዲህ አጭር ጊዜ ነው። በዚህ አጭር ጊዜ ብዙ ስራ መስራት አለባቸው እንዲመረጡ እንደገና እና እንግዲህ የምርጫው ጊዜ ማጠሩ አንዱ እንደሆነ ይነገራል። ምክንያቱ ይህን በሚመለከት ህዳር ላይ ነው የሚካሄደው ምርጫው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ምርጫ እስኪካሄድ ድረስ ነገሮችን ላለማባባስ በየአቅጣጫው የተከፈቱ ጦርነቶችንም በሚመለከት ያው የተጋነነ ምላሽ ያለመስጠት ሁኔታ አለ። ይህ ምርጫ እስኪካሄድ ነው ይባላል። ይህ ምርጫ በተመለከተ እንግዲህ 50 ቀናት ቀርተዋል ምርጫው ሊካሄድ ይላል። ምርጫውን በሚመለከት የቀረበ ዘገባም አለ ሀሬጽ ላይ፣ የአሜሪካን ምርጫ ማለት ነው። ወደሚቀጥለው ጋዜጣ ስናልፍ የዲዮት አሮኖት ነው። የዲዮት አሮኖት ሰሞኑን እንግዲህ በጣሊያን በተዘጋጀ የፊልም ፌስቲቫል ላይ የቀረበ እስራኤላውያን ያዘጋጁት እስራኤላውያን የፈጠራ ሰዎች ያዘጋጁት ፊልም ነበር። ናዛ ኔዜካ ጋቢ የተሰኘ ፊልም እንደሚታወቀው ከፍተኛ ውዝግብን ፈጥሯል። እስራኤልን በዓለም አቀፍ ደረጃ ዓለም አቀፉ ማህበረሰብ እንዲያወግዛት የሚያደርግ ፊልም ነው። በጋዛ ሰርጥ በተካሄደው ጦርነት ሆን ተብሎ ያለማመዛዘን ሆን ተብሎም በጦርነቱ ጋር ግንኙነት የሌላቸው ፍልስጤማውያን የተገደሉበት ጦርነት ነው እና በዛ ሁኔታ የተካሄደ ነው የሚል ነው። እስራኤልን መከላከያ ሰራዊት የሚያስወግዝ ነው። ያው በእስራኤል ሀገር ውስጥ ከፍተኛ ውዝግብን አስነስቷል፣ ተቃውሞም እየፈጠረ ነው። እንዲያውም የፊልሙ ሁለት እስራኤላውያን ደራሲዎች ዜግነታቸው ይሰረዝ የሚል ጥሪ ሁሉ እስከሚቀርብ ድረስ ተቃውሞ እንደቀጠለ ነው። አነጋጋሪነቱ ቀጥሏል። ይህ ጉዳይ እዚህ ጋር ተያይዞ ምክትል ብርጋዴር ጄኔራል ናቸው ጦር አውሮፕላን አብራሪ ናቸው። አሌፍ ብቻ እንግዲህ አሌፍ በስማቸው መካከል ያለ አንዱ ፊደል ነው የተጠቀሰ፣ አሌፍ ተብሎ ተጠቅሰዋል። ስማቸው በግልጽ አልተነገረ ወይም አልተጠቀሰም። በዚህ ጉዳይ ምላሽ ሰጥተዋል ይላል። የእሳቸውን ምላሽ እንግዲህ ምንድን ነው የሰጡት ምላሽ? ባገለገልኩበት ዘመን ሁሉ በኃላፊነት የተለያዩ ተልእኮዎችን ፈጽሜያለሁ፣ ተልእኮዎች ተሰጥተውኛል። ግን በመቶዎች የሚገኙ እንደ ንጹሐን ዜጎች እንዲሁ በጭፍኑ በውርድን ብሱ የሚገደሉበት ተልእኮም አልተሰጠኝም። እንዲህ አይነት ነገርም ፈጽመን አናውቅም በጭራሽ። እና በፊልሙ የቀረበው የታየው ሀሳብ በጭራሽ ከመከላከያ ሰራዊቱ ተግባር ጋር የሚገናኝ አይደለም፣ ውሸት ነው በማለት ፊልሙ ላይ የታየውን የፊልሙን ይዘት ተቃውሞ ተናግሯል። ይህ ነገር እንደሌለ በመከላከያ ሰራዊቱ ውስጥ ይህን ዘገባ አቀርባል። ኢዲዮ ታሮነት ላይ ትኩረት ከተሰጠባቸው ርዕሰ ጉዳዮች መካከል አንዱ ይሄ ነው። ሌላው በዱርዝ ማህበረሰብ ውስጥ እንግዲህ ዱርዝ ማህበረሰብ በመከላከያ ሰራዊቱ በእስራኤል መከላከያ ሰራዊት ውስጥ ያገለግላሉ። በተለያዩ የጸጥታ የደህንነት ስራዎችም ይሳተፋሉ። በፖሊስ እንደሚታወቀው የዱርዝ ማህበረሰብ ለእስራኤል ታማኝ ማህበረሰብ ነው። አንድ ቤተሰብ ሶስቱም ወንድ ልጆቻቸው በእስራኤል የጸጥታ ጥበቃ ዘርፍ ውስጥ በተለያየ ኃላፊነት የሚያገለግሉ ናቸው። ከሶስቱ መካከል አንዱ እንግዲህ በጋዛ ሰርጥ በተካሄደው ጦርነት ህይወቱ አልፏል። የሻለቃ ጃላ ኢብራሂም ይባላል። የሱ ወንድሞቹና ወላጆች የሱን ፎቶግራፍ በመያዝ እንግዲህ የህይወት መስዋዕትነት ለከፈሉ የዱርዝ ማህበረሰብ መታሰቢያ ሀውልት እንዲቆም ጥረት እየተደረገና በዚህ መታሰቢያ ሀውልት እንደሚሳተፉ ያው የቤተሰቡን ታሪክ ገልጸዋል። ወላጆቹ እናቱ በተለይ ለመቀጠል ያው በዚህ ሁኔታ ቤተሰቡ እስራኤል ደህንነት በመጠበቅና የልጃቸውን ጀብድን በማስታወስ መቀጠል እንደሚፈልጉ የሱን ፎቶግራፍ ይዘው እንግዲህ ፎቶግራፉ ላይ በተጻፈው ቀን መሰረት 7/7/2024 ይላል። እንግዲህ በ7/7/2024 ዓመተ ምህረት የህይወት መስዋዕትነት እንደከፈለ የሻለቃ ጃላ ኢብራሂም ነፍስ ይማር የታሪክም ቀርቧል ኢዲዮ ታሮነት ላይ። ሌላው አሁንም ከዚህ በተለይ ከጥቅምት ሰባቱ ጥቃት ጀምሮ ከተካሄደው ጦርነት ጋር የተያያዘ ታሪክ ነው። ራብ ናቸው። ራብ ምናሄም ፔርል ይባላሉ። በጥቅምት ሰባቱ የሽብር ጥቃት የህይወት መስዋዕትነት የከፈሉ ወታደሮችና በአዛን በሚያዋስነው አካባቢ የነበሩ የተጨፈጨፉ በዚህ ጥቃት የተጨፈጨፉ እስራኤላውያንን እንግዲህ ማንነታቸው ለመለየት በተለይ ቅርብ ጊዜ ትዝታችን ነው። የህይወት መስዋዕትነት የከፈሉ መዳረሻቸው የጠፋ አስከሬናቸው እንዲሁ የተገኘው ማንነታቸውን ለመለየት ከፍተኛ ስራ ተሰርቷል። አስከሬናቸውን በተለይ የማን እንደሆነ ለመለየት በተደረገው ስራ የተሳተፉ እነዚህ የዛካ የተባለው ድርጅት ሰራተኞች፣ ሌሎችም ብዙዎች ተሳትፈዋል። በዚህ ስራ የተሳተፉ ሰዎች ፖስት ትራውማ ምንድነው የአእምሮ ጠባሳ ማለት እንችላለን ስንተረጉመው፣ በዚህ እየተሰቃዩ እንደሆነና ራብ ምናምንም በዚህ ችግር እየተሰቃዩ እንደሆነ በጽዮኑት አዳቲት ፓርቲ እንግዲህ አባል እንደሆነ ነው የሚነገረው። መረጃው ላይ እንደቀረበው ዘገባው ላይ በዚህ ችግር እየተሰቃዩ እንደሆነና እሳቸው ብቻ ሳይሆኑ ባህረዲ ማህበረሰብ ውስጥ ተዋጊዎች አሉ። እነሱም የሃይማኖት ጠባቂ ወታደሮችም በዚህ ችግር ብዙ የሚሰቃዩ አሉና ለነሱ መፍትሄ ለመፈለግ ድርጅት ለማቋቋም ድርጅት የሚረዳቸው እነሱ የሚያግዝ ከዚህ ችግር እንዲወጡ ለማድረግ ድርጅት ለማቋቋም እንቅስቃሴ እያደረጉ መሆናቸው ተገልጿል በዘገባው። እሳቸው ውሻ ይዘው እንግዲህ በተነሱት ፎቶግራፍ ተደግፎ የዘገባ ቀርቧል እና በዚህ ችግር እየተሰቃዩ እንደሆነ ከዛ ጊዜ ጀምሮ እንግዲህ ጦርነቱ እስካሁንም አላለቀም፣ ግን በጦርነቱ ሂደት ሁሉ ይህን ስራ ይሰሩ እንደነበር ዘገባ ቀርቧል። ሰፊ ዘገባ ስለ ራብ ምናሄም ፔርል። ወደ ማሪቭ ነው የምናልፈው። ማሪቭ ደግሞ በእንግዲህ ፖለቲካውን በተለይ ምርጫው ጋር ተያይዞ ያለውን ሁኔታ ዘግቧል። በመጀመሪያ ገጹ ላይ ያሻር የተባለው ፓርቲ ጋዲ አይዘንኩት የሚመሩት ፓርቲ እንግዲህ እስካሁን ከህዝብ ላይ በሚካሄድ ግምገማ ያው እየመራ እንደሆነ ይነገራል። ከዚህ ጋር ተያይዞ መንግስት ያቋቁማሉ የሚል ነገርም ያው ይሰማልና በዘገባዎች በምርጫ በአብዛኛ ድምጽ ካገኘና ያው መንግስት ያቋቁሙ መቼም ፓርቲዎች እንግዲህ ሌላ ፓርቲ የነሱ ርዕዮተ ዓለም አመለካከት ጋር ተመሳሳይ የሆነ አመለካከት ያለው ፓርቲ ይቀላቀላል። በዛ መልኩ ከዚህ በፊት ራም የተባለው የአረብ ማህበረሰብን የሚወክል ፓርቲ ምናልባት ከእሳቸው ጋር ያቋቁማል የሚል ነገር ተናግረው ነበረ። እሳቸው ፓርቲ ጋር ግን አሁን አስተባበሉ ወይም ደግሞ እንደ ይቅርታ አይነት ማስተባበያ ንግግር ተናገሩ። የራም ፓርቲ ከነሱ ፍላጋ የሚያቋቁሙት መንግስት ጋር አይቀላቀልም። የፓርቲያቸው በአረብ ማህበረሰቡን በሚወክል ፓርቲ ላይ እየተደገፈ እንዳልሆነ ተናግረዋል ይላል። በሊኩድ በኩል ደግሞ እንደተቃወሙ ከዚህ በፊት ሌላ ነገር ተናግረዋል፣ አሁን ደግሞ ሌላ እየተናገሩ ነው በማለት ተቃውሞ እንዳነሱ በዚህ ሀሳብ ላይ የቀረበ ዘገባ አለ። ስለ አይዘንኩት እንግዲህ አይዘንኩት ራምን ተቃውሞ ተናገሩ ይላል። ግን ከዚህ በፊት ሌላ ሀሳብ ነበራቸው፣ አሁን ግን እርሳቸው በሚያቋቁሙት ጥምር መንግስት አባል አይሆንም የራም ፓርቲ ማለታቸው ተዘግቧል። ሌላው ከዚህ ጋር ተያይዞ ከዚህ ጋር በእርግጥ የተያያዘም አይደለም፣ በጋዛ ሰርጥ መከላከያ ሰራዊቱ አሁንም እንቅስቃሴ እያካሄደ መሆኑና በእንቅስቃሴው እንግዲህ እንደሚታወቀው በጣም ቀንደኛ የሆኑ የሐማስ ድርጅት አባላት በኃላፊነት የነበሩ በተለይ በሐማስ ወታደራዊ ክፍል በራፊያህ በተባለው አካባቢ ኃላፊ ወይም ዋና አዛዥ የነበር ናኤል አቡ አቢድ ወይም አቡ አቲያ ተገድሏል። ከትናንት ወዲያ መገደሉንም መከላከያ ሰራዊቱ ይፋ አድርጓል፣ አረጋግጦ ይፋ አድርጓል። ይህ አሸባሪ ከሐማስ ውስጥ ለበርካታ ዓመታት በመሪነት የቆየና እንደውም የሲኗር ወንድም መሐመድ ሲኗር እሱም ሲገደል ከዛ በኋላ ኃላፊነት ይዞ እንደነበረና በተለይ ደግሞ ጥቅምት 7 ቀን በደረሰው ጥቃት ዋና ተሳታፊ እንደነበረ አንሁባ የተባለው የሐማስ እንግዲህ ሽብርተኛ ተዋጊ ክፍል ያደረሰውን ጉዳትና ዘግናኝ ጭካኔ የተሞላበት የጭፍጨፋ ሂደት እንግዲህ ዓለም ያስታውሰዋል። የሐማስ ድርጅት ራሱ በቀረጸው የቪዲዮ ምስል ነው ለዓለም የታየው በእስራኤላውያን ላይ እና በጣም ጭካኔው አንዳንዴ ቃላት የጠፋለት እንደሆነ ይታወቃል። የዚህ ቡድን አባል እንደነበረ በኃላፊነት ሲያንቀሳቀስ እንደነበር ተገልጿል። እንግዲህ ከትናንት ወዲያ የመከላከያ ሰራዊቱ እርምጃ እንደወሰደበትና እንደተገደለ በይፋ አረጋግጧል ይላል። ይህ ናኢል አቡ አቢድ አቡ አቲያ የተባለ አሸባሪ የመከላከያ ሰራዊቱን አባላትን በዛው በጥቅምት 7 ቀን በመጥለፍ ሂደት ዋና እንደነበር ተሳታፊ እንደነበር ኃላፊ እንደነበር በታንክ ውስጥ የነበሩ ወታደሮችን ኒምሮድ ኮሄን ተመልሷል። እንግዲህ የተጠለፉ ዜጎችን ለማስመለስ በተካሄደው ድርድር መመለሱ ይታወሳል። ሌላው ኦሜር ናኦትራ ህይወት መስዋዕትነት ከፍሏል። ነፍሲ ማር እሱንም ኦዝ ዳንኤል ህይወት መስዋዕትነት ከፍሏል። ነፍሲ ማር አስከሬናቸው ተመልሷል። እነሱን በመጥለፍም እሱ ኃላፊ እንደነበረ ኃላፊነቱን የሚወስድ እሱ እንደነበር እንደጠለፋቸው ተረጋግጧል። ህይወት መስዋዕትነት ከፍለዋል። በዚህ ሁኔታ መከላከያ ሰራዊቱ ተጠልፈዋል። ይህ አሸባሪ ነበረ እንደዚህ ያደረገው ተደምስሷል ይላልና መከላከያ ሰራዊቱ በይፋ ማስታወቁን የሚገልጽ ነው። ሌላው መካ መዲና ቀደም ሲል በቀደሙ በፊተኛው ጋዜጣ እንደተመለከት ነው በሁቲ አማጺ ቡድን ጥቃት ስር ወደቀ ይችላል። እንግዲህ መካ ቅድስት ከተማ የእስልምና እምነት ተከታዮች የሚያምኑባት እንግዲህ ቁጥር አንድ ከተማ ሁቲ አማጺ ቡድን ጥቃት ስር ወደቀች። ወደ መካ የተተኮሰን ያለ ሰው የሚበራ አውሮፕላን ሳውዲ አረቢያ ለማክሸፍ መሞከሯን አስታውቃለች ይላል። እንግዲህ ከዚህ ጋር ተያይዞ በዜና ትንተና ወይም በወቅታዊ ዘገባ ላይ በሰፊው እንመለከተዋለን። ሳውዲ አረቢያ በጣም ችግር ውስጥ እንደወደቀችና ከሁቲ አማጺ ቡድን ጥቃት ጋር ተያይዞ ብዙም በሱሪያው አለው የሚል አጋዥ እስካሁን እንደሌለ እየተዘገበ ነው እንመለከተዋለን። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ። መሸጋገሪያ ሙዚቃ

0: ወርቅነሽ
1: አቤት፣ እንዴት ነህ? በድጋሜ
0: እኔ የማይገባኝ ነገር አሁን በተለይ የሀገራችን ተጨባጭ ሁኔታ በትል መከላከያ ሚኒስትር እስራኤል ካጽ የተናገሩት ነገር አለ። የሐማስን ትጥቅ ማስፈታት የምንችለው እኛ ብቻ ነን ብሎ የተናገሩት ነገር አለ። ከአሜሪካ ጋር የተጋጫቸው ይቀራል እንዴ?
1: ከአሜሪካ ጋር ምናልባት በሀሳብ እንዳልከው ምላሽ ሰጣለች አሜሪካ። በነገራችን ላይ
0: ምንድን ያለች
1: እንደሚታወቀው እንግዲህ እስራኤል ካዝ አንዳንዴ በእርግጥ ሲናገሩ ሲፎክሩ ምናምን እኮ ንግግራቸው ያስፈራል። እንደው ሁሉ በተግባር ቢውል እውነትም ያስፈራል። እና ምንድን ነው ያሉት ትናንት? የሐማስን ከጦር የጦር መሳሪያ ትጥቁን እኛ ካላስፈታ ነው ማንም ሊያስፈቱ አይችልም። እና
0: በአንድ በኩል እውነት ነው፣
1: መቀጠል አለባቸው። ትክክል ነው። ምን ለምን እስከ ዛሬ ታዲያ ትራምፕ እኮ ይህን እቅድ ካቀዱ እንግዲህ ከአመት በላይ ሆነ።
0: እና ትራምፕ የሚያስቆጣቸውና ዘራፍ የሚያሰኛቸው ጉዳይ
1: እንግዲህ ትራምፕ በዓለም ደረጃ አሜሪካ ተጽዕኖ ፈጣሪ ሀገር ናት፣ ታላቁ ሀያሉ አሜሪካ መሪ ናቸው። ፕሮግራም አውጥተዋል የሐማስን ትጥቅ ለማስፈታት፣ ሐማስን ከጋዛ ሰርጥ ለማስወጣት፣ ጋዛ ሰርጥን መልሶ ለመገንባትና እንደውም መጀመሪያ ሲባል እንደነበረው ታስታውስ ከሆነ በጣም ዘመናዊ ሆቴሎችን፣ የተለያዩ ዘመናዊ የዓለምን ማህበረሰብ ትኩረት የሚስቡ ቴክኖሎጂዎች ነው ለመገንባት በዘመናዊ ቴክኖሎጂዎች እንግዲህ ግንባታቸውን ለማካሄድ መዝናኛ ቦታ ለማድረግ የዓለማችን ማዕከል ለማድረግ ጋዛ ሰርጥን እንደዛ አይነት ሀሳብ ነበር። ግን ሲታይ በእስራኤል በኩል ይሄ ነገር ተግባራዊ እየሆነ አይደለም። ለምን? ሐማስ እንደገና ራሱን እያደራጀ ነው እስራኤልን መልሶ ለመውጋት እና ፈቃደኛ አይደለም ለዚህ ጉዳይ ሐማስ። ምንድን ነው እንግዲህ በእስራኤል በኩል ያለው አመለካከት ወይም አቋም፣ ሐማስን በኃይል ካልሆነ ትጥቁን ማስፈታት የሚቻለው በእንደዚህ በድርድር አስቸጋሪ ነው፣ ይህን ደግሞ እስራኤል ነው ማድረግ የምትችለው ነው እንግዲህ የመከላከያ ሚኒስትሩ።
0: እዚህ ላይ ከእውነታቸውን ነው መከላከያ ሚኒስትሩ የተናገሩት ነገር። ምክንያቱም ከአሁን በፊት አሁን የሰላም አስከባሪ ኮሚቴ ተብሎ ከተቋቋመ ወደዚህ ዙሪያ ከመጣን በዚህ ንግግር ከመጣን ጀምሮ ምንም የተደረገ ነገር የለም። እንዲያውም ለተገላቢጦች ሐማስ ከጊዜ ወደ ጊዜ ኃይሉን እያጠናከረና ራሱን እንደገና እያንሰራራ ያለበት ወቅት ነው ያለበት። እዚህ ላይ የትኛው የሀገር ነው የውጭ ሀገር ወታደር መጥቶ ሐማስን አፈሙዝ አዙሮ ማስፈታት የሚችል? ከአሁን በፊት ስማቸው የተጠቀሱ ብዙ ሀገራት ነበሩ።
1: ብዙ ሀገራት አሉ። አሁንም ትራምፕ እቅድ ነው እንግዲህ ትራምፕ በዚህ ሁኔታ ሀገራቱን እንደ አባል እንዲሆኑ ሳይሆን በዚህ የሰላም ምክር ቤት ብለው ነው የሰየሙት፣ በመከላከያ ሰራዊቱም በገንዘብም ድጋፍ እንዲያደርጉ ሁሉ ነው የቀረበው ጥያቄ። እና ከዚህ ጋር ተያይዘው ደግሞ እስራኤል በዚህ በመካከለኛው ምስራቅ እንድትኖር ህልውናዋን ማያምኑ ሀገራትም አብረው ያው ሊሳተፉ ዝግጁ እንደሆኑና በእስራኤል በኩል ተቀባይነት እንዳጣ ያው እናስታውሳለን። ከባድ ውዝግብን የፈጠረ ጉዳይ ነው። እውነት ይሆናል ወይ ይህም ሌላ ችግር ነው። ለማንኛውም ሐማስ በእንደዚህ አይነት ነገር እጁን የሚሰጥና ለሀሳቡም ዝግጁ እንዳልሆነ በአንድም በሌላ መንገድ እየታየ ነው፣
0: እየተናገረም ነው፣ እውነትም እያደረገውም ነው።
1: ያው ለምሳሌ ትናንት የተደረመሰው ህንፃ አሁን በጦርነት የተጎዳ ህንፃ ነበር። ነዋሪዎች ተመልሰው ገቡ ወደዛ በድንኳን ከሚኖሩ እንግዲህ ምናልባት እነሱ ምርጫ ይሆናል። ግን እላያቸው ላይ የተደረመሰ የተባበሩት መንግስታት ድርጅት በጣም በርካታ ህንፃዎች በአስቸኳይ እንዲፈርሱና ሰው እንዳይገባባቸው ሁሉ ውሳኔ ላይ የደረሰበት ሁኔታ ነበረ። እንግዲህ ወደ ጋዛ ሰርጥን መከላከያ ሰራዊቱ ለቆ ይውጣ ጋዛ አዛ ከተማ ለቆ ይውጣ ሲባል እና ግን ፍልስጤማ እንደገና እዛ ነዋሪዎች ተመልሰው እየገቡ ነው በነዚህ በፈራረሱ ህንፃዎችም እላያቸው ላይ እየፈረሱ ነው። ሐማስ ለምንድን ነው ለጋዛ ሰርጥ ነዋሪዎች ተቆርቋሪ ከሆነ ለምን እነዚህ ህንፃዎች እንዲታደሱ አላደረገም? ለምን ነዋሪዎች በሌላ አማራጭ ቦታ እንዲቆዩና አካባቢው መልሶ እንዲቋቋም አላደረገም? ለጋዛ ሰርጥ ነዋሪ ምንም እንደማይጨነቅ እየታየ ነው። በጦርነትም ቢያልቅ በእንደዚህ አይነት አደጋም ቢያልቅ የእሱ ጉዳዩ ምንድን ነው? በእስራኤል ህልውና አለማመንና እስራኤልን ማጥፋት እዚህ አካባቢ ያንም ነው እየሰራ ያለው። ስለዚህ መከላከያ ሚኒስትሩ እንግዲህ እንደዚህ ነው ይህን የተናገሩት። በአሜሪካ በኩል ግን የትራምፕን ሀሳብ መደገፍ ነው ያለባችሁ፣ የትራምፕን ሀሳብ ተደገፋችሁ ሐማስ የጦር ትጥቁን ይፈታል፣ አካባቢውንም ለቆ ይሄዳል ብለዋል። ግን ደግሞ አንድም ሀገር በዓለም ላይ ሐማስንም ሆነ ፍልስጤማን ስደተኞችን ለመቀበል ዝግጁ አይደለችም ብለዋል እስራኤል ካጽ ተናግረዋል። አዎ ዝግጁ ስላልሆነች እኛ መጨረስ አለብን ይህን ጦርነት ብለዋል። አሜሪካ ግን የትራምፕን ሀሳብ ደግፉ እንጂ ለምን እንደዚህ ትላላችሁ የሚል ምላሽ አውጥተዋል።
0: ሲጀመር ሐማስ ራሱ ይህንን ለህዝቡ ተቆርቋሪ አይደለም፣ ለራሱን ፕሮፖጋንዳ የሚቀጥልበትና ራሱን የሚያደርገውን የራሱ ቅርብ የሆኑ ሰዎችን የሚፈልጉት ፍላጎት የሚያሟላ እንጂ ለፍልስጤም ህዝብ ተቆርቋሪ ሆነ ይወጣ አይደለም። በውጭ ይናገራል እንደሱ ይላል፣ ነገር ግን ውስጥ የሚሰራው ግን ይሄው ያየን ነው። ዲዛይነት ህንጻውን በላይቹ ላይ ሲደረመስ ለሱ በጣም ደስታው ነው። ምክንያቱም ይሄው እስራኤል በመታደርስብን ጥፋት እንዲህ አይነት ችግር ደረሰብን ብሎ ለህዝብ እሪ ማለት ለዓለም ማልቀስ ትኩረት እንዲደረግለት የሚያደርግ ነው። ህዝቡን ቢፈልግ ኑሮ የህዝቡን ፍላጎት ቢያሟላ ኑሮ የጋዛዝ ስካውንደር አሁን ካለበት ደረጃ አይኖርም ነበር። ነገር ግን የሱፍ ፍላጎት የታወቀ ወዳይ ነው። ዞሮ ዞሮ ከራሱ ካጎት ልጆች ከወንድሞቹ ጋር ከአዛ ውስጥ ከራማላ ካሉት ከፍልስጤሞች ጋር የማይስማማበትኝ ሁኔታም ያለው ሁኔታ ነው። ከፋታህ ጋር ለማለት ፈልጌ ነውና ዞሮ ዞሮ ይሄ የሚያሳየው ነገር ይሄ ዞሮ ዞሮ የምናየው ነገር ይሄ ሐማስ በምንም ተአምር ትጥቁን መፍታት እንደማይፈልግ ኃይል ካልሆነ ሊገዛው የማይችል ድርጅት ነው በኃይል። ለዚህም እስራኤል ከተናገረ ትክክል ነው ባይኑ እኔ በእንደኔ አመለካከት ኃይል ብቻ ነው። በኃይል ካልሆነ በስተቀር በማቆላመጥ ወይም እንዲያድርግ እንዲሰራ በማለት የሚቻል ነገር አይደለም። ይሄ በፍጹም የሚሆን ነገር የለም።
1: አዎ፣ ስለዚህ እስራኤል ካጽ ምልክናቸው
0: ትክክል የተናገሩት
1: አሜሪካም እንግዲህ ምላሽ ሰጣለች። ወደ ሁለተኛው ርዕሰ ጉዳይ እንለፍ። ባጭሩን መልከተው የሁቲ አማጺ ቡድን በሳውዲ ላይ ያደረሰ ያለው ጥቃትና ከዚህ ጋር ተያይዞ ደግሞ ሳውዲና እስራኤል እንዲሁ በዚህ አጋጣሚ የተገናኙበት ጥልቅ መስመር እንዳለ እየተነገረ ነው።
0: ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጰሰኛል የሚል አባባል አለ። ሳውዲ አረቢያ፣ ፓኪስታን፣ ቱርክ ባለፈው ወር ማለት እንችላለን አንዱ ሀገር በአንዱ በሌላ ጥቃት ቢደርስ እኛ እንደተደረግን ብለው ሶስቱም ተባብረው
1: የጋራ መከላከል
0: ደህንነት ስም ታርገው ነበር። ጌታል ሰብ እንግዲህ አሁን እስራኤል ጋር ቢሆን ኑሮ ቱርክም ፓኪስታንም ዘለው ይመጡ ይገቡ ነበር። ሁቲሞች ስለሆኑ ግን ሁቲሞች ቱርክ ራሷ ሁቲሞችን ከሚደግፉተኛ አንዷ ቱርክ ነች ከኢራን በመቀጠል።
1: አዎ፣ በጣም የሚገርም
0: ፓኪስታን የራሷ ውስጥ ህዝቧም ችግር የደረሰበትኝ ክስተት ነው ያለ።
1: የሚገርም ነው እንግዲህ እስራኤል
0: በአሁኑ ሰዓት አሁን እንደገልን ጋርሽ እኔ እንደ አሁን አለመሆኔ መልካም እንጂ የሳውዲ አረቢያ ልዑል በሆንን ያሁን በቀጥታ ያለምንም ድርድር ያለም ጥርጥር ከእስራኤል ጋር ኖርማል በቃ ቀጥታ የሰላም ድርድር ነበር የምወያየው፣ ግን አለመሆኑ ጠቀመኝ። እውነት ነው የምልሽ።
1: አዎ፣ ይህ አጋጣሚ እንግዲህ አለመሆን የጥሩ ነው ስላልክ ነው ያሳቀኝ። ያው እንግዲህ አሜሪካን ጠይቃለች እርዳታ ነው የሚባለው
0: አሜሪካን ሳውዲ ጠይቃ አሜሪካ ራሷ ከኦማን ጋር ቀድም በዚህናም ተመልከትኩ ነው ኦማን ውስጥ እባካችሁን ተወ በቃ የእኛን መርከቦችና የእስራኤል መርከቦች አንትኩ የሳውዲ አረቢያን ግን ተፈለጋችሁ አድርጉ። እንዴ ሳውዲ አረቢያና አሜሪካ ወዳጆች አይደሉም እንዴ?
1: ወዳጆች ናቸው፣ ግን ትራምፕ እየተደራደሩ ነው እኮ ከሁቲ አማጺ ቡድን ጋር። አማጺ ቡድን ነው
0: ትራምፕ እኮ በእርምጃ ያሏቸው እኮ ነው እየሰጧቸው እኮ ነው። ኦኬ ሳውዲን ኦኬ አጥቁ በሳት በነሱ ላይ ጥቃት ማድረግ ትችላችሁ፣ ግን እስራኤልና አሜሪካን አትንኩ፣ የሌሎችን አትንኩ።
1: አንደኛ በድርድሩ እሱ ነው ልክ ነው ያለው። ሌላው ደግሞ ሳውዲ ስጠይቃቸው እርዳታ አይ እስራኤል መረጃዎችን ትስጥሽ እስራኤል ታግዝ ብለዋል ለሳውዲና። እንደሚታወቀው ሳውዲና እስራኤልን ለማደራደር መደበኛ የዲፕሎማሲ ግንኙነት እንዲኖር በሁለቱ ሀገራት መካከል ጥረት ተደርጎ ነበር፣ አልተሳካም በአንድ በሌላ መንገድ። ምክንያቱም ሳውዲ አረቢያ የራሱ አቋሚ የሆነ ጥያቄ አላት። የፍልስጤማውያን ጉዳይ የዚህ ጥያቄ ምላሽ ነው፣ ለነሱ ሀገር ካልተቋቋመ የሚል ምላሽ ላይ ትሰጣለች። እና አሁን እንግዲህ በሁቲ
0: ላይ ዞሮ ዞሮ ቅድም የተናገርኩት ነው፣ ሳውዲያ ለራሷ ካላሰበች ስለሌላው ማለቱ ራሷን እየጎዳት እየመጣ እንደሆነ ነው። እኔ ከእስራኤል ጋር አሁን በነበረው በአብርሃም ስምምነት ላይ ተቀላቅላ ቢሆን ኑሮ እንደተባበሩት አረብ ኤምሬት እሷም በእስራኤል ትደገፍ ነበር። የተባበሩት አረብ ኤምሬት በዛ በአሁኑ ሰዓት ከእስራኤል ጋር ያላቸውን ግንኙነት የአደባባይ ሚስጥር ነው።
1: የአደባባይ ሚስጥር ነው። ለማንኛውም የሳውዲ ነገር ግን አይገርምም። እስራኤል አሁን ከሁቲ አማጺ ጋር ተያይዞ ብትረዳንም በይሄ እርዳታዋ በሁለቱ ሀገራት መካከል መደበኛ ዲፕሎማሲ ግንኙነት እንዲኖር ለማድረግ አያግዝም አንስማማም ሳውዲ ነው እንደዚህ ያለችው እንደው እስኪ እስራኤል ታግዛትና በሂደት እና ያለን ምክንያቱም የተባበሩት የአረብ ኤሚሬት አሁን ያተረፈሽ ነው ከስምምነቱ
0: እኮ ምን ብለን ታረም ተጠይቀን
1: እንግዲህ በጣም ይገርም ነው ብቻ እንደዛ
0: ስጠቃ ብቻ ነው አድኑኝ እርዱኝ ግን እናንተን አልፈልግም
1: ትራምፕ ደግሞ ቢገርሙ ሰው ናቸው አይ እኔ ያላግዝም እስራኤልን ጠይቁ ማለታቸው የሚገርም ነው
0: የሆነ ነገር ሊኖር ይችላል እዚህ ላይ እንግዲህ ምናልባት ሳውዲ አረቢያ አንዳንዴ መንሸራተት ጉዳይም አለ ምናልባት ወደ ቻይና ፊቷን አዞራ ሊሆን ይችላል አይታወቅም ለዚህ ምክንያት ምን ይችላል እንግዲህ ትራምፕ እርዱኝ ሲባሉ እስራኤልን ጠይቁኝና ጠይቁኝ ማለታቸው ቢያንስ መረጃ ነው እንግዲህ የፈለጉት እነሱ በመረጃ ምክንያት ነው ዞሮ ዞሮ ግን አሁንም ቢሆን አንቺ መጀመሪያ መቀመጫዬን ያለችው እንትና አለ መጀመሪያ ሳውዲ አረቢያ ማድረግ የነበረባት ለፍልስጤሞች ወይም ለሌላ ሀገር መቆጨት ለሌላ ሀገር ማዘን ለሌላ ሀገር ጠበቃ መቆም ሳይሆን መጀመሪያ ራሳቸውን ያደራጁ መጀመሪያ ራሳቸው ባሉበት እነዚህ ያራሳቸውን አቋም ያስተካክሉ ሁቲሞች በቀላሉ ማለት ነው እንግዲህ ገብተው ለነሱ እንትን ያደርጓቸው ያጠቋቸው ያለ የሚያደርጉትን ቀን አሁን እንዴ ሽርጥ ነው የሚባል ሽርጥ አድርገው እኮ ነው በሽርጥ እኮ ነው ገብተው በክላሽንኮቭ ነው ገብተው እኮ እንደዚህ የሚያደርጓቸው ያለ 1200 ኪሎ ሜትር የተዘረጋን የነዳጅ ማስተላለፊያ ቱቦ ማቃጠል ማለት
1: አዎ ሳውዲን በጣም ነው የተጫወቱባቸው አዎ
0: እንዳውም ይፋ ያልሆነ ብዙ ጉዳዮች አሉ
1: ሳውዲ አው ሀብታም ሀገር ናት አሁን እኮ የF-35 የተሰኘ ዘመናዊ ጦር አውሮፕላንም ጥለናል እያሉ እኮ ነው ትናንት
0: እሱን ጥለናል እያሉ ቲሞች እስካሁን ድረስ ምንም መረጃ አስወጡት የለም ነገር ግን ካትባም ይሄ ሰው አልባ የሚበረውን አውሮፕላን እንደጣሉ ግን እሱን ያው ፎቶግራፍም መረጃ ቀርቦበታል እስከዚህ ድረስ ዞሮ ዞሮ በዚህ በሳውዲና በሁቲሞች መካከል የምታገኘው ድል የኢራን ነው ዞሮ ዞሮ ሁቲሞች የኢራን ተላላኪዎች ናቸው
1: ሳውዲና ኢራን ደግሞ እናውቃለን ሁሉም ተግባብተው ያውቁም የሚጠቃቁ ሀገራት ናቸው ሳውዲ እንግዲህ ይህን ሁሉ ሀብት ይዛ ይህን ሁሉ ወታደራዊ አቅም ይዛ ተግባር ላይ እየዋለ አይደለም
0: ወታደሯ አለ የሚባል ወታደሩ ነገር ግን ወታደሯ በምንም አይነት የተፈተነ ወታደር አይደለም ደግሞ ለወታደር የሚከፍለው ደግሞ እጅግ በጣም ከፍተኛ ነው
1: ግን ሀብታም ሀገር ናት ሳውዲ
0: ግን ወታደሩ ለሀገሩ ወጥቶ ይሞታል ማለት ዘበት ነው
1: ልምድ ያስፈልጋል እንቅስቃሴ በቂ ስልጠና ያስፈልጋል ምናልባት እንግዲህ ብዛት ሳይሆን ብዛት ብዙም ሲያድን እንዳላየን ነው ለማንኛውም ሳውዲ በዚህ አጋጣሚ ብዙ ነገር ልታስብ ትችላለች ብለን እንገምታለን
0: ሞኝነቷ ነው እኮ ተናግረ ያለው እኔ አሁን ቀጥታ ወደ እስራኤል መሮጥ ነበር በቃ ሁሉንም ሰላም ስምምነት አድርገው አዎ በቃ ስምምነቱ ከእስራኤል ጋር ቢጣበቁ በጣም እውነት ድሉን ያጡ ነው
1: መስመራችን ላይ እንግዲህ ሁለገብ የሆነው ዘውትር ተባባሪያችን አቶ ጀምበር መንግስቴ ወይም ኦሪ ከበደ ይገኛል እሱ ጋር ምን ወይ መስመር ላይ ብዙ አስጠበቅ ነው ጤና ይስጥልኝ ኦሪ እንደምን አደርክ
2: ሰላም ሰላም ጤና ይስጥልኝ እንዴት አደራችሁ አንቺ ወይዘሮ ወርቅነሽ አቶ አይቼው እንዴት አላችሁ አድማጮቻችን በሙሉ ህብረተሰቡ አክሰሚያ እንኳን መልካም አመት አደረሰን ላለ
0: እንኳን አብሮ አደረሰን እንዴት ነህ ደህና ነህ ወይ ሁሉ ሰላም አማን ነው
1: የሰማህ ነው ትንሽ ስልክ
2: አሁን ሰማህ
1: አይቼው ሰምተው ከሆነ ያናገረህ ነው ምናልባት ማይክሮፎን ዝግ ነበር መሰለኝ
2: አውሮፕላን እያለፈ ነበር
1: አንተ ሰው አካባቢ ነህ ማላገር እንግዲህ አውሮፕላን አካባቢ አየር ማረፊያ
2: አይ ኩቲዎችን ሊያስደነግጥ መስ
1: ሳይሆን አይቀር መዛረሱን አካባቢ ኮነሱ ይወዱታል ነገሩ እሺ እንዴት ነህ ሰላም ነው እንኳን አደረሰህና መሰግናለን በዓሉ እንዴት ነበር አዲስ አመት እንግዲህ
2: እኔም በጣም አመሰግናለሁ በዓሉ በጣም ደስ የሚል ነበር እንደውም የዘንድሮ በዓል ምንድነው ጥርስና ከንፈር ሲደጋገፍ ያምር እንደሚባለው ሮሻሻና ቅዳሜን ይዞ ነው የዋለ አርብ ማታ ጀመረን ቅዳሜን እሁድን ደስ የሚል በዓል ነው ነበር እዚያ ደግሞ በየአራት አመቱ አንድ ጊዜ የኢትዮጵያና እስራኤል የዘመን መለዋወጫ አብሮ ይውላል ቅዱስ ዮሐንስም እንደዚያው እንቁጣጣሽ የሚባልበት በነበረበት ወይም ደግሞ ወገኖቻችን ባሉበት የሚከበር አንድ ላይ ነበረ እና ባሉ በጣም ደስ የሚል ነበር ይሄ ባል በአንድ በኩል በርግጥ ጻድቃኖችና ኃጣኖች የሚመዘገቡበት እንዲሁም ደግሞ አወላዋ የሆኑ ተይ ሶስት መዝገብ ተከፍቶ ነው የሚጠብቅ። አንደኛው የጻድቃኖች፣ ሁለተኛው ደግሞ ያው የሃጣኖች፣ ሶስተኛው ደግሞ እስታስተራይ ድረስ ሁኔታውን አረጋግጦ ይግባይ የሚጠየቅበት እግዚአብሔርን የሚለመንበት የሚቀጥለው ጥሩ አመት አድርሰን በጥሩ ደለነ በጥሩ ሀብት በጥሩ ጤና በጥሩ በረከት በጥሩ ፍቅር የሚባልበት ይሄ ባል ጥሩ ባል ነው። ሌላው ደግሞ የተለያየ ጣፋጭ ሆኖ
0: ወቅቱን ባሉ ጥሩ ነው። በርግጥ እንዳልከው አሁን
2: መስገብ
0: እየተሰማ ነው
2: ደግሞ እንደ ታፖ አዳማ የሚበላበት እንደዚህ ዘመኑ የጣፈጠ ይሁንልን የምንልበት ነው። ይሻይቸው አንተ ጋር ነው።
0: አዎ ሰምተኛል። እየሰማኸኝ ነው?
2: አሁን እየሰማሁ ነው።
0: አዎ መዝገቦች ተከፍተው አሁን የሚመዘገቡበት ነው። እንደው ወደ ደህናውም መስመር የሚወስደን እንደው ከጥሩ መጽሐፍ ይጻፈን እንላለን። ዘመናችን ግን እንደዛ አይነት ሰው አለ ወይ በአሁኑ ሰዓት?
2: ይኸውልህ እንግዲህ የሰው ሁኔታ እንደ ጣቶቻችን ሊወሰን ይችላል። አምስት ጣቶቻችን አንድ ላይ ሁለቱ ሲጀመሩ አምስት እና አምስት አስር ይሆናሉ። አስርቱ ቃላትን ጠብቀን የምንሄድ ከሆነ ለሰው
0: አለን ወይ
2: ከሆነ
0: አለን ወይ
2: አሉ። በብዙዎቹ ሳይሆን በጥቂቶች ሰዎች አሉ። እግዚአብሔርም ድሮ አብርሃም ጋር ቃል ኪዳን ሲጋባ ማን ነው የሎጥ የነበረበትን አገር ሊደመስስ ሲሄድ አንድ ጻድቃንስ ቢገኝ ብሎ እስከ አንድ ጻድቃን ቢሆን ማረው ነውና በእነሱ አማካኝነት ያው ይሄ አመት ጥሩ ሊሆንልን ይችላል ላለሁ። ሌላው ደግሞ እያንዳንዱ ሰው ራሱን የሚፈትሽበት ራሱን የሚያስተካክልበት ካለ እግዚአብሔር ይቅር ባይ ነውና ወደ ይቅርታው ይወስድናል ላለሁ።
1: ያው እንግዲህ በይቅርታው ይቅር አይቼው አሁን እኔም እያሳቀኝ ነበር። ወደ ጽድቁ መዝገብ መሄድ ማን ይኖራል አሁን ዛሬ እያለ እንግዲህ እግዚአብሔር ቸርነት ነው እያልኩት ነበር በቸርነቱ።
0: አይኛ አሁን ያስታወስከው ነገር አለ።
2: ቸርሰመኝ ቸርሳገኝ
0: ነው ቁጭ ብሎ ቸር መመኘት በእርግጣው። ነገር ግን ቸር መመኘት ብቻ ሳይሆንም ቸር መስራት ሁኖ መገኘት ያስፈልጋል። አስተውሳል አሁን ስዶምን ሁኔታ ያስተውስክ ነበርክ። እንደዛ አድርጎ እግዚአብሔር ያን ያህል ጥፋት ያደረሰብን በመናደርገው ነገር በሰራ ነው ነው ከዛ ሳንማር ዛሬም ያን ነገር አሁንም ያደረግነው ነው ያለ ነው እየሰራ ነው ነው ያለ ነው ያንንም አሁን የተማርነው ነገር የለም። እዚህ ነው እነት በአሁኑ ሰዓት ወደዛ የሚወስድ ሰው ለዛ በእነት ሁነን የምንኖራለን ወይ? እንደው በቃላት ብቻ ቸር መመኘት ብቻ እኮ ውጤት አያመጣም ወይም ወደዛ መበር አያስገባም አያስጽፍም። ሆኖ መገኘት ብቻ ነው ለማለት ፈልጌ ነው።
2: አይቸው ትክክል ነህ። እንዲያውም ምንድነው የሚባል አንዳንድ ያስቀኛል። እንዲያውም ብሷ ላይ አንዳንድ ሰው ምን ይባላል መሰለ ትላልቆች ብልህ ከስተቱ ይማራል ሞኝ ግና በስተቱ ይቀጥልና እዚያ ስተት ላይ የበለጠ ይወድቅበታል ይባላል። አባቴ ደግሞ በሰማይ ነው እሱን ይማረው ምን ሲል ነበር ልጅ ጥሩ ካሰብክ በልብህ ሲሆን ያን ነገር ትሰራዋለህ ባሰራው ማለት ከተሳካልህ ቁጥር ነው። ለምን የምታስበው ተንኮል መጥፎ ሳይሆን ወደ መልካሙ ነው የምናስበው። አሁን ደግሞ እግዚአብሔር ምን ይላል ሚታይ ደግሞ መጨመት ላልቆች ብዙ ተረትና ትምርት አለ እግዚአብሔር የገበሬን እድሜ ያረዝመዋል ስትል ነበር። እንዴት ስላተይ ዘንድሮ ይሄን አርሻለሁ ከርሞ ደግሞ ይሄን ላርስ ከርሞ ደግሞ ይሄን

0: ለምሳሌ ትንሽ ወደ መጥቀስ የምፈልገው አንዳንዶቻችን ተጎማጉመንም ሆነ አስተራይ ሲመጣ ብርሃን ሰረቀን ሲመጣ ይቀርብላለሁ ይላል። ይሄ አይደለም። ከዚያ በፊት ሳስቀድሞ ቢወስደን ምን ይታወቃል? እና ስለዚህ ሁሉ ግዜ ጧት በመንነሳ ግዜ ተዘጋጅተን መልካም ስራ ለመስራት ለሌሎች ለማገዝ ተዘጋጅተን መነሳት ያስፈልገናል። ሌላው ደግሞ ሁሉ ግዜ ማረሳው ልጆቻችን ዛሬ በትምርክም ሆነ አሁን በመንዋይበት በመልካም ስራም ሆነ አንድ ልጅ ከአባቱ ከእናቱ ከቤተሰቡ ነው የሚማር። ለምሳሌ አባቶቻችን እናቶቻችን ለተቸገረ ሲያበድሩ ላዘነ ሲራሩ ከዚህ ሀገር እንኳን ምንም የተቸገረና እንትን ያለ የለም፣ ግን አቅመ ደካማዎች አሉ። ለምሳሌ በጉልበት አልሆንላቸው የሚለውን እነሱን እንኳን ሲሄዱ እንኳን የተለያየ ሸቀጣ ሸቀጥ ገዝተው ለቤት የሚያስፈልገውን ስናያቸው አውቶቡስ ወርደው አውቶቡስም ሊሰቀሉ ሲሉ ይሄን መርዳት ለልጆች መልካም ስራ ምን እንደሆን እያንዳንዱ ጓደኛ ከጓደኛው ጎረቤት ተጎረቤቱ ማክበር ምን እንደሚያስፈልግ እናት አባትን ማክበር እንዲሁም ደግሞ መምህራኖችን በምንማርበት ካህናቶችን አዛውንቶችን የማከብርን ሁኔታ ስናስረዳቸው ልጆችም ከኛ ተምረው ለሌሎች ለጓደኞቻቸው ያተርፋሉ። እና ስለዚህ ምን ይባላል ቂም ይዞ ጸሎት ሳቅ ይዞ ስርቆት ይባላል ሳል ይዞ። እና አሁን ደግሞኛ ያንዳንዳችን አሁን ስታየው አይቸው ወርቅነሽ በየ ባሉ ባልታወሬ አንተን ባሉ አልክበት እኔን ባሉ አልክበት ወርቅነሽን ባሉ አለችበት ስናውል እንገኛለን። ይሄ ምንድነው? የኛ ያልሰራነውን ኃጢያት ያሉ አልነበትን የሰውን ኃጢያት የሰውን ሀበሳ መሸከም ነው። የበሌሎች ከምንተች በሌሎች ከምንተነብይ እኛ ማንን ብለን መጀመሪያ ራሳችን አስተካክለን ከዚያ በኋላ ደግሞ ለሌሎቹ የሚያስተካክሉበትን መንገድ እኔ በእውነት እስከዚህ እስከዚህ ድረስ ጥሩ ሰርቼ ደስ ብሎኛል እንደዚህ እንደዚህ አድርጌ ህይወቴና ኑሮዬ ተስተካክሎልኛል ብለን ምናስበውን ለሌሎች ብናስረዳ እና ይሄ ነው ትልቁ አንድነት ይባላል። ደግሞ እዚያ ደግሞ አንዲት ቃላት
1: በጣም አጭሩ አንድ ደቂቃ ነው ይቀረን።
0: አዎ ስለ ፖለቲካው ሁኔታ ደግሞ አንድ ብንሆን ጥሩ ነው። አንድ ከሆነ አንድነት አይደል ነው ላለው መልካም አመት እንዲሆን እመኛለሁ። እንግዲህ ደግሞ በስቆቱ ደግሞ የመዝናኛ ፕሮግራም ይዘን እንቀርባለን። አመሰግናለሁ አይቸው ወይዘሮ ወርቅነሽ።
1: እናመሰግናለን ግማን ሀቲማ ተባ እናመሰግናለን። አይቸው ስርጭታችን ተጠናቀቀ። እንግዲህ
2: እናመሰግናለን ወርቅነሽ።
1: እሺ ለናቲ ብላንኬት የቴክኒክ ባለሙያችን መስጋና
2: ይድረሳችሁንም
1: ጥቅችን አመሰግናለን። ለኦሪም ምስጋና ይድረሰው። ቀን አንድ ሰዓት ላይ እንደገና ድምጽ ጋር እንገናኛለን።
2: መልካም ቀን
1: ይሁንላችሁ። መልካም ቀን ግማር ሀቲማ ተባ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ተመስልን እንደምን አላችሁ? በእያላችሁበት ጤንነት እንዴት ተጠበቃል? እኛ ደህና ነን፣ እግዚአብሔር ተመሰገነ ይሁን። ለተ እንደብራያን ዘመን አቆጣጠር ሃዮም ኢዮም ሃምሺ ባበት ሽሬ ታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ሴፕተምበር 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ሐሙስ መስከረም 7 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ያይር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠኝ ዘመነና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራም አለን። ቃለ ምልልስም አለን። እንቆይታችሁ እኛ ጋር ይሁን። አሁን የሰዓቱ ዜና አምተጋጇ ወርቅነሽ ሸቴ።
0: አመሰግናለሁ ይሻያው። አርዕስተ ዜና፣ የጠቅላይ ሚኒስትር ቢንያሚን ናታንያሁ የፍርድ ሂደትን በሚመለከት ከህግ ጠበቃው የቀድሞ የመንግስት ህግ አማካሪ አቢሃይ ማንድልቢሊት ከምርጫው በፊት ምስክርነት እንዲሰጡ መጠየቁ ተገለጸ። በኩርዲስታን የሞት ቅጣት የተፈረደበት እስራኤላዊ ቅጣቱ እንዲቀልለት ተደርጎ ተለቀቀ ተባለ። የተባበሩት መንግስታት ድርጅት ጻፊ አንቶኒዮ ጉተሬሽ እስራኤል ለጋዛ ሰርጥ የቀረበውን የሰላም እቅድ ተግባራዊ ማድረግ እንደማትፈልግ ተናገሩ። ቱርክ ከአሜሪካ በተጣለባት ማዕቀብ መሰረት ማሃን ኤር የተሰኘውን የኢራን አየር መንገድ ወደ አንካራ እንዳይገባ በረራውን መከልከሏ ተገለጸ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የጠቅላይ ሚኒስትር ቢንያሚን ናታንያሁን የፍርድ ሂደት በሚመለከት የህግ ጠበቃቸው የቀድሞውን የመንግስት ህግ አማካሪ አቢሃይ ማንድልብሊት ከምርጫው በፊት የምስክርነት ቃል እንዲሰጡ መጠየቁ ተገለጸ። ከጥቅምት 11 እስከ 22 ድረስ በተለያዩ የችሎት ቀጠሮች የምስክር የመስጠት ሂደቱ እንዲቀርብ ለጠቅላይ ሚኒስትር ቢንያሚን ናታንያሁ ጠበቆች ጥያቄ ማቅረባቸው ተገልጿል። ዲሞክራሲዎች ወይም ዲሞክራቲም የተባለው ፓርቲ ሊቀመንበር ያኢር ጎላን ላይ ዛቻ ስለበዛባቸው ሻባክ ጥበቃ እንዲመድብላቸው ፓርቲያቸው መጠየቁ ተገለጸ። የሻባክ ወይም የሀገር ውስጥ ደህንነትና መረጃ ድርጅት ጉዳይ ሚኒስትሮች ትናንት ምሽት ባካሄዱት ስብሰባ ቀድሞ ከነበራቸው ኃላፊነት ጋር ተያይዞ ጥበቃ የሚያስፈልጋቸውን የፓርቲ መሪዎች በሚመለከት የሻባክ ድርጅት እንዲወስን የሚል ውሳኔ ማስተላለፋቸው ተገልጿል። የዲሞክራቲን ፓርቲ ለሻባክ ድርጅት በጻፉት ደብዳቤ ኃላፊው ዳቪድ ዝኔ በሕይወታቸው ላይ ስጋት ላለባቸው የፓርቲ ኃላፊዎች ላይ ጥበቃ እንዲደረግ ወይም ጥበቃውን በሚመለከት በሕይወታቸው ላይ ስጋት ስላለ አፋጣኝ ውሳኔ እንደሚወስን ያላቸውን ተስፋ ገልጸዋል። በኒውዮርክ የእስራኤል ቆንጽላ ጽፈት ቤት ኃላፊ ኦፊር አኩዊንስ ለጥቅምት ሰባቱ መታሰቢያ ዝግጅት የከተማዋን ከንቲባ ዞሃር ማምዳኒን እንዳልጠሯቸው ገለጹ።
2: בניו יורק הוא תמיד ידע איך להכניס את עזה ואיך להכניס את ישראל, לא לבקר אלא להפיץ עלילות דם נגד מדינת ישראל ונגד כוחותינו המהוללים.
0: አኩነስ እንዳሉት ማምዳኒ እስራኤል የሁዲ ሀገር መሆኗን እውቅና እስካልሰጠ ድረስ ከሱ ጋር ግንኙነት እንደማይኖረው ለዝግጅትም እንደማይጋብዘው አስታውቀዋል። አኩነስ በተጨማሪም በኒውዮርክ ስለ ህዝብ መጓጓዣ ትራንስፖርት በሚደረግ ጋዜጣዊ መግለጫ ማምዳኒ እስራኤልን ያወግዛል፣ በተመሳሳይ በኒውዮርክ ስለሚፈጠረው ከባድ ዝናብና የጎርፍ መጥለቅለቅም ጋዛ ሰርጥንና እስራኤልን ያነሳል በማለት ማምዳኒ እስራኤልንና መከላከያ ሰራዊቷን በማንኛውም አጋጣሚ እንደሚያነሳና ሐሳቡም ትችት ሳይሆን ስም ማጥፋት ነው ብለዋል በረሽት ፊት ሬዲዮ በተደረገላቸው ቃለ መጠይቅ። የእስራኤል መከላከያ ሰራዊት ጥቅምት 7 ቀን ወደ ኤሬዝ መተላለፊያ ኬላ ድንበር አቋርጦ የገባን

0: አኖክባ አሸባሪ መደምሰሱን አስታወቀ። ይህ ሻሪፍ ላባዲ የተባለ አሸባሪ ከትናንት ወዲያ በጋዛ ሰሜናዊ ክፍል በተወሰደ እርምጃ መደምሰሱ የታወቀ ሲሆን በዚህ ሳምንት በተወሰደ ሌላ ጥቃት በሐማስ ወታደራዊ ግንባር አኖክባ የተባለው ክፍል አዛዥም መደምሰሱ ታውቋል። ሁለቱም አሸባሪዎች የእስራኤል መከላከያ ሰራዊት ላይ የሽብር ጥቃት ለማድረስ እቅድ ያዘጋጁ እንደነበረና ስጋትን ለማስወገድ ሲባል አስቀድሞ በተወሰደ እርምጃ መደምሰሳቸውን ወታደራዊ ቃል አቀባዩ ገልጿል። በኩርዲስታን የሞት ቅጣት የተፈረደበት እስራኤላዊ ቅጣቱ እንዲቀልለት ተደርጎ መለቀቁ ተገለጸ። የሞት ቅጣቱ የተፈረደበት ዜጋ እንዲለቀቅ በተዘዋዋሪ መንገድ እገዛ ያደረጉት የቀድሞ የውጭ ጉዳይ ሚኒስትር ጽፈት ቤት ሰራተኛ እያል ሲሶ እስራኤል በሌሎች ሀገራት የፍርድ ሂደት ላይ ጣልቃ እንደማትገባ ገልጸው ይህን ዜጋ ለማስለቀቅ ከከሳሽ ቤተሰቦች ጋር በመወያየት ቅጣቱ ከሞት ፍርድ ወደ የእድሜ ልክ ስርዓት እንዲለወጥ እንዳደረጉና ከዚያም ከእድሜ ልክ ስርዓት ወደ 15 ዓመታት የስርዓት ጊዜ ዝቅ እንዲል የተበዳይ ቤተሰቦች የፍርዱን ሂደት እንዳይቃወሙ በመደራደር የሞት ፍርድ ቅጣት የተፈረደበት እስራኤላዊ ከ11 ዓመታት ስርዓት በኋላ ተለቆ መመለሱን ገልጸዋል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እስራኤል ለጋዛ ሰርጥ የቀረበውን የሰላም እቅድ ተግባራዊ ማድረግ እንደማትፈልግ ገለጹ።
1: It is clear that Israel not accepting the implementation of the peace plan as it is conceived now and at the same time we go on having strikes in Gaza and we go on having
0: አንቶኒዮ ጉተሬሽ ከፍተኛ ደረጃ ያላቸው አካላት በሚቀጥለው ሳምንት በኒውዮርክ ከተማ በሚያካሂዱት አጠቃላይ የተባበሩት መንግስታት ድርጅት ጉባኤን በተመለከተ አስቀድሞ ከጋዜጠኞች ጋር ባደረጉት ውይይት በእርግጥም እስራኤል ለጋዛ የቀረበውን የሰላም ስምምነት እቅድ እንዲሁ እንዳለ ወይም እንደቀረበው ተግባራዊ ማድረግ አትፈልግም ማለታቸውን ራምብራንድ እስከላከው ዘገባ መረዳት ችለናል። ቱርክ ከአሜሪካ በተጣለባት ማዕቀብ መሰረት ማሃን ኤር የተሰኘውን የኢራን አየር መንገድ ወደ አንካራ የሚያደርገው በረራ እንዲያቆም ማስታወቋን አሶሺየትድ ፕሬስ ዘገበ። ማሃን ኤር የተባለው የኢራን አየር መንገድ ከሚቀጥለው ሳምንት ጀምሮ ወደ ኢስታንቡልና አንካራ የሚያደርገውን በረራ መሰረዙን ለደንበኞቹ አስታውቋል። የአሜሪካ የገንዘብ ሚኒስትር በኢራን አየር መንገዶች ላይ ሰፊ ማዕቀብ መጣሉን ባለፈው ሳምንት ያስታወቀ መሆኑ ይታወሳል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ05 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ49 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ ዛሬ በአብዛኛው ሀገራችን ክፍል ሙቀቱ ይጨምራል። ነገ ሙቀቱ እንደሚቀንስና በሰሜንና በመካከለኛው እስራኤል በአንዳንድ ቦታዎች ቀላል ዝናብ እንደሚኖርና ነፋሱም ይጠናከራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና በሃይፋ 31፣ በቤርሸባ 36፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አፈቃ
2: ወርቅነሽ የቴለ ዜናው እና መሰክናለን። በመጨረሻ ላይ የአየር ጸባይ ሁኔታ እንግዲህ የበጋ ወራት በጣም ሞቃታማ ሆኖ ከረመና አሁን ደግሞ የምስራች የሚል አይነት ዜና ነው እና በተለይ በመካከለኛው ምስራቅና በሰሜኑ ክፍለ ሀገር አልፎ አልፎ ይዘንባል የሚለው ጥሩ ዜና ነው አይደል?
0: እንግዲህ አዎ፣ ሰላም ዝናብ ያድርገው።
2: አዎ ዝናብ መጣ።
0: ዝናብ መልካም ነው፣
2: በረከት ሀብት ነው አይደል? እሺ ውሃ፣ ዝናብ ውሃ ያን አልባ ህይወት የለንምና አሁን ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ ነው።

0: አቶ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ እናቀርባለን። የተለያዩ ርዕሰ ጉዳዮች አሉን። ከሰጠኝ እንጀምራለን። ሰጠኝ እንግዲህ እስራኤል፣ ሳውዲ አረቢያ፣ አሜሪካ የሚያገናኛቸው ነገር ሁሌም ያው ይበዛል። አሁን ደግሞ የሁቲ አማጺ ቡድን ከሳውዲ አረቢያ ጋር ባለው ግጭት ምክንያት አሜሪካ ነገሮችን ወደ እስራኤል እየጫነች ይመስላል። ምንም በአሜሪካና በሳውዲ አረቢያ መካከል ጥሩ ግንኙነት ቢኖርም እንደው በአጠቃላይ ያለው ሁኔታ እንዴት ነው? ትንሽ ነገሩ ሰፋ ያለ ነው።
1: አዎ እንግዲህ የሁቲ አማጽያን ያው በቀይ ባህር አካባቢ ወሳኝ ወሳኝ የተባሉ ቦታዎችን የያዙበት ሁኔታና ለወደፊት በአካባቢው ችግር ይፈጥራሉ ተብሎ ነው የሚታሰብ። በዚህ ዙሪያ ሳውዲ አረቢያ የሁቲ አማጽያንን እየተዋጋች እንደሆነ ይነገራል። መረጃዎችንም እስራኤል በአሜሪካ አማካኝነት ያስተላለፈች እንደሆነ ሰሞኑን የወጡ ዘገባዎች አመላክተዋል። እንግዲህ ሳውዲ አረቢያና እስራኤል ቀጥታ የሆነ ዲፕሎማሲያዊ ግንኙነት የላቸውም፣ ግን በአንዳንድ ነገሮች ያው ግንኙነታቸው እንደተፈጠረ ከአሁን በፊትም ሰምተናል። በሳውዲ አረቢያ የአየር ክልል የእስራኤል አውሮፕላኖች ሁሉ እንደሚበሩ ሰምተናል። ይሄ ጥሩ ግንኙነት ነው የነበረ። አሁን ደግሞ በሁቴዎች አማካኝነት መቀራረብ አለ። ይሄ ግን ወደ ዲፕሎማሲያዊ ግንኙነት ያልፋል የሚል ሀሳብ እንደሌለ ነው በሳውዲ አረቢያ በኩል እየተገለጸ ያለው። ያው እንደሚታወቀው አሜሪካ የሁቲ አማጽያንን መዋጋት አትፈልግም። ነገሩን ለሳውዲ አረቢያ ብቻ ነው አስረክባ ያልና ያው አሜሪካ ከሁቲ አማጽያን ጋር ከአሁን በፊት ከተኩስ አቁም ስምምነት ደርሳ ነበር። አሜሪካኖችን ላያጠቁ ነው በዛ የተስማሙ የነበረ፣ በዛ የቆሙ ይመስላል። አሁን ሁቲዎችም እንደሚሉት የሳውዲ አረቢያን የንግድ መርከቦች ነው እንጂ በዚህ በቀይ ባህር አካባቢ የምናጠቃው የእስራኤልንም የአሜሪካንም ቢሆን የሌሎች ሀገራትንም አናጠቃም ያሉበት ሁኔታ አለና ከዚህ ጋር በተያያዘ ግን ያው የአሜሪካና የሳውዲ አረቢያ ግንኙነት የሰፋ ነው፣ ብዙ ዓመታት የቆየ ነው። በብዙ በተለይ ደግሞ በኢኮኖሚው ዘርፍ በምጣኔ ሀብቱ ዘርፍ ብዙ ግንኙነት አላቸው። አሜሪካም ለሳውዲ አረቢያ F-35 የተሰኙ ዘመናዊ የጦር አውሮፕላኖችን ለመሸጥ ካሁን በፊት ተስማምታለች። ወደ 48 ይሆናሉ ቁጥራቸው እንደሚገለጸው። አሁን ይህንን የጦር አውሮፕላኖች መሸጡ የአሜሪካ የስለላ ድርጅቶች እንደሚሉት አደጋ አለው፣ ቴክኖሎጂው ሊሰረቅ ይችላል። እንደገናም ደግሞ ከቻይና ጋር ሳውዲ አረቢያ ቅርርበት ስላለ በዚህ ጉዳይ የአሜሪካ መንግስት ሊያስብበት ይገባል ያሉ ነው። ሁኔታው ወሰብሰብ ወዳለ ሁኔታ የመጣ ይመስላል። በሌላ በኩል ደግሞ ጦርነቶች መምጣታቸው ከእስራኤል ጋር እነዚህን እንደ ሳውዲ አረቢያና ሌሎች ሀገራትን እያቀራረበ ነው። በአጠቃላይ ግን የሁቲ አማጽያን በአካባቢ ያላቸው ተጽዕኖ ግን በጣም ከፍተኛ ነው። እርግ
0: ጥሩ ውሻየው እዚህ ጋር ተያይዞ አሜሪካ ለሳውዲ አረቢያ F-35 የተሰኘውን የጦር አውሮፕላን ለመሸጥ መስማማቷ ይታወቃል። ያው ስምምነት አለ በሁለቱ ሀገራት መካከል። ከዚህ ጋር ተያይዞ አሁን በአሜሪካ በኩል ስጋት አለ እየተባለ ነው። ሁኔታው ትንሽ የቆየ ቢሆንም ስጋቱ ምን ይሆን? ከደህንነት ጋር የተያያዘ ይሆን?
2: አዎ እንግዲህ ዘመናዊ የጦር መሳሪያ ባለቤት የሆነችው አያሏን አሜሪካ ባለፉት ቅርብ ሳምንታት ለሳውዲ አረቢያ F-35 ዘመናዊ ጦር መሳሪያዎች ለመሸጥ በዚህ ጉዳይ ተነጋግረው ተስማምተው እንደነበርና ስጋት የአሜሪካ አስተዳደር የአሜሪካ ስጋ ዋነኛ ስጋቷ የዘመናዊ የጦር መሳሪያዎቹ መረጃ የቴክኖሎጂ ውጤቷ ዋናው የቻይና ወደ ቻይና ይደርሳል የሚል ስጋት በመኖሩ ምክንያት በዚህ ምክንያት ነው እስካሁን የተቋተተበት ሁኔታ እንጂ ስምምነት ላይ ደርሰዋል ተብሏል። በዚህ ጉዳይ ላይ እስራኤልም የመከላከያ ሰራዊቷን የእስራኤል መከላከያ ሰራዊት በዚህ በምንገኝበት መካከለኛው ምስራቅ የኃይሏን ሚዛን እንዲጠበቅላት በሚል ይህ ዘመናዊ ጦር ጀቶች ለሳውዲ አረቢያ እንዳይሸጥ የሚል ሀሳብ እስራኤል አቅርባ ነበረ። ግን ተስማምተዋል፣ ይህ ነገር ወረድ ብሏል። ይህ ሀሳብ አሁን በዋናነት እንግዲህ በሀገራት መካከል ያለ የዲፕሎማሲ ግንኙነታቸው በዋናነት የሚታደሰው የሻከረ ለብዙ ዓመታት የተለያዩ ሀገራት የዲፕሎማሲ ግንኙነት የሌላቸው ሀገሮች የሚያድሱ እንደገና ዲፕሎማሲያዊ ግንኙነታቸውን ሊያድሱ የሚችሉት የደህንነት ጥበቃ ቁልፍ የሆነ ነው። የጋራ ጥበቃ ትብብር በሀገራት መካከል በሚኖርበት ጊዜ ይህ ወሳኝ የሆነ ስለሆነ አሁን ባለፉት ቅርብ ቀናት ደግሞ በዚህ በየመን ውስጥ የሚገኘው የሁቲ አማጽያን የሚያደርጉትን እንቅስቃሴ በተመለከተ የእስራኤል መከላከያ ሰራዊት ጥብቅ የሆኑ በጣም ጠቃሚ የሆኑ ወታደራዊ መረጃዎችን ለሳውዲ አረቢያ በአሜሪካ በኩል ነው በቀጥታ አይደለም ለምን ዲፕሎማሲያዊ ግንኙነት ስለሌላቸው በአሜሪካ በኩል ለሳውዲ አረቢያ አስተላልፋለች ተብሏልና ይህ እንግዲህ ለሁለቱ ሀገሮች ለእስራኤልና ለሳውዲ አረቢያ ዲፕሎማሲያዊ ግንኙነት በቀጣይነት እንዲያድሱ እንዲስማሙ ተጽዕኖ አሳዳሪ ይሆናል ተብሎ ይጠበቃል።
0: አዎ ስብስብ ነው ነገሩ። ጥሩ እንግዲህ የእስራኤል መንግስት ሚኒስተሮች ወይም ሚኒስተሮች ምክር ቤት ለፓርቲ መሪዎች ደህንነት ለመስጠት በተለይ ከሻባክ ድርጅት ጋር የሚገናኙ ሚኒስተሮች ለፓርቲ መሪዎች ጥበቃ እንዲመደብላቸው ትናንት ምሽት ተወያይቷል። ሻባክ ውሳኔውን እንግዲህ መወሰን አለበት የሚል ውሳኔ እንዳስተላለፈ ነው የሚታወቀው። እዚህ ጋር ተያይዞ አንዳንድ ፓርቲዎችና መሪዎቻቸው ይጠቀሳሉ። ይሄ ነገርስ እንዴት ነው?
2: አዎ እንግዲህ ብሔራዊ የክነሴት ምርጫ ፓርላማ ምርጫ ሊካሄድ ወደ 40 ቀናት እየቀርቷል። እንግዲህ በምንኖርበት አካባቢ መሪዎቹን አሸባሪዎች ለማጥቃት ሁልጊዜ የሚያልሙበት ሁኔታ ስለሆነ መሪዎቹ የህዝብ ተወካዮቹ ደግሞ ለነሱ ደህንነት የጥበቃ መንግስት በዋናነት ደግሞ ሻባክ የተሰኘው የሀገር ውስጥ የመረጃ ድርጅት እንዲጠብቃቸው በሚል በቀረበ ሀሳብ ባለፈው ሳምንት የካቢኔ ሚኒስትሮች ኮሚቴ የፓርቲ መሪዎች ጥበቃን በተመለከተ ውሳኔ ካስተላለፉ በኋላ የዲሞክራቲክ ፓርቲ መሪ የሆነው ያይር ጎላን ደህንነት እንዲጠበቅ ጥሪ አቀረቡ። ለምን አስቀድመው የመንግስት የካቢኔ ያሳለፈው ምንድን ነው? የያሻር ፓርቲ ሊቀመንበር እና የቀድሞው የመከላከያ ሰራዊት ኢታማጆር ሹም የነበሩት ግማን ነው ጋዲ አይዘንኩት ላይ እሳቸው ራሳ እንዲጠበቁ ወስኗልና ከዚህ ጎን ለጎን ደግሞ የዲሞክራት ፓርቲ መሪ ያይር ጎላን ለምን ደህንነት አይጠበቅም የሚል ጥያቄ ለመንግስት አቅርበው ነበርና ይህን ሁኔታ በተመለከተ እንግዲህ ደረጃ በደረጃ መንግስት ያው ሁሉም መነዚህ የተቀስናቸው ፓርቲዎችን መሪዎች ሊቀመንበሮችን ብቻ ደግሞ ሌሎች ደግሞ ደህንነታቸው እንዲጠበቅ በዚህ ጉዳይ ላይ እየመከረበት ነውና አሁን በቅርቡ የዲሞክራት ፓርቲ ሊቀመንበር የሆኑት ያይር ጎላን በሻባክ ድርጅት ይሄ ኃላፊነቱን የጥበቃ ኃላፊነቱን በተመለከተ የሻባክ የመረጃ ድርጅት ዋና ኃላፊ የሆኑት ዳቪድ ዚኒ ተረክበውበታል።
0: አዎ እንግዲህ ዳቪድ ዚኒ አሁን ለክኔ ሻባክ ኃላፊ ናቸው። ሰጠኝ አሁን የተባለው ከቀድሞ ኃላፊነታቸው ጋር በተያያዘ ሁኔታ ጥበቃ የሚመደብላቸው የፓርቲ መሪዎች ላይ ትኩረት እንዲደረግ አይነት ሐሳብ አስተላልፈዋል ሚኒስተሮች። የማለት ደግሞ እንግዲህ ጋዳይ ዘንኩት በመከላከያ ሰራዊት ውስጥ ኢታማጆር ሹም ነበሩ። ያይር ጎላንም በተመሳሳይ ከፍተኛ ስልጣን ላይ ነበሩ በመከላከያ ሰራዊት ውስጥና ሌሎችም አሉ ሚዛትባቸው በመከላከያ ሰራዊት ውስጥ ስልጣን ያልነበራቸው ግን በህይወታቸው ላይ እውነትም እንግዲህ ስጋት ይኖራል ተብሎ የሚገመት ሌሎች የፓርቲ መሪዎች አሉና እንዴት ነው ይሄ ነገር ስንደው ጥበቃ ላይ ተሰጣቸው ይችላል? ለነዚህስ
1: ጥበቃ ሊሰጥ የሚችልበት ሁኔታ ሊኖር ይችላል? አሁን ራሱን የቻለ ተዋረድ አለውና እንግዲህ እስከ ምርጫው ወቅት ነው አሁን የተባለውና ይሄ ኮሚቴ ትላንትና ስብሰባ ሲያደርግም ኃላፊነቱ ለሻባክ ድርጅት ኃላፊ የተሰጠበት ሁኔታም የሚያስገርም ነው። ምክንያቱም መገኘት የሚገባቸው ሚኒስትሮች አልተገኙም ከስብሰባውን። ለምሳሌ የዚህ ኮሚቴ አባል ጠቅላይ ሚኒስትር ናታንያሁም አባል ናቸው፣ ያሪብ ለሚን አባል ናቸው፣ እስራኤል ካጽ አባል ናቸው፣ ኢታማር ቤንግቪር እና የትምህርት ሚኒስትሩ ሌሎችም የሚጠሩበት ሁኔታ አለ። ከዚህ ውስጥ የተገኙት የህግና ፍትህ ሚኒስትሩ ያሪብ ለሚን ናቸው። እሳቸው ናቸው ውሳኔውን ያስተላለፉት ማለት ይቻላል ከሻባክና ከሌሎች ከምርጫ ቦርድ ሰዎች ጋር በመሆንና ምርጫው እስኪያልቅ ነው እንግዲህ ጋዳይ ዘንኮት ያው ካሁን በፊት የህዝብ ኮሚቴ ወስኗል ለሳቸው እንዲሰጥ የሚል አስተያየት አቀርባል። ለያይር ጎላን ግን እስካሁን ያልተሰጠበት ሁኔታ ወይንም ደግሞ ያልተወሰነበት ሁኔታ ስላለ አሁን ለሻባክ ድርጅት ኃላፊነቱን ከተሰጠ እሳቸው እንግዲህ ለጋዳይ ዘንኮትም እንዲመደብ ካረጉ ስጋት ካለ ዋናው ትልቁ ነገር የሚያሰጋ ነገር አለ። ያሁን ለምሳሌ ጋዳይ ዘንኮት በመንግስት ደረጃ ለመወዳደር የሚያደርጉት ጥረት ያርጎላንም እንደዚሁ የሚያደርጉት ጥረት ስጋት የሚያሳድርባቸው ከሆነ እንግዲህ የሻባክ ድርጅት ኃላፊ ከሳቸው ቢሮ ሰዎች ጋር ተመካክረው ለሚያስፈልጋቸው ሰዎች የሚመደቡበት ሁኔታ ይኖራል።
0: ጥሩ። እንግዲህ ሌላው ደግሞ በእስራኤል ላይ እንደሚታወቀው የተለያዩ ዓለም አቀፍ ነቀፌታዎች ይሰነዘራሉ በተለያየ ጊዜያት። አንዱ የተባበሩት መንግስታት ድርጅት ነው እንግዲህ እስራኤልን ከሚያወግዙ ዓለም አቀፍ ድርጅቶች መካከል። ጸሐፊው የተባበሩት መንግስታት ድርጅት ጸሐፊው አንቶኒዮ ጉተሬሽ አሁንም እስራኤል በተለይ በጋዛ ሰርጥ ላይ ሰላም እንዲመጣ የሰላም እቅድ ያው ዓለም አቀፍ አካላት ተቋቁሞ የሰላም እቅድ የታቀደ መሆኑ ይታወቃል፣ ይህን እቅድ ተግባራዊ ማድረግ አትፈልግም በማለት ተናግረዋል። እንደው እዚህ ጋር ተያይዞ እንዴት ነው ያለው ሁኔታ? በእስራኤል ላይ የሚደርሰው ነቀፌታ ይባባስ ይሆን? ሰጠኝ
1: ሊባባስ ይችላል ያለው ሁኔታ። እንግዲህ ዋናው ነገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያረቀቁት የሰላም ሀሳብ ተግባራዊ ይሆን ከተባለ በስምምነቱ ወይም ደግሞ ባሉት ነጥቦች አማካይነት እስራኤልም ቢሆን በጋዛ ሰርጥ እርምጃ መውሰድ የለባትም፣ የሐማስ ድርጅትም የጦር መሳሪያ ትጥቁን መፍታት አለበት። ነገር ግን ሁለቱም ሐማስ የጦር መሳሪያ ትጥቁን ለመፍታት ዝግጁ አይደለም፣ በዛ አካባቢ የሽብርተኞች እንቅስቃሴ እስካለ ድረስ እስራኤልም ቢሆን የተኩስ አቁም ስምምነቱን በመጣስ ያው እርምጃ የምትወስድበት ሁኔታ አለ። በዚህ በመሰረቱ በዚህ በሰላሙ ስምምነት መሰረት ተግባራዊ የሚሆን ከሆነ እስራኤል በዛ ሰርጥ የምትወስደውን ወታደራዊ እርምጃ ማቆም አለባት፣ ሐማስም የጦር መሳሪያ ትጥቁን መፍታት አለበት። ግን ካሁን በፊት የዚህ የሰላም ምክር ቤቱ አባላቱ በዛ ለጋዛ ለማስፈጸም የተቋቋመው ያቀረባቸውን ነጥቦች እስራኤል የማትቀበል መሆኑን በጠቅላይ ሚኒስትር ናታንያሁ በኩል መነገሩ ይታወሳል። እና አሁን ማትገደድበት ሁኔታ አለ። ሐማስ ተግባራዊ ካደረገ የጦር መሳሪያ ትጥቁን ከፈታና ለሰላም ሀሳቡ ተገዥ ከሆነ እስራኤል እርምጃ የማትወስድበት ሁኔታ ይኖራል። ግን የጋዛ ሰርጥ ሽብርተኞች እንቅስቃሴ ባደረጉበት ወቅት እስራኤል እርምጃ ትወስዳለች፣ አሁንም ባለፉት ጊዜያት እርምጃ ወስዳለች። ስለዚህ የተባበሩት መንግስታት ድርጅትም የተለመደ ነው። አሁን የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ያካሄዳል በዚህ ወር መጨረሻ አካባቢ። በዛም አንቶኒዮ ጉቴሬዝ ሁኔታው እንዲታይ የማድረግ ፍላጎት አላቸው ተብሏል። እንዲሁም ደግሞ በይሁዳና ሰማሪያ ቀበሌዎች እስራኤል ብዙ መሬቶችን ወደ ሉዓላዊ ግዛቷ እያስገባች ነው የሚልም ቅራኔ ያሰሙበት ሁኔታ አለና የተለመደ ነው የተባበሩት መንግስታት ድርጅት ከፍልስጤም ጎን ቆንኩ የሚለው ሀሳብ።
0: ሸየው፣ በዚህ ርዕሰ ጉዳይ ላይ አንቶኒዮ ጉተሬሽ በእርግጥ እስራኤልን ያው ሁሌም ይቃወማሉ፣ ሁሌም ማለት ይቻላል ቋሚ በሆነ ሁኔታ። ትናንት የመከላከያ ሚኒስትር እስራኤል ካጽ ሐማስን ሌላ አካል ትጥቁን ሊያስፈቱ አይችልም፣ እስራኤል ብቻ ናት በጦርነት ነው የሚያምር፣ በጦርነት ትጥቁን ይፈታል የሚል ንግግር አሰምተው ነበር። አሜሪካ ደግሞ ምላሽ ሰጣለች ለዚህ ንግግራቸው። የትራምፕ እቅድ አለ፣ ያን እቅድ ደግፉ እንጂ በዚህ መልኩ ነው ሐማስ ትጥቁ የሚፈታው እንጂ በጦርነት መሆን የለበትም ብለዋል። እንግዲህ ከዛ ቀጥሎ ነው አሁን ጉተሬሽ እስራኤል እቅዱን መቀበል አትፈልግም፣ ጦርነት ነው የምትፈልግ የሚል አይነት ንግግር ያሰሙትና እንደው ጉተሬሽ አሁን የአሜሪካን ሀሳብ ተቀብለው ይሆን? እንደው በእስራኤል ያለው ተቃውሞ እየሰፋ ይሄዳል የሚለው ሰጠኝ የጠይቁት ጥያቄ ለማንሳት ነው። እና አሜሪካና ጉተሬሽ ይስማሙ ይሆን በአሁኑ ሀሳብ?
2: የሚጣጣም ነገር አይደለም፣ ለእስራኤልም አይመቻትም። የዋናነት እንግዲህ ሰጠኝ ጠቃቅሶታል። ይህ አረመኔ አሸባሪ ሐማስ የጦር ትጥቁ እንደያዘ ብሉም ምን እስራኤል ይህን ነገር በአዛ ቀበሌ ያለውን የሰብአዊ እርዳታ ለፍልስጤሞች ከውጭ የሚገባ እርዳታ በዚህም በተመለከተ በእርግጥም ይገባል። በዓለም አቀፍ ህብረተሰብ የሰብአዊ እርዳታ ከባድ የጭነት መኪናዎች ወደ አዛ ቀበሌ በራፊያህ መተላለፊያ ኬላ በኩል መግባቱን ቀጥሏል። ግን በዚህ ያለፉት ጦርነቶች በፈረሱ በወደሙ የአዛ ቀበሌ ከተሞችን ደግሞ መልሶ ለማቋቋም ይቋቋም የሚል ጥያቄ የተባበሩት መንግስታት ድርጅት የሚያቀርቡትን ጥያቄ ይሄ በእስራኤል በኩል አሁን ተቀባይነት የሌለው እንዳልሽው የእስራኤሉ የመከላከያ ሚኒስትር እስራኤል ካጽ ታው ተናግረዋል። ምንም ይሁን ምን ይህ ሐማስ ሽብር ፈጣሪ ድርጅት ጦር ትጥቁን እስካልፈታ ድረስ የሚመጣውን በዓለም አቀፍ ህብረተሰብ የሰነዘረው በእስራኤል ላይ የሰነዘረ ያለውን ትችት አንቀበለውም እያሉ ነው። በእርግጥም በዋናነት እንግዲህ በአዛ ቀበሌ ያለውን ለማረጋጋትና የምክር ቤት ሰላም የሰላም ምክር ቤት የሚል ያቋቋሙት ፕሬዝዳንት ትራምፕ ናቸውና ምንድን ነው ስራው? ምን እየሰራ እንደሆነ እስካሁን የተጣለበትን ስራ እየሰራ አይደለም የዚህ ምክር ቤት የትራምፕ ያቋቋሙት ምክር ቤትና ትራምፕ በበኩላቸው ደግሞ ይህ ድርጅት ካልተወገደ በስተቀር ጦር ትጥቁን እስካልፈታ ድረስ ደግሞ ምንም አይነት የልማት የዜጎችን ልማት መልሶ ለማቋቋም የሚነሳውን ጥያቄ እስራኤል አልቀበልም ባይነች።
0: ጥሩ እንግዲህ እናመሰግናለን። ወደሚቀጥለው ዝግጅት እንለፍ።

ጤና ይስጥልን ክብራትና ክብራን ህያም ደምዝናኛ ፕሮግራም ተከታታዮቻችን ደምሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናናሉ ያስተምራሉ አልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

ህይወት ማለት ምን ማለት ነው? ህይወት ማለት ከመወለድ በፊትና ከሞት በኋላ መካከል ያለች አንዲት ብልጭታ ናት። ህይወት ጥያቄ ሳትሆን ሊኖር የሚገባ ተሞክሮ ናት። ህይወት ማለት ምርጫ ናት። ፈላስፋው ዣን ፖል ሳርትሪ ህይወት በውልደትና በሞት መካከል ያለች ናት ይላል። ህይወት ባዶ ወረቀት ናት። በላዩ ላይ የምትጽፈው የታሪክ አይነት ያንተ ድርሻ ነው። ህይወት ትርጉም አይሰጣትም። አንተ ነህ ትርጉም የምትሰጣት። ህይወት ሁል ጊዜ አልጋ ባልጋ እንድትሆንልህ አትጠብቅ። ህይወት የደስታና የሐዘን የብርሃንና የጨለማ ድብልቅ ናት። በገጠመ ፈተና ሁሉ የምታማርር ከሆነ አንተ የህይወትን ህግ አልተረዳህም ማለት ነው። ፈተና የሌለባት ህይወት ልክ እንደቆመ የልብ ምት የተሞላች ናት። ህይወት የምትሰጥህ የምትፈልገውን ሳይሆን የሚያስፈልግህን ነው። ህይወትን አትቆጥባት፣ ተጠቀምባት። ዛሬን ነገ ኖራለሁ በሚል ተስፋ አትግደለው። ህይወት ማለት የምትደርስበት ቦታ ሳይሆን የምትጓዝበት መንገድ ነው። በትንሿ ነገር መደሰት ተለማመድ። ምክንያቱም ትላልቅ ነገሮች የሚመጡት ከትናንሽ ደስታዎች ድምር ነው። ህይወት ልክ እንደ አይስክሬም ናት። ብትበላውም ባትበላውም መቅለጡ አይቀርም። ስለዚህ ከመቅለጧ በፊት ቅመሳት። ህይወት ትምህርት ቤት ናት። አስተማሪዋ ጊዜ ሲሆን፣ ፈተናዋ ደግሞ ሰው ነው። በህይወትህ ውስጥ ያሉት ዓመታት ሳይሆኑ በዓመታቱ ውስጥ ያለህ ህይወት ነው የሚቆጠረው። ህይወት አጭር ናት። የምታረዝማትና የምታሳጥራት ደግሞ አንተ ነህ። ህይወት ልክ እንደ መጽሐፍ ናት። መጀመሪያዋና መጨረሻው ቀድሞ ተጽፏል። አንተ የምትጽፈው በመሃል ያለውን ታሪክ ብቻ ነው። ታሪክህ እንዲነበብና እንዲናፈቅ አድርገህ ጻፈው። ህይወት ያልተቋረጠ የለውጥ ዑደት ነው። ሰዎች ብዙ ጊዜ ህይወትን የምንረዳው እንደ አንድ ቋሚ ነገር ነው። ነገር ግን ህይወት ልክ እንደ ወንዝ ናት። አንድ ወንዝ ውስጥ ሁለት ጊዜ መግባት አትችልም። ምክንያቱም ሁለተኛው ጊዜ ስትገባ ወንዙም ሌላ ነው፣ አንተም ሌላ ሰው ነህ። ህይወት የምታየው ነገር ሳይሆን የምታይበት መነጽር ነው። ተስፋ ለቆረጠ ሰው ህይወት እስር ቤት ስትሆን፣ ተስፋ ላለው ሰው ደግሞ የድሎች ሜዳ ናት። በህይወት ውስጥ 10% የሚገጥሙህ ነገሮች ሲሆኑ 90% ግን ለገጠሙህ ነገሮች የምትሰጠው ምላሽ ነው። ህይወት የምትሰራልህ ሳይሆን አንተ በህይወት ውስጥ የምትሰራው ነገር ነው። ህይወት ማለት ንብረት ማከማቸት ብቻ እንዳይመስልህ። በህይወት መጨረሻ ላይ የምታስበው ስንት ቤት እንደሰራህ ሳይሆን ስንት ሰው እንደወደድክና ምን ያክል ደስተኛ እንደነበርክ፣ ምን ያክል መልካም ነገር እንዳደረክ ነው። ህይወት በቁስ ስትሞላ ትከብዳለች። በፍቅር ስትሞላ ግን ትቀላለች፣ ታስደስታለች። ህይወት ከመጽናናት ቀጠናህ ውጭ ነው የምትጀምረው። ህመም ሲሰማህ እየተጎዳሁ ነው አትበል፣ እያደግኩ ነው በል። ትልልቅ ዛፎች በነፋስና በዝናብ ውስጥ እንደሚጸኑ ሁሉ አንተም በሕይወት ፈተናዎች ውስጥ ትጸናለህ። ዛሬ በገጠመህ ችግር አትሸነፍ። ሕይወት ገና ብዙ ገጾች አሏት። ሕይወት እንደ ብስክሌት መንዳት ናት። ሚዛንህን ለመጠበቅ መንቀሳቀስ መቀጠል አለብህ። ሕይወት ማለት ራስን መፈለግ ሳይሆን ራስን መፍጠር ነው። ህይወት ትልቅ ስጦታ ናት። ስጦታውም ደግሞ በሳጥኑ ውስጥ ያለው ነገር ሳይሆን ሰጪው ላንተ የሰጠው ዕድል ነው። ዛሬ መተንፈስህ ብቻ በራሱ ታላቅ ተአምር ነው። ስለዚህ ህይወትህን በቁጭት ሳይሆን በምስጋና ኑረው። ህይወትን እንዲሁ ሳይሆን በደስታ መኖር ያንተ ኃላፊነት ነው። የጽሑፉ አዘጋጅ መላኩ ፈቃዱ። የማይሻሩ እውነታዎች። ዝምታ ጥንካሬ ነው። ትዕግሥት ድል ነው። ትሕትና ግርማ ነው። እውነት ነጻነት ነው። ይቅርታ ሰላም ነው። ዕውቀት ብርሃን ነው። ሥራ ክብር ነው። ፍቅር መድኃኒት ነው። ጽናት መሠረት ነው። ውድቀት ትምህርት ነው። ሕይወታችንን የሚያሳምሩ 5 ጥበቦች። አንደኛ፣ ራስህን አሸንፍ፣ ያኔ ዓለምን ታሸንፋለህ። ሁለተኛ፣ ከሰው አትጠብቅ፣ ሰው ከራሱ የተረፈውን እንጂ ያንተን አያውቅም። ሦስተኛ፣ ቂም መርዝ ነው፣ አንተ ጠጥተህ ጠላትህ እንዲሞት አትጠብቅ። አራተኛ፣ ዛሬን ኑር፣ ትላንት ታሪክ ነው፣ ነገ ደግሞ እንቆቅልሽ ነው።
አምስተኛ ባልንጀራህን ውደድ ፈጣሪን የምትወደው በወንድምህ በኩል ነውና። ለአዲስ አመት የኔ ምኞት አዲስ አመት አዲስ ተስፋ አዲስ ህይወት ከዚህ ቀደም የተለየ እጅግ ሰናይ አዲስ ብርታት መዳከምን የሚያጠፋ አዲስ ወኔ አዲስ ጉልበት ለመራወጥ የሚያተጋ ጽኑ ተስፋ አዲስ ጽናት ከዘመን ጋር ተጨምሮ ከደስታ ጋር ተነባብሮ ከሰላም ፍቅር ከስኬት ጋር የሀገርን ጽልመት ያንጋ እኛም በፍቅር ተሸምነን ለሰናይ ግብር እንድንተጋ የጨለመው ጽልመት ይሸሽ ለሁላችን ለቱ ይንጋ አዲስ ይሁን ሳቢያችን ከቁጥር ይለፍ መለወጡ የጥንቱ ፍቅር ህብረታችን ከዘመን ጋር ዛሬም ይምጡ የቄጤማው የቡናው ጢስ የተፈጠረ ውብ ማዓዛ ያውዳመቱ መላድባብ የሁሉን ቀልብ እንዲገዛ የሚከፋው ፍጥረት አይኑር ከልብ ይሁን ማዘናችን ፍቅራችንን ተመልክታ ደስ ይበላት ምድራችን በአዲስ አመት ባዘቦትም ሰላም ትሁን ሀገራችን ደራሲ ሄኖክ ክበበው ምናልባት በረፍት አልባ ቅኝት በብዙ ፍለጋ ስዳክር ከርሜ ከሐሳቤ ስላጋ ምናልባት ሰምሮልኝ ስለቴ አንቺን ያየውሽ ቀን ያህዳዊው ምስልሽ ከፊቴ ቢደቀን ምኞት ታሪክ ሆኖ ከንቅልፌ ብነቃ ትዝታዬን ብሸኝ ናፍቆቴ ቢያበቃ ምትሃት ትንግርት ሆነሽ ተከስተሽ ድንገት በትንጁው ገደሉን የሐሳቤን ዳገት ፍቅሬ አካል ቢለብስ ውብ ህልሜ ቢፈታ መንፈሴን ቢያውደው የጠረን ሽሽታ ልቤ የልቡ ደርሶ ሀጃው ቢሞላለት ምን ይሰማኝ ይሆን ያገኘሁሽ ለት ደራሲ አያሌው ሞገስ።

ፍርሃትህን አትስማው ቃል ባያወጣም አንደበት ባይኖረውም እንደ ፍርሃት ጮክ ብሎ የሚያወራ ከወሳኙ ጉዞ የሚያስቀርና ካስፈላጊው መንገድ የሚያሰናክል ስሜት የለም። ፍርሃት ስሜት ብቻ አይደለም። ፍርሃት እንቅፋት ብቻ አይደለም። ፍርሃት ለፈቀደለት ገዢ ነው። ፍርሃት ለፈቀደለት ገዢ ነው። ለዛውም ጨቋኝ ገዢ። እንዳይፈናፈን አረቆ እንዳይመለከት የተወሰነ ርቀትም እንዲጓዝ የማይፈቅድ አምባገነን መሪ ነው። ፍርሃት ፈሪ ሆኖ ህይወቱን የገዛ ማን አለ? የፈራ አንድ እርምጃ ወደፊት የተራመደ ማን አለ? በትንሹም በትልቁም ሐሳብ እየገባው ነጻነት የሚያገኝ ሰው ማን አለ? ፍራቻውን ያስተመመ የትኛው ሰው ነው የተቀየረው? ፍራቱን ደጋግሞ እየሰማ የትኛው ነው ያደገው? ፍራት ችሎታህን ይቀብራል። ውቀትህን ማን ያስቀረዋል? ተነሳሽነትህን በባዶ ያበዛዋል። ሐሳብ ስላለህ ብቻ ሐሳብህን አትኖረውም። አላማ ስላነገብክህ ብቻ ባላማ አትኖርም። ህልም ስላለህ ብቻ ህልመኛ አትሆንም። ከሁሉም ማሳስሮ ሊያስቀርህ የሚችል ፍራት የተባለ ጥላት አለብህ። አዎ ፍራትክን አትስማው። በፍጹም እጅ እንዳሰጠው በትዛዙ አትመራ። ግዛው እንጂ አትገዛለት። ሰልጥንበት እንጂ አይሰልጥንብህ። ምናልባት ፍራትህ የሰዎች ይሆናል። ፍራትህ የውድቀት ይሆናል። የስህተት እሰራለሁ ይሆናል። አለያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል። ምክንያቱም ምንም ቢሆን ፍራትን ለመጋፈጥ ምክንያቶችህን መረዳት ያስፈልጋል። ከፍርሃትህ ለማምለጥ ኃይሉን በውስጥህ ያዘውን ስፍራ በሚገባ ልትረዳው ይገባል። ፈሪ ለእናቱ በሚባል ደረጃ አንዳንድ ፍርሃቶች ሊጠቅሙን ይችላሉ። ነገር ግን የማይጠቅሙንና በብዙ ርቀት ከፍላጎትና ከህልማችን ወደኋላ እያስቀሩን ያሉትን ፍርሃት ደግሞ ጠንቅቀን እናውቃቸዋለን። አዎ ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ሰሚ ሲያገኝም ስራውን በጥልቀት ይሰራል። ተስፋ ማሳጣቱን፣ ጉልበት ማክሰሙን፣ ዋጋን ማሳነሱን፣ ከደረጃ ማውረዱን በሚገባ ያውቅበታል። ፍርሃትን የማትሰማው በጭፍኑ አይደለም። ላለመስማትም ቀላል ስለሆነም አይደለም። የእድገትህ እንቅፋት የሆነውን ፍርሃት የምትሰማበት ምክንያት የለም። ለህልምህ ማነቆ የሆነውን ሽብር የምታዳምጥበት ምክንያት አይኖርህም። ብዙዎች ይፈራሉ። ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደ እውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው እውነታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መሃል ነው። የምትሰማውን ከመስማትም በላይ ተቀብለህ ወደ ውስጥህ የምታስገባውን እውነታ ተረዳ። ሊቆጣጠርህ የሚታገልህ ፍርሃትህ እውነት አይደለምና አትስማው። በፍጹም ጆሮም እንዳትሰጠው። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። ቀጥለን ስናነብ ያገኘናቸውና ለህይወት በጣም አስፈላጊ ምክሮች፣ አንደኛ ስትናገር አሳጥረህና ግልጽ በሆነ መንገድ ይሁን። ሁለተኛ ስትሰራ በትኩረት ይሁን። ሶስተኛ ስትማር ለውቀት ይሁን። አራተኛ ስትሰጥ በደስታ ይሁን። አምስተኛ ስትወድቅ በፍጥነት ተነሳ። ስድስተኛ ስታቅድ ለነገህ አስብ። ሰባተኛ ስትራመድ በኩራት ይሁን። ስምንተኛ ትችት አትፍራ። ዘጠነኛ በራስህ ተማምነህ ሁሉንም ነገር አድርግ። አስረኛ በፈጣሪህ ተማመን። መውደዴ እንዲገባሽ በውብ መልክሽ አንጻር ልብሽን አይቼ የውስጠትሽን ማማር ሳውቀው ተጠግቼ ከአንቺ ውጭ ማየት እስኪሳነኝ ድረስ ዛሬ ለመክሳቴ ግብርሽን ነው መወቅስ። ሲነጋ ሲጠባ ሲመሽ ፀሐይ ስትገባ የፀሐይ እንድትሆኚ የሕይወቴ ፋና እንድነግርሽ ፈራሁ የመውደዴን ዜና። ዘጋኸኝ ስትይኝ ማብራራት የሚሳነኝ አንቺን የሚጠላ አቅም ስለሌለኝ በድንገት ፈተና መውደዴን ለማየት ፊትሽ የቆምኩ ጊዜ እኔን ነው መመልከት። በሰላምታ ሰበብ በደስታ አንቺን ሳቅፍ የፀጉርሽ ዘለላ ባንገቴ ላይ ሲያርፍ የሚሰማኝን ሐሴት ከምነግርሽ ልቆ ይገለጥ የለም ወይ በፊት ያንጸባርቆ። ሱንጓም ባይገባሽ በለመንኩት ጸጋ የግጥም ማህሌት ልደርስ የምተጋ ለማን ይመስልሻል? ለምን ይመስልሻል? ምንድን ባደርግልሽ መውደዴ ይገባሻል? ምንድን ባደርግልሽ መውደዴ ይገባሻል? ደራሲ ሄኖ

ችሁ አድማጮቻችን ለዛሬ ብለን ያቀረብነው የምዝናኛ ፕሮግራም ይህን ይመስላል። ፕሮግራማችን ስለተከታተላችሁ ከልብ እናመሰግናለን። የዛሬውን የምዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የምዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ወርቄ ተካ ጋር ቃለ ምልልስ እናካሄዳለን። ሱም በስልክ መስመራችን ይገኛል። ጤና ይስጥልና አቶ ወርቄ እንደምን ዋልክ?
1: ጥልኝ አቶ ሰጠኝ ግን በአጠቃላይ ካሌ ሬዲዮ አማርኛ አሰራጮች በሙሉ ስመጥራት
0: ሁላችንም ደርሷል። ባልደረቦችም እንግዲህ ከአንተ ጋር የምንነጋገረው በተለይ በወጣቶች ዙሪያ ያሉ ከፖሊስ ጋር ባሉ ችግሮች ዙሪያ፣ አንተም እንግዲህ በልጅ ሰለሞን ምክንያት ብዙ ነገሮችን አሳልፈሃል እና እንደው ለወጣቱ ለአዲሱ ትውልድ የሚመከር ካለ ሀሳብክን እንድታካፍለና ወላጆች ማወቅ የሚገባቸው ነገር ካለ ብለን ነው።
1: መልካም፣ አመሰግናለሁ ወንድም ሰጠኝ። እንግዲህ በወጣቶችና በፖሊስ መካከል በእርግጥ ሰለሞን ከሞተ በኋላ ወይም መረጃ የለኝ ይሆናል አሊያም ግን መግደላቸውን አቁመዋል። በሌላ መልኩ እንግዲህ በወጣትና በፖሊስ አሁንም ተስተካክሏል ወይም ትክክል ነው ለማለት ትንሽ ያዳግታል። አልፎ አልፎ አንዳንዴ በወጣቶችና በፖሊሶች መሀል አንዳንድ አለመግባባት ይፈጠራሉ፣ በተለይ በኛ ወጣቶች። ይሄው አለመግባባት ግን እንደ ድሮ በአንዳንድ ቦታ ላይ እንደማየው እንደ ድሮ የመገላመጥና በመጥፎ አይን የማየቱ ሁኔታ ትንሽ ቀንሷል ብል ማጋነን አይሆንም። ሆኖም ግን አንዳንዴ ደግሞ አንድ ትንሽ ስነ ምግባር የጎደላቸው ፖሊሶችም እናንተስ ምንድን ናቸው እዚህ የቆማችሁት የሚል በተለይ እኔ አንድ ጊዜ ሁለት ወጣቶችን አንድ ፖሊስ እንደዚህ መታወቂያ ምናምን እያለ ሲጠይቃቸው በጥጋቸው ሁለቱ ነው ቁመን ነበርና ምን እንደሚሏቸው ለመስማት መጨረሻ ላይ ሲፋጠጡ ግን እኛ ሄደን ለምንድን ነው እንደምትሏቸው መታወቂያ ከጠየቃችሁ ስራ ጠይቁ፣ እናንተ መታወቂያ ካላችሁ አሳዩ ስንል አንደኛው 14 ዓመቴ ነው፣ አንደኛው 15 ዓመቴ ነው፣ አንደኛው ግን መታወቂያ አልያዝኩም ከቤት ጥዬ ነው ወጥቼ ነው ሳልይዝ ወጥቼ ነው አለ። በዚህ ይሄዳሉ እዛን ጠይቃቸዋለን ሲሉ ምን አድርገዋል ምን ወንጀል ሰሩ ብለን እኛም ስንከራከር እናንተ ምን አገባችሁ ምናምን ሲል አንደኛው ፖሊስ አይ ተው ይሄ የሰለሞን አባት እኮ ነው አታውቁም ምናምን ተዋቸው በቃ በሉ እናንተም ወደ ሌላ ቦታ ሄዱ በሏቸው አሉን። እኛም ልጆቹን መካከረን ለምን ፖሊስ ጋር ትጣላላችሁ ለምን ትጋፈጣላችሁ በህግ ሆናችሁ ማሳየት አለባችሁ የምትጠየቁትን ነገር ብለን ይዘናቸውን እና አንዳንድ ህገወጦችም አሉ። ሁሉም ተስተካክሏል ማለት አይገባም። ይሁንና
0: ተስተካክሏል ማለት አይገባም ግን ወጣቶች ዘንድስ ያሉ ችግሮች ለምሳሌ ወጣቶች ራሱስ እንደው ፖሊስ ይጠይቃቸው በአንታዊ መልኩ መታወቂያ ከሆነ መታወቂያን የማሳየት ሁኔታስ አለ ወይ በፍቃደኝነት?
1: እንግዲህ ይሄ ነው ትልቁ ነገር። አሁን አንድ ሰው መብቱን ለማስጠበቅ መጀመሪያ ግዴታ መወጣት አለበት። የእኛ ወጣቶች እኔ በእውነት የምመክራቸው አሁንም ወላጆች ሊያዳምጡ ይችላሉ፣ አንድ ሰው ህጋዊ መሆን አለበት መጀመሪያ የህግን አካል ለማክበር መጀመሪያ ራስ ሰውዬው ህጋዊ መሆን አለበት። ምክንያቱም እኔ መታወቂያ ከተጠየቁ መታወቂያ ካለ በወቅቱ ማሳየት አለብኝ፣ ከሌለ ደግሞ ከቤተሰብ ተደውሎ መታወቂያ እንዲመጣልኝ ማድረግ ይህ ግዴታችን የማንኛውም ግዴታ ነው። የህግ አካል
0: ግን መታወቂያ ይዞ መንቀሳቀስ ግድ ነው።
1: ትልቁ የመጀመሪያውና ትልቁ ነገር መታወቂያን ይዘ መንቀሳቀስ ነው። በአጋጣሚ ግን አንዳንድ ስህተቶች ቢፈጠሩ ረስቶ ቢመጣ አለ መታወቂያ ቤት ረስቼ ነው ቤተሰብ ጋር ልደውልና መታወቂያ ሊያስወጣ አለዚያም ደግሞ ወደ ህግ ቦታ ውሰዱኝና የምታጣሩትን ያጣሩ ብሎ ምላሽ መስጠት፣ ይሄ የመጀመሪያ ተቀዳሚ እንትን ነው። እና ወጣቶች አንዳንዴ እኛ በጭፍኑ የህግን አካል ብቻ ስም ማጥፋት ሳይሆን እኛ ምን አድርገናል ማለት ይሄ ተገቢ ነው። ሌላው እኛ ሁልጊዜ ዘረኛ ነው ፖሊስ ብለን ከምንፈርጅ ይልቅ መጀመሪያ ማህበረሰቡ ከፖሊስ ጋራ በአካባቢው ካለው ፖሊስ ጋር ግንኙነት መፍጠር አስፈላጊ ነው። ምክንያቱም ልጆቻችንን ወደ ስነ ምግባር ለማምጣት እኛ መጀመሪያ ከፖሊስ ጋር መገናኘት መቻል አለብን። ከዛ በኋላ ከልጆቻችንና ከፖሊስ ጋር ሶስት አካል ሆኖ በአንድ መፍትሄ መፈለግ፣ ለምን ግጭቱ የሚፈጠረው በምን ምክንያት ነው፣ እናንተ ስትጠየቁ በአግባቡ ጠይቁ፣ እናንተ ስትጠየቁ በምን ላይ ስጡ ብለን ወላጅ ምክር ለልጆችም ያስፈልጋል። የህግ አካሉም ደግሞ ህጋዊ መብቱን መጠቀም ከቻለ አግባብ ባለው መንገድ ነው መሆን ያለበት እንጂ በግልምጫ በንቀሽ አይነት በማየት ከሆነ አሁን ወጣቱ ጋራ ፍጥጫ ሊፈጠር ይችላል። ስለዚህ ፖሊስም በስነ ምግባር በተሞላበት በኋላ ሰላምታ ሰጥቶ የሚያስፈልገውን ጥያቄ መጠየቅ ይሄ ተገቢ ሊሆን ይችላል ብዬ አስባለሁ።
0: ከቤት ወላጆችስ ለምሳሌ ለወጣቶች ግንዛቤ መስጠት ሁኔታ በፖሊስ ትጠየቁ ይህን አድርጉ ቢሆን መልካም ነው ብሎ የማስረዳትና አንዳንድ ጊዜ ነገሮችን እንደው ከዘረኝነት ብቻ የማየት ሁኔታ በወጣቶች ይስተዋላልና ይህንንስ እኛ ቀደም የገለጽከው ነገር አለ መብት ግን ለማስጠበቅ አንተም ግዴታህን መወጣት አለብህና የዛ አይነት ነገር ቢኖር ጥሩ ነው። ቤት የሚሰራ ብዙ ነገር አለ።
1: ተከከለ እኛ ዋናው ትልቁ ነገር እኛ ወደ ሌላ አካል ጣታችን ከመቀሰራችን በፊት እኛ ከቤት ለልጆቻችን ምን እየመከርናቸው ነው? ምን ሲወጡ ምን ብለን እየነገርናቸው ነው? አንዳንዴ በብዛት በእኛ አካባቢ የሚሰራቸው ፖሊስ ያገኘ እንደሆነ ያስራል እነዚህ ዘረኞች ናቸው። ይሄ በፍጹም በፍጹም በፍጹም ለልጆቻችን የሚበድል እንጂ ጥሩ ስነ ምግባር ይዘው ሊወጡ አይችሉም። ምክንያቱም ዘረኛ ፖሊስ ዘረኛ ነው፣ መምህሩ ዘረኛ ነው ባልን ቁጥር ልጆቻችንን ማሸማቀቅ ምንድን ነው? ዘረኛ ማለት ምንድን ነው? ከሌላ የተለየን ነው ወይ እንዲህ የሚል ሀሳብ እንዲገባቸው ማድረግ ካልሆነ በስተቀር መፍትሄ አይደለም። ትልቁ መፍትሄ ምንድን ነው? ለልጆቻችን ቁጭ ስንል በጨዋታ መልክ ማድረግ ያለብን የዚች ሀገር ዜጋ ነው ከነጩ ቀለም ነው እንጂ የሚለየን እኩል መብት እንዳለን ማስረዳት ነው። በእርግጥ ቅድም እንደነገርኩ አንዳንድ ስርዓት አርበኛ ፖሊሶች ይኖራሉ ወይም ከህግ ውጭ የሚሰሩ ይኖራሉ። ግን እነሱን ሁሉ ጠቅል በእነሱ ሌላውን የእስራኤልን ፖሊስ ይሄ ነው ብለን ማስረዳት ይሄ ተገቢ አይደለም። እውነተኛ ተገቢ የሚሆነው ልጆቻችን ሲወጡ መታወቂያ ይዛል። ለመታወቂያ የደረሰ ከሆነ መታወቂያ ያልደረሰ ከሆነ ደግሞ ፖሊስ ይጠይቅህ መታወቂያ የለም እድሜ ትንሽ ነው በል፣ ወደ ቤተሰቦች ደውሉልኝ በል። ይሄን ማለት ነው ማስተማር ያለብን መንገር ያለብን እንጂ ሁልጊዜ ስለ ፖሊስ መጥፎ ስለ መምህር መጥፎ የምንነግራቸው ከሆነ ልጆች ደማቸው እየፈላ ትንሽ ይጠየቁ ከቤት የተነገራቸውን በመያዝ ብቻ ከፖሊስም ጋር ከመምህርም ጋር ላይግባቡ ይችላሉ።
0: በጣም በጣም ጥሩ ሀሳብ ነው። እንግዲህ እኛም መስራት ያለብንን የቤት ስራ እንስራ። ችግሮች የሉም አይደለም፣ ችግሮች እስራኤል ብቻ አይደለም ዓለም ላይም አለ። ነገሮችን ግን በተቻለ መጠን እኛም ካከበርን ሌላው ያከብርልናል። ቅድም እንዳልከው ደግሞ ከፖሊስ ጋር ያለን ግንኙነት ጥሩ ሲሆን የእኛን ማንነት የመረዳት ሁኔታ ይኖራልና በጣም እናመሰግናለን። ካለን ጊዜ አንጻር እንግዲህ ግማር ኻቲማ ቶባ እንላለን። አቶ ወርቄ ተካ
1: እኔም በጣም ነው የማመሰግናችሁ። እግዚአብሔር ከፍ ያርግልኝ። ኻቲማ ቶባ
0: እናመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን እንግዲህ ከሰዓት በኋላው ፕሮግራማችን እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። አስተያየታችሁ አይለየን በተለያዩ ርዕሰ ጉዳዮች አስተያየታችሁን ሰንዝሩ። በተረፈ ለባልደረቦች ወርቅነሽ ሸቴና ሻያው ደጉ እንዲሁም ለቴክኒክ ባለሙያችን ያኢር ኒውማን እናመሰግናለን። ምሽት 7 ሰዓት ላይ ደግሞ እንደገና እንጠብቃችኋለን። እንግዲህ ሀሳቦችን መሰንዘር ጥሩ ነው። ያው ፕሮግራሞቻችን ይቀጥላሉ። ሁሉም በመወያየት የህብረተሰባችን ችግር ለመፍታት ጥረት ማድረግ አለብን። በውይይት እርምጃ በመውሰድ በተለያዩ ጥሩ ነገሮችን በማምጣት ያስፈልጋል እና እንግዲህ ውይይቱም ጥሩ ነው። ባለሙያዎችም ካላችሁ በዚህ ዙሪያ ሀሳባችሁን ብትሰነዝሩ መልካም ነው እንላለን። እናመሰግናለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ኻሚሺ ባብ ቲሽሬ ታፍሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 7 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮራይ ፒከር ሲዮን የስቲዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ መጨረሻው ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
0: አመሰግናለሁ ሰጠኝ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ድል የምታደርገው መደበኛ ጠላቶቿን ሁሉ ኢራንን፣ ሂዝቦላና ሐማስ ናቸው ሲሉ ተናገሩ። የእንግሊዝ መንግስት በይሁዳና ሰማሪያ ቀበሎች በሚኖሩ እስራኤላውያን ላይ ኢኮኖሚያዊ ማዕቀብ ለመጣል ማስፈራራቱን እንደቀጠለ ነው። በጥቅምት 7 ከባድ የሽብር ጥቃት የተሳተፉትን ሽብር ፈጣሪዎችን በሙሉ ያንዳንዳቸው ንዛቸዋለን ሲሉም የመረጃ ድርጅት ሻባ ካላፊ ተናገሩ። የሊኩድ ፓርቲ የአረብ ፓርቲዎችን ከምርጫ ለማገድ የሚያደርገው ጥረት የአረቦችን የሚወክል የአዳላ የተሰኘ ድርጅት ሊኩድን አወገዘ። ሰሜን አይርላንድ እስራኤል ከአውሮፓ ህብረት ትብብርነት አባልነቷን ለመሰረዝ እየሰራች ነው። የአሜሪካና የኢራን ውጥረት ጎን ለጎን አሜሪካ የጦር መሳሪያ ማምረት አጠናክራ ቀጥላለች የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ጠቅላይ ሚኒስትር ናታንያሁ እስራኤል ድል የምታደርገው ጠላቶቿ ሁሉ ኢራን፣ ሂዝቡላና ሐማስ ነው ሲሉ ተናግረዋል። ለሻባክ የመረጃ ድርጅት ሰራተኞች በተደረገ የላቀ አገልግሎት ሽልማት ስነ ስርዓት ላይ ናታንያሁ እንደገለጹት እስራኤል ህዝቧን ከጉዳት ለመከላከልና ነፍሰ ገዳዮች ጋር ሂሳብ እየተሳሰበች ትገኛለች። የሻባክ ኃላፊ ዳቪድ ዚኒ በንግግራቸው እስራኤል በኦክቶበር 7 ጥቃት ላይ የተሳተፈ

በሚስጥር መዋቅሮችና በየትኛውም የዓለም ጥግ ቢሆኑም እናገኛቸዋለን ሲሉ ተናግረዋል። ከመሬት በላይና ከመሬት በታች ያለውን የሽብር መዋቅር ለመደብሰስ እና የሽብር አመራሮችን ዘላቂ በሆነ መልኩ ሴራ እያከሸፍን ነው ሲሉ የመከላከያ ሚኒስትር እስራኤል ካስተን ገለጹ። እሳቸው እንደተናገሩት ሐማስ ዛሬ በከባድ የስትራቴጂካዊ እውነታ ውስጥም ቡድቀት ላይ ይገኛል። እስራኤል የደህንነት ግቦቿን ለማጠናቀቅና የኦክቶበር 7 ስጋት ዳግም እንዳይደገም ለማረጋገጥ ስራዋን አጠናክራ ትቀጥላለች። በኢራን የሚገኘው የፍልስጤም ሰራዊት መሪዎችም እናከሽፋለን፣ የኢራን ሆነች ሌላ ማንኛውም አካል ሐማስን እንደገና እንዲታጠቅ አንፈቅድም፣ የቱርክ መሪ አርዶዋን በአዛ የሚገኙትን የሚያዝን ከሆነ ወደ ሀገሩ ይውሰዳቸው የሚል ንግግር አድርገዋል። የሊኩድ ፓርቲ የአረብ ፓርቲዎችን ለምርጫ ለማገድ የሚያደርገውን ጥረት አዳላ የተሰኘው ድርጅት ዋና ኃላፊ ጠበቃ ሐሰን ጃብሪን እንደገለጹት የአረብ ማህበረሰብ ፖለቲካዊ አመራር የኦክቶበር 7ቱን ክስተቶች አውግዟል። ይህ ግልጽ ነው እና በዚህ እያለም በእስራኤል የፖለቲካ በእስራኤል መንግስት አረብ እስራኤላውያን እንዳይሳተፉ ለማድረግ የሚጥሩ ሰዎች ተሳስተዋል። እኒህ ጠበቃ የህግ ባለሙያም ሐሰን ጃብሪን ሲናገሩ ይህ ሁኔታ በእስራኤልና በአረብ እንዲሁም በፍልስጤሞች ጋር ያለውን ግንኙነት አሻክሮ ከባድ ግጭትን ያስከትላል፣ ለዚህም ለሰላም ቢታሰብ ይሻላል የሚል መልእክት አስተላልፏል። የከፍተኛ ፍርድ ቤትም ግልጽ የሆነ ውሳኔ አስተላለፈም። ሕግን በግልጽ ስለማይፈቀድ በምርጫ ጣቢያዎች የሚገኙ የፓርቲዎች ተወካዮችም የምርጫ መረጃዎችም በቅጽበት ለፓርቲዎቻቸው የምርጫ መምሪያ ቢሮዎችን እንዳያስተላልፉ የከፍተኛ ፍርድ ቤት ወሰነ። በዚህ ፍርድ ቤቱ የማዕከላዊ የምርጫ ኮሚቴ ውሳኔ ሽሮታል። ዘጋቢያችን ታማር አልሞክ እንደጠቆመችው ከሆነ የዳኞች መዋቅር በጥንቃቄ አቀንቃኝ ነው። ኮንሰርቨርስ ተብለው የሚታሰቡበት የሶስት ዳኞች ያኤል ቪልነር፣ አሌክስ ሽታይን እና ካሌድ ከቡብን ያካተተ ነው። በይሁዳና ሰማሪያ ቀበሌዎች ከፍልስጤም ሽብርተኝነት ጋር የሚደረገው ውጊያ ይናሃል። የመከላከያ ሰራዊቱ ይናሃል ብርጌድ ኃይሎች ባለፉት ጥቂት ወራት ገደማ 230 የሚሆኑ ተፈላጊ ግለሰቦችን ያሰሩ ሲሆን ከ100 በላይ የጦር መሳሪያዎችና ወታደራዊ መሳሪያዎች በቁጥጥር ስር ውሏል። ከተያዙት ጦር መሳሪያዎቹ መካከል M16 ጠመንጃዎች፣ ጥይቶችና እንዲሁም የጥይት ካዝናዎችም ሽጉጦችም ይዘዋል። አይርላንድ በአዛና በይሁዳ ሰማሪያ ቀበሌዎች በእስራኤል እየተካሄደ ባለው ፖሊሲ ከፍተኛ ድንጋጤ እንደተሰማባ ገለጸችም። እስራኤል ከአውሮፓ ህብረት ጋር ያላትን የትብብር ስምምነት ማገድ እንደሚያስፈልግ ገልጻለችም። የሰሜን አይርላንድ ጠቅላይ ሚኒስትር ማርቲን እንደተናገሩት ሀገራቸው ከሌሎች የአውሮፓ ህብረት አባላት ሀገራት ጋር በመተባበር እስራኤል ለማግለል እየሰራች መሆኗን አስታውቋል። በእንግሊዝ መንግስት የይሁዳና ሰማሪያ ቀበሌዎች በሰፈሩ እስራኤላውያን ጉዳይ ላይ ሊጣሉ ስለታሰቡት ማዕቀቦች በተደረጉ የምክክር ስብሰባዎች ላይ
መረጃ ያላቸው ምንጮች በለንደን ለሚታተመው እና በኳታር ገንዘብ ድጋፍ ለሚንቀሳቀሰው አልአረቢ አልጃዲድ ጋዜጣ እንደገለጸው የእንግሊዙ መንግስት በእንግሊዝ ዜግነት ያላቸው በይሁዳና ሰማርያ ቀበሮች የሚኖሩ ሰፋሪዎችን በእነዚህ ማዕቀቦችን የሚነኩ መሆናቸውን በይፋ

0: አሳውቀዋል። የአሜሪካና የኢራን ውጥረት ጎን ለጎን የጦር መሳሪያ ማምረት ቀጥሏል። በአሜሪካ የአሜሪካ የመኪና አምራች ኩባንያ ጀነራል ሞቶርስ ለአሜሪካ የመከላከያ ሰራዊት የመሳሪያ ክምችት ማሟያ የሚሆኑ የፓትሪዮት ሚሳይል ክፍሎችን ማምረት መጀመሩን ባለፈው ወር የጀመረ መሆኑን አሳውቋል። የአምራቾች ትብብርም ጀነራል ሞተርስ ለሎክሄድ ማርቲን ኩባንያ የሚሆኑ የፓትሪዮት ፓክ 3 የሚሳይል መጥለፊያ ጸረ ሚሳይል ክፍሎችን ማቅረብም የጀመረው ሲሆን የመጀመሪያ ዙር ምርት ባለፈው ነሐሴ ወር ላይ አስረክቧል። የአየር ጸባይ ትንበያ ዛሬ በሀገራችን ከሰነበተው ሙቀቱ ቀንሶ በመጠኑ ቅዝቃዜ ታይቷል። ነጋርም የሙቀቱ መጠን ለወቅቱ ከተለመደ ዝቅተኛ ይሆናል። በሰሜንና በሰሜን ማዕከላዊ ሀገራት ክፍሎች መካከለኛው ክፍለ ሀገርም አካባቢ እንዲያው በጥቂቱ አልፎ አልፎ ይዘንባል የሚል ትንበያ አለም። ወደ ቅዳሜ ተመሳሳይ የአየር ጸባይ ሁኔታ ይኖራል። እስከ መካከለኛ ቀን ድረስ በሰሜንና በባህር ዳርቻዎች መጠነኛ የሆነ ቀላል የአካባቢ ዝናብ ሊኖር ይችላል ነው ያሉት ተመራማሪዎቹ። ዜናው እስከዚሁ ነው። ሰጠኝ
1: ኢሳያው ለዜናው እናመሰግናለን። ወደ ቀጣይ

0: ሻያው ግዴ ወደ ቃለ ምልልስ ነው ምናልፍ ከዛ በፊት እስኪ ዛሬውን አዲስ ባልደረባለን የፖለቲካ ጉዳይ ተንታኛችን ነው ምህረት ታከለ ሶ በስልክ መስመራችን ይገኛል እንግዲህ ወደሱ እንለፍ ጤና ይስጥልን ምህረት እንደምን አለ
1: ጤና ይስጥልኛ ተሰጣኝ እንደውም አቶ ሻያው ለሁሉም አድማጮቻችን በሙሉ እንደምን አላችሁ
2: ደናነን እግዚአብሔር መስከን የፖለቲካ ዘጋቢያችን አዲስ ዘጋቢያችን እንግዲህ እንዳስተዋወቀው ሰጠኛው ምረት ታከለ አዎ በመገናኛ ብዙሃን ካሁን ቀደም በቴሌቪዥን በአማርኛው በመቶ 40 ኢአይ ኢማን ነው ብትለው
0: ኤቲቪ
2: ታወቀ ኤቲቪ ቴሌቪዥን ጣቢያ ስትዘግብ እንደነበረ የቅርብ ጊዜ ትዝታችን ስለሆነ ያንን ቴሌቪዥን የተከታተለ ሰው በዚህ ትዝታውን ለመቀስቀስ ብዬ ነው ያስታወስኩትና አሁን ወደ ሬዲዮ መሰራጫ በፖለቲካ ዘጋቢያችን ነህና እንኳን ደህና መጣ
1: እንኳን ደህና ቆያችሁን አመሰግናለሁ አቶ ሻያው
0: እናመሰግናለን ሐላፊያችን እንግዲህ ከትላንት ናኖ ያስታወቀችን አይደለም ከዛሬ ጀምሮ ያው በፖለቲካ ጉዳይ ተንታኝ ሆናል ተብሏል ያው ሻያዋለውን ነው እኔ ምደግመው እንኳን ደህና መጣህ እንላለን
1: አመሰግናለሁ
0: ወደ ፖለቲካው እስከምትገባ ድረስ በፖለቲካ ጉዳይ ዘጋቢ
1: እናንተ ከገባችሁ እኔም ገባለሁ
0: ሻያው ነው እንግዲህ ካራት ታመጣ
1: አቶ ሻያው ከጀመረው
2: የሰው ኃይል የፖለቲካ በተፋፋመበት ጊዜ ዘጋቢ ጋዜጠኛ ሊያግረን ሊረዳን መጣ የሚለው ለኛም ኃይላችን ጨመረ ደስ ነው የሚለኝ እኔ
0: በጣም ነው ለዛ ጥሩ ነው እንግዲህ እስኪ ራስ አንተን ለማስተዋወቅ ጥረት አድርገናል ያው ቃል ህብረተሰቡ ከሬዲዮ አንጻር ነው
1: አመሰግናለሁ
0: በጣም አጠቃላይ እንግዲህ ምርጫው ሊካሄድ 40 ቀናት ያክል እየቀሩ ነው ያጠቃላይ ያለው ሁኔታ ምን ይመስላል
1: አው በእንግሊዝ ያው የመጀመሪያ ቀንም እንደመሆነ መጠን አንዳንድ ግልጽ ያልሆኑ ነገሮች ካሉ እናንተም እንድትተባበሩኝና የተቻለውን ያህል ግልጽ ማድረግ ሞክራለሁ መጀመሪያ የፖለቲካውን አውድማ የፖለቲካው ሂደት ምን እንደሚመስል እስካሁን ያለው ሁኔታ ማለት ነው ከዛሬ ሳምንት በፊት የማዕከለኛው የምርጫ ኮሚቴ ከመዘገባቸው 38 የፖለቲካ ፓርቲዎች በአሁኑ ጊዜ ጎልተው የሚታዩት 13ቱ ናቸው እነሱም የማለፍ እድሉ ያላቸው ነው የማለፍ እድሉ ስንል በዛ ገንደብ እንደሚታወቀው አራት የመቀመጫ ቦታ ያላቸው ፓርቲዎች ብቻ ነው ወደ ክኔሰት ወይም ወደ ፓርላማ የሚገቡት ስለዚህ
0: አኹዛ ሲማ ማለት ነው እንግዲህ
1: አዎ ኻሲማ አኹዛ ኻሲማ የሚባለው ይህ ማለት በድምጽ ደረጃ ስንወስደው ማዕከሉ ማለት ነው እስከ 150 ሺህ ድምጽ ያስፈልጋል አንድ ፖለቲካ ፓርቲ አራት ወንበር ለመቀመጥ ይሄ ደግሞ እንደ በአጠቃላይ እንደ ምርጫው የሰው የህዝቡ የምርጫው ብዛት ይወሰናል ማለት ነው
2: ምንድነው እዚህ ላይ ያው መልክ ያለ እያንዳንዱ ፓርቲ በሚፎክክር ተወዳደራል የድምጽን ያገኛል በዋናው ቀን ጥቅምት 7 ቀን ነው እንግዲህ ምርጫ የሚካሄደው እና እንዳልከው አሁን አጠቃላይ ከተወዳደሩት ፓርቲዎች መካከል የበክነሴት መቀመጫውን በለማግኘት በሚል መለኪያ ወይም ሐሲማ አሁዝ የሚባል ነገር አለ አይደለ መለኪያ ለማለፍ ሲባል አራት ወንበር ለማግኘት ሲባል በዚሁ መለኪያ 3.25 መሰለኝ በመቶ
1: ፐርሰንት ከሚመርጠው በአጠቃላይ ከሚመርጠው ህዝብ ማለት ነው በቁጥር ስንወስደው ወደ 150 እስከ 160 ሺህ ድምጽ ያስፈልጋል ማለት ነው አንድ የፖለቲካ ፓርቲ አራት ወንበር ለመቀኘትና ለመግባት እንዳልኩት ይህ እንደ መራጩ ብዛት ሊያንስም ሊጨምርም ይችላል
0: በመጠጣው አሁን እንዳልከው ምናልባት ፐርሰንቱ የመራጩ ህዝብ ከፍ ካለም ፐርሰንቱ ይጨምራል
1: ከፍ ይላል 170 ሺህ ሊደርስ ይችላል አዎ እስካሁን ድረስ የሚመርጠው የመምረጥ እድሉ ካለው 6 ሚሊዮን ምናምን ህዝብ 4 ሚሊዮን ምናምኑ ነው ወደ ምርጫ ቦታ ሄዶ የመምረጥ መብቱን የሚጠቀመው ብዙ ጊዜ አንዴ ትንሽ በ2% ሊቀንስ ሊጨምር ይችላል ግን የሚያንገበግቡ ነው ምርጫው አስፈላጊ ወይም ወሳኝ ነው ብዙ ህዝብ ከመረጠ ደግሞ የፖለቲካ የማለፊያ መስፈርቱን ለማለፍ ከ170 እስከ ዛም በላይ ድምጾችን ሊያስፈልግ ይችላል ማለት ነው 170 እሺ ስለዚህ ብዙ ትንንሽ ፓርቲዎች በጥናት ላይ በቅድመ
0: ግምገማ
1: ዝግጅቱ ላይ ወይም በትንበያው ላይ የተለያዩ የማህበራዊ መገናኛ ብዙሃን ወይም የመረጃ ትልልቅ ድርጅቶች በሚያደርጉት ትንበያ ላይ ስማቸውንም መኖራቸውንም አናይም ብዙ ጊዜ፣ ምክንያቱም የማለፍ እድላቸው በጣም ትንሽ ስለሆነ ነው ማለት ነው። ስለዚህ በአሁኑ ጊዜ 13 የማለፍ እድል ያላቸው የፖለቲካ ፓርቲዎች ይገኛሉ። እነዚህ የፖለቲካ ፓርቲዎች ነው እንደማንኛውም ፖለቲካ በሁለት ክንፍ ይመረጣሉ። የግራ ክንፍና የቀኝ ክንፍ አክራሪዎች አሉ። በዚህኛው በኩልም በዚህኛው በኩልም የጠቅላይ ሚኒስትራችን የቢንያሚን ነታንያሁ ክንፍ አለ። በግራ በኩል ያለው ደግሞ ይሄ ነው ተብሎ የተወሰነ የክንፉ ወይም የቡድኑ መሪ እስካሁን የለም። ከሚገርመች ነገር የድሮ የወታደሮች ኢታማጆር ሹም የነበሩት አቶ ገዴ ዘንጎቴ የሚመሩት ያሻር የተባለው ፓርቲ በአሁኑ ጊዜ ሊኩድን በልጦ የመጀመሪያውን ቦታ ይዟል። ከፍተኛ ድምፅን ሊቀበል ከሚችል ፓርቲ አንዱ ሆኗል። ይህ ማለት እንግዲህ እሳቸው በመሰረቱ የግራው ክንፍ ተወካይ ወይም ከቢቢ ጋር የማይሄዱ የፖለቲካ ፓርቲዎች የበላይ ወይም መሪ መሆን ይገባቸዋል ወይም ይገባኛል ይላሉ። በመጠኑ ደግሞ በሁለተኛ ቦታ ያሉት እነ ሊበርማን እነ የኬን የበፊቱ ጠቅላይ ሚኒስትር የነበሩት የበያሃድ ፓርቲ ሊቀመንበር እነሱ ደግሞ ብቁ አይደሉም የመጀመሪያ ቦታ ለመያዝና፣ ይህ ማለት እንግዲህ ያው ለጠቅላይ ሚኒስትርነት እጩ እየሆኑ ነው እየደገፍን ነው ማለት እንዳይሆን ነው ካሁኑ ወደ ኋላም ያፈገፈጉት እሳቸውን የቀኙ ፓርቲ አባሎች በሙሉ ቢንያሚን ነታንያሁን የበላይ አድርገው ተስማምተው በእሳቸው መመሪያ መሰረት ከተወሰኑ ሁለት ፓርቲዎች ውጭ በእሳቸው መመሪያ መሰረት እየተንቀሳቀሱ ካምፓኒያቸውን እያካሄዱ ይገኛሉ። በግራው ወይም ከጠቅላይ ሚኒስትር ቢንያሚን ነታንያሁ ተቀናቃኝ ፓርቲዎች ግን ይህ ነው ተብሎ ፊት ላይ የቆመ በእነሱ ስምምነት የተወሰነ የለም እስካሁን።
2: አሁን ዘጋቢያችን ምህረት ታከለ አሁን እንደ ዜጎች የምንጠይቀው ምንድን ነው፣ አዲስ መንግስት ለሚቋቋመው ከምርጫ በኋላ ምን አይነት ጥምር መንግስት ነው የሚዋቀር የሚቋቋመው ተብሎ ነው የሚነሳ ጥያቄ ስለሆነ፣ አሁን አንተ አዎ ለመግለጽ ተቋቁመሃል ሁኔታ ያለውን አካሄድ የቀኝ አዝማማ የግራው በምን ሁኔታ ከየትኛው ቡድን ጉሽ ይሉታል አሁን ቡድን የመሰረተ ነው እንግዲህ የተለያዩ ፓርቲዎች እንግዲህ ቡድን ነው የሚሆነው ጉሽ ይሉታል። አሁን እንግዲህ በኳሊጽያ አለ ኳሊጽያ ኦፖዚሲያ የተቃራኒ ደግሞ አለ። እንዴት ታስባለህ?
1: በአሁኑ ደረጃ ማሰቡና መገመቱ በጣም አስቸጋሪ ነው። ያለው ፉክክር በየቀኑ አንዲት ነገር ትንበያውን ሁሉ ይቀይረዋል። በአሁኑ ጊዜውን የግራው ክንፍና የቀኙ ክንፍ የአረብ ጥምሮችንና የራአምን የማንሱር አባስን ፓርቲ መሀል ሳናስገባ እነሱን በጎን አድርገን ሁለቱ እኩል ናቸው። በብዙዎቹ ቅድመ ጥናቶች ወይም ትንበያ ብለን በምንጠራው ላይ ሁለቱም 52-52 ቦታ ይቀበላሉ። ይህ ማለት እንግዲህ ወይም እንደ ባለፉት ምርጫዎች ደጋግሞ ምርጫ መሄድ ያስፈልግ ይሆናል ወይም ደግሞ አንዱ ከአረብ ህብረተሰብ ተወካይ የተሆኑት ፓርቲዎች ውስጥ ከአንዱን በውጭም ሆነ ከውስጥ ገብቶ እንዲደግፈው አድርጎ መንግስት መመስረት ይኖርበታል ማለት ነው። ያ ካልሆነ ግን በአሁኑ ደረጃ እንዴት ሆኖ አንድ መንግስት
0: 61 የሚያገኝልን
1: ከ61 በላይ መቀመጫ አግኝቶ ወይም ወንበሮችን አጣምሮ መንግስት መሆን እንደሚችል በጣም መገመት በጣም ይከብዳል። ምክንያቱም 61 ቦታ ማግኘቱ ይሄ ዝቅተኛው ነው። ይሄ ማለት እንደምናስታውሰው ናፍታሊ ቤኔት እና የር ላፒድ በ61 ቦታ በማንሱር አባስ ተደግፎ ባቋቋሙ ወቅት ምን ያህል ከባድ እንደሆነ አንድ የፓርላማ አባል መንግስቱን ሊጥል እንደሚችል ተረድተውታል። ስለዚህ የግድ ሰፋ ያለ ኃይል ያለው በቀላሉ ሊንገዳገድ የማይችል መንግስት ለመመስረት በአሁኑ ጊዜ መንገዶቹ በጣም ከባድ ናቸው።
0: አዎ ከባድ ናቸው። ጥሩ ለወደፊት ብዙ ምናቸው ነገሮች ይኖራሉ። አሁን እንግዲህ በዚህ በምርጫው ላይ ከፍተኛ ተጽዕኖ ያደርጋሉ የተባሉ የሚነገሩ ነገሮች አሉ። በተለይ በምረጡኝ ምርጫው ቅስቀሳው ላይ በምርጫ ቅስቀሳው ለምሳሌ ኤአይ አለ። የኤአይ ጉዳይ ሰዎችን ድምፅ ምስል አስመስሎ የመስራት ሁኔታ ይህስ እንዴት ነው?
1: አው ይሄ ነገር በጣም አስፈልጊ ነው ሁላችንም እንደምናቀው በተለይ ለህብረተሰባችን ግልጽ እንዲሆንና ማጤን ምናቸው ነገሮች ደጋግሞ መመርመር ማጤን አስፈልጊ ነው። ባሁን ምርጫ ላይ ከነበሩት ስካውን ከነበሩት 25 ምርጫዎች ውስጥ ይሄን 26ኛውን የ2026ቱን ምርጫ ሊዩና ውስብስብ ያደርጓል ተብሎ የሚገመተው በዚህ ሰው ሰራሽ ኢንተለጀንስ ወይም ሰው ሰራሽ አምሮ የሚቀናበሩ የተለያዩ ተንቀሳቃሽ ምስሎች ፎቶዎች አንድን ሰው በህይወት ተገናኝተው የማይገናኝ ተገናኝተው ማውቁ ሁለትን ሰው ተቃቅፈው አብረው ሲሄዱ የሚያሳዩ ፎቶዎችን በማውጣት በማህበራዊ ሚዲያዎች በማሰራጨትና የሰውን ስሜት ለመቀየር ወይም እሱ እንደዚህ ነው ይሄው ምስክር አለ እሱን አትምረጡ እኔን ምረጡ የሚሉበት ካምፔን ወይም የምርጫ ቅስቀሳ በጣም አስቸጋሪ ነው። በጣም ከባድ ነው የሚሆነው። በተለይ የቴክኖሎጂ ውቀቱ ለዘለለ ብዙ የህብረተሰባችን አካል እንደዚህ ነው ምንም ማድረግ አይቻልም። ይሄን በጣም ወሳኝ ነገር ነው። ምንም እንኳን የከፍተኛው ፍርድ ቤት ወይም የምርጫ ማዕከላዊ ኮሚቴው የተለያየ ግልጽ የሆነ መመሪያ ህግ ቢያወጣም ምክንያቱም አንድን ፎቶ እውነተኛ ፎቶ እስካልሆነ ድረስ እውነተኛ ፎቶ አይደለም ብሎ ከፎቶ ላይ መጻፍ እንዳለበት ህጎችን ወይም መመሪያዎችን ቢያወጡም አሁንም ቢሆን አንዳንድ ቪዲዮዎች ማን እንደሰራቸው ሳይታወቁ የተለያዩ አሳማኝ መስለው የሚቀርቡ የሚያሳስቱ ቪዲዮዎች አሉ። እነዚህ ደግሞ ሰው ሰራሽ አምሮ ወይም AI ሰው ሰራሽ ኢንተለጀንስ አምሮ የምንላቸው ውጤት ነው ማለት ነው። ይህ ነገር በምርጫው ላይ በጣም ወይም በምርጫ ቀስቀሳው ላይ ትልቅ ተጽዕኖ ያፈጥራል፣ ትልቅ ቀውስን ሊፈጥር ይችላል ተብሎ የሚሰጋበት ዋናው ነገር ነው። ይህን ስል ግን ምርጫው ሊሰረቅ ሊሳሳት ወይም ሊወናበድ ይችላል ማለት አይደለም። ምክንያቱም ይህ ሊሆን የማይችለው አሁን የማዕከላዊ ኮሚቴ ያወጣው ማስረጃ ነበር። ያ ሊሆን የማይችለው እንደ ሌሎች ሀገር በኮምፒውተር ወይም በተለያዩ ነገሮች የሚደረግ ምርጫ አይደለም። ከኛ ሀገር የምናደርገው ምርጫ ሰው ቀጥታ ሄዶ ራሱ የሚመርጥበት መንገድ ስለሆነ በኮምፒውተር ወይም በሰው ሰራሽ ምናምን ይሰረቃል፣ ይጭበረበራል ማለት በጣም ከባድ ነው የሚሆነው። ስለዚህ እንደዚህ አይነት ድምጾች እንኳን ቢሰሙ ለማመን ተሎ አቸኩሉ ማለት ነው። ምክንያቱም ሰዎቹ ቁጭ ብለው በስነ ስርዓት የተወጣጡ ሰዎች መርጠውት ነው ሁሉ ነገር ድምጹን ቆጥረው ነው ታስፈለገ ድጋሚ እንዲቆጠር የሚሆንበትም ሁኔታ አለ። ስለዚህ ቴክኖሎጂው የበለጠ ቢራቀቅም አሁንም ቢሆን ሰዎች በአካል ተገንተው በአካል ቆጥረው ከሌን ያህል ድምፅ አግኝተዋል፣ ይህ ፓርቲ ይህን ያህል ድምፅ ተቀብሏል ብለው የሚዘግቡት ስለሆነ በዚህ የሚያሰጋ ነገር የለም። የሚያሰጋን ነገር እንዳልኩት አንድን ሰው ባልዋለበት ባልነበረበት እንደነበረ አድርገው የሚያሳዩ መረጃዎች ወይም ደግሞ አንድ ሰው ያልሰራውን ጥሩ ስራ እንደሰራ አድርጎ የሚያሳዩ ነገሮች ላይ እኛ እንደ መራጭ እንደ ግንዛቤ ማድረግ እንዳለብን ማሳሰብና ማሳወቅ በጣም አስፈልጊ ነው። ስለዚህ ይህ ምርጫ በዚህ ጉዳይ ብቻ በጣም ትልቅ ቦታ ያለው ስለሆነ ከባድ ያደርገዋል ተብሎ ይገመታል።
2: ግሮም አሁን ባለፈው መንግስት ልበለው 25ኛው ክነሴት አሁን ተበተነ አሁን ወደ አዲስ ምርጫ ተሸጋገረ። አሁን እንዲህ ባለፉት ቅርብ ወራት አካባቢ ከክነሴቱ ከበጠኑ በፊት የተለያዩ ህጎችም አጽድቆ ነበረ። ለምሳሌ ግዩስ ሆክ ግዩስ ወታደራዊ ማንኛውም በኩልነት በአንድ አቅጣጫ ብቻ ጫና ውትድርና አገልግሎት እንዳይሆን በሚል አሁን የቀረበው አከራካሪ ህግ ቀርቦ የጸደቀበት እንደው ቸኮል ባለ ሁኔታ
1: አጸደቀው
2: እንጂ ጥምር መንግስት አጸደቀውና ሆካግዩስን እንዳይታሰሩ እንብተኝ እንዳይታሰሩ ወለተኛ ወቅቱ የምናገረው ቃል ሁሉ ትክክለኝነት መኖር አለበትና በዚሁ እነዚህ እንዳይታሰሩ እንደማንኛውም አንው ውትድርና እናገረግር የሚሉ ይታሰራሉ አይደለ? አሁን እነዚህ ደግሞ ያረዲም ሃይማኖት አክባሪ ወጣ ልጆች ደግሞ እምቢ ካሉ ይታሰራሉ። ይሄ እንዳይሆን መሆን መታሰር የለባቸውም የሚል ህግ አወጣ መንግስት። ጠቅላይ ፍርድ ቤት ግን ሰረዘው። የመሳሰሉ ህጎች የጠቅላይ ፍርድ ቤት ሰንዝሯቸዋል ሰርዟቸዋል እና አሁን ምንድን ጣፋንታው በሂነው ብሎ መግለጽ ቀላል ነው ቀላል አይደለም እንዳሁን በፖለቲካው አሁን በሚቀርበው ውድድር በፖለቲካው እንቅስቃሴ ላይ እንደዚህ የመሳሰሉ
1: ትልቅ ሚና አለው
2: አዎ ትልቅ ሚና አላቸው ነው የሚሆነው አይደል
1: አዎ አሁን በአሁኑ ወቅት ጥናቶችም እንደሚያሳዩት ትልቁ ከኑሮ ውድነት ከዛም በላይ ነው ምክንያቱም ያለንበት የሶስት አመት ጦርነት በብዙዎቹ ዘንድ ትልቅ የኑሮ ችግርነትን ፈጥሯል ብዙ ተጠባባቂ ወታደሮች በብዙ በመቶ የሚቆጠሩ ቀናቶች ውትድርና እየሄዱ ህይወታቸውን አደጋ ላይ ጥለው እያገለገሉ ልጆቻቸውን ከቤት አስቀምጠው ብዙ ውጣ ውረዶችን የሚሰዩ የኖሩበት ነው ስለዚህ በአሁኑ ጊዜ በእስራኤል ህብረተሰብ የሃይማኖት አክራሪ ወይም እነዚህ ኻሪዲም የምንላቸውና አረቦች ከእስራኤል ማህበራዊ ግዴታ ውጭ ናቸው ማገልግሉ አብዛኛዎቹ በተለይ ኦሪት ምንማር የሚሉት ማለት ነው ይሄን ደግሞ ፖለቲካዎች በፖለቲካ ውስጥ ትልቅ ቦታ ያለውና ፓርቲዎቻቸው ይሄን ህግ እናርጋለን የሚሉ ፓርቲዎችን ስለማይደግፉ በአሁኑ ወቅት አንደኛው ፓርቲ ከግራ ክንፍ ከምንላቸው ውጭ ቀኝ ክንፍ ስለ እነዚህ ኻሪዶችን ወደ ጦር ሜዳ እንዲገቡ ወይም ወደ ብሔራዊ አገልግሎት እንዲገቡ አድርጋለሁ የሚል ግልጽ የሆነ ድምጽ የለም። የግራ ክንፎች ይሄን ነው ብዙውን ጊዜ የሚጠቀሙበት። እንደውም አሁን በዚህ ሰሞን ትንሽ ቀዝቀዝ ያለ ይመስላል የዚህ ጉዳይ ምክንያቱም ውስብስብ ስለሆነ ኳላ መንግስት እንኳን ቢቋቋም ይህንን ለማድረግ ብዙ ነገሮችን ሊጠይቅ ስለሚችል ከውትድርናው ዓለም ጋር የውትድርናው ዓለም ምን ያህል ዝግጁ ነው? ዝግጁ አይደለም። ከዚህ ያሉት የፖለቲካ ፓርቲዎች አንዴ ነው ሁለቴ ነው ከእንትኑ ከኳሊቲያ ወይም ከጥምር መንግስቱ ውጭ ሆኖ በተለያዩ ምክንያቶች እንጂ መንግስቱን ከሚያዋቅሩ መካከል አንዱ ይሆናሉ። ከዛ ተጽዕኖ ይፈጥራሉ። ስለዚህ ይህ ነገር በአሁኑ ምርጫ ቦታ አለው ግን እንዳይኖር የማድረግ ሁኔታ አለ ምክንያቱም አስቸጋሪነቱ በሁሉ ፓርቲዎች ላይ ቦታ ስላለው።
0: ጥሩ እንግዲህ ወደፊት ብዙ ምናየው ይሆናል። ለዛሬው በዚህና በቃ ምህረት ተከለ የፖለቲካ ጉዳይ ዘጋቢያችን እንግዲህ ከኛ ጋር ተሳካ ጊዜ እንዲሆን እንመኝላለን።
2: አዎ ምህረት የመጀመሪያው ፖለቲካ ተንታኝ ዘገባ የነጥብ ተሰጥቷል አለፍክ ማለት ነው።
1: አመሰግናለሁ በጣም ያው እናንተ ድጋፍ ያስፈልገናል።
0: ጥሩ መልካምሽ
2: ለተብብር
1: መልካም ጊዜ ለእናንተም ለአድማጮቻችንም አመሰግናለሁ።
0: ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ወጣቶች ፕሮግራም የኢትዮጵያ ይሁዳን ብሔራዊ ድርጅት ወይም ፕሮጀክት ሎሚ ለወጣት ተማሪዎች ያዘውን እቅድ በተመለከተ ከድርጅቱ ኃላፊ አቶ ሮኒ አካሌ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሮኒ፣ እንደምን አለ?
1: ጤና ይስጥልን ሰጠኝ፣ እንዲሁም ለአድማጮቻችን እንደምን አላችሁ? በመጀመሪያ ሻና ጦባ ግማር ኻቲማ ጦባ
0: እናመሰግናለን። ለአንተም መልካም አዲስ አመት። እንዲሁም ደግሞ እንግዲህ ዮም ኪፑር የፊታችን እሁድ ምሽት ይጀምራል። ቀላል ጾም እንዲሆን ካሁኑ እንመኛለን።
1: አሜን አሜን።
0: አዎ ካሁኑ እያሰቡ መቆየት ጥሩ ነው። እናመሰግናለን። እንግዲህ ከመግቢያችን እንደገለጽ ነው እንግዲህ የፕሮጀክት ሎሚን እቅድ በተመለከተ እንድታብራራልን ነው። በአዲሱ አመት ምን እቅድ ይዛችኋል? ባለፉት አመታት በነበረው እቅድ ነው የምትቀጥሉ ወይስ ለየት ያለ ነገር አለ?
1: እኛ ከአሁን በፊትም ደጋግሜ እንደተናገርኩት የፕሮጀክት ሎሚ ዋናው ትልቁ ስራ ወጣቶችን በትምህርት ዓለም እንዲያበለጽጉ፣ እንዲያድጉ፣ ከሌሎች ጋር እኩል እንዲሆኑ በመልካቸው ወይም ደግሞ በሚኖሩበት አካባቢ በሚደረገው ነገር በሙሉ ወደኋላ እንዳያስቀራቸው ከእነሱ ጋር ድጋፍ በመስጠት ከእስራኤሉ ህብረተሰብ ጋር የሚቀላቀሉበትን መንገድ፣ ከፍተኛ ባለስልጣን የሚሆንበትን ንድፍ፣ ከዛም እንደዛ ደረጃዎችን ከፍተኛ እንዲደርሱ የምናደርግበት ትልቅ ፕሮጀክቶች የምንሰራበት እና ከልጆች ጋር ያለን ግንኙነት ደግሞ የጠበቀ በመሆኑ በዚህ አጋጣሚ ሁላችንም ልንደሰት ይገባና እንላለሁ።
0: አዎ ይህ አሁን እቅዳችሁ ከስንተኛ እስከ ስንተኛ ክፍል ያሉትን ተማሪዎች ነው የሚያካትት? አሁን እንዳልከው ደግሞ በአስተዳደር ዙሪያ የምታስተምሯቸው ነገር የወደፊት ህይወታቸውን ገንቢ እንደሆነ እናንተም ትናገራላችሁ እኛም እንሰማለን። እና እስኪ ከስንተኛ ክፍል እስከ ስንተኛ ክፍል ያሉ ተማሪዎችን ነው ተቀብላችሁ? ምን አይነት ነው ፕሮግራማችሁ እና የምሰጡት አገልግሎት?
1: እኛ አብዛኛውን ጊዜ ትኩረት የምንሰጠው ከ13 እስከ 18 ባለው የእድሜ ክልል ነው። በዚህ እድሜ ክልል ውስጥ በእስራኤል ሀገር ወደ 17,560 የሚሆኑ ተማሪዎች አሉ። ይሄ ደግሞ ከቤትሻን ከካርሜል ተጀምረህ እስከ በርሸባ ያጠቃላል ማለት ነው። እና በዚያ አካባቢ እኛ ሁሉን ይሄ አሁን የጠቀስኩትን የቁጥር አሃዝ የሚያጠቃልል ሳይሆን በየከተማው የተወሰኑ ልጆችን በእኛ ፕሮግራም የሚካፈሉ እንደዚህ ስል በእኛ ፕሮግራም ስንል እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ቢዮሎጂያ እንዲሁም ቋንቋ በተመለከተ ልጆች የቤት ስራ የሚከብዳቸው እንደገና ወላጆቻቸው ለመርዳት የሚቸገሩ ከዛም ደግሞ ጎበዝ የሆኑ ተማሪዎችን ወደ ተለያዩ የሙያ ስልጠና እንዲገቡ ግፊት የምናደርግበት ልዩ የትምህርት የሙያ ትምህርት አሰጣጣችን በዚህ ይመረኮዝና ከዛም ተጨማሪ የተለያዩ ፕሮግራሞች አሉን። በተለይ ወጣቶችን የሚገፋፉ፣ ወጣቶችን የሚያበረታቱ በተለይ እንደ እድሜያቸው ማለት ከሰባተኛ እስከ 12ኛ ያሉ ልጆችን በተለይ ይሄ ምጹያኖት ወይም ደግሞ ጎበዝ ጉዝና የተለያዩ የትምህርት አይነቶችን ወስደው ከዛሬ 10 ዓመት ወይም 5 ዓመት ከዛም በላይ ለሆነው በዶክትሬት ደረጃ፣ በህግ ጠበቃነት ደረጃ፣ በመኮንንነት ደረጃ በዛ አካባቢ እንዲገቡ ግፊት የምናደርግበት ፕሮግራማችን አንዱ ይሄ ሲሆን ከስምንተኛ ክፍል ሲደርሱ ደግሞ እያንዳንዱ ወጣት በየአካባቢው የወጣቶች አመራር በሚል ድጋፍ እንሰጣቸዋለን። የሙያው አይነት ምን እንደሆነ እንገልጽላቸዋለን። ከሰዎች ጋር እናገናኛቸዋለን። ልጆች ደግሞ ጥያቄዎችን ይጠይቃሉ። እነዛ ባለሙያዎች ደግሞ ወይም ደግሞ ዲሙይ ለህኩ ለምንጠራ ወይም ደግሞ ሰዎችን አይተው እኔም እንደሱ ሆናለሁ የሚሉ ምሳሌ የሚሆኑ ሰዎችን በማገናኘት ከእንደነዛ እንዲሆኑ ከፍተኛ ጥረት የምናደርግበት የስምንተኛ ክፍል ነው። በዘጠነኛ ክፍል ደግሞ አንድ ፕሮግራም አለ። በጣም የሚፈለግ ፕሮግራም ነው። ይሄ የእንግሊዝኛ ንግግርን ችሎታ ማዳበር የሚል ነው። ይሄ ደግሞ በአሁኑ በዓለማችን ውስጥ እንግሊዝኛ የማይችል ብዙ ጊዜ ከዓለም ጋር ለመገናኘት በጣም ያስቸግረዋል። ስለዚህ እነዚህ ልጆች የእንግሊዝኛ ቋንቋቸውን ካሳደጉ፣ እንግሊዝኛ መናገር ከቻሉ፣ እንደገና ደግሞ ራሳቸውን ለሌላ ህብረተሰብ የመግለጽ ችሎታ ካላቸው ለራሳቸውም ለሀገሪቱም ጠቃሚ ስለሚሆኑ በዚህ የቋንቋ ትምህርት ከፍተኛ ጥረት እናደርጋለን። በዚህም ትምህርት ደግሞ አላማለን ዝም ብለን ቢሆን ማስተማር ብቻ ሳይሆን አላማችን ምንድነው? ከነሱ ውድድር እናደርጋለን። ልጆች ጥሩ ጎበዝ የሆኑ ልጆችን በበጋው ወራት ወደ አሜሪካ እንሰዳቸዋለን፣ ወደ ካናዳ እንሰዳቸዋለን። ከዛ ደግሞ ከነሱ በነሱ ድሜ ክልል ውስጥ ያሉ ልጆች ጋር ነው አብረው ከዛ ምን ትምሉት። ምክንያቱም ከዛ አማርኛ የለም እብራይስጥ የለም ሁልጊዜ የምናገር የሚገባቸው እንግሊዝኛ ነው። አሁን ከዛ ደግሞ ተመልሰው ከመጡ በኋላ ሌሎችን ጓደኞቻቸውን እንዲገድፉ ሌሎች ጓደኞቻቸውን እንዲያበረታቱ እናደርግበት ፕሮግራም ሲሆን እነዚህ ልጆች የወደፊት ማልባት የአምባሳደር ደረጃ ሊሄዱ ይችላሉ። ሀገሪቱን ወክለው የሚሳተፉበት መንገድ ሊፈጠር ይችላል። ምክንያቱም እንግሊዝኛ ችሎታ አላቸው። በዛ ብቻ ሳይሆን አስረኛ ክፍል በሚደርሱበት ጊዜ ደግሞ የሀገራቸውን ታሪክ የወላጆቻቸውን አመጣጥ እንዴት እንደሆነ እንደገና የመጠየቅ ችሎታ የመስማትን የምና የማዳመጥን ችሎታ እንዲኖራቸው ግፊት የምናደርግበትና ቲዩድ ብለን የምንጠራው ፕሮግራም በዛ የሚሳተፉ ብዙ ልጆች አሉ። እነሱ ደግሞ ከተሳተፉት ልጆች ያየነው ምንድን ነው? ጥያቄዎችን ወላጆቻቸው እንዴት እንደመጡ ወደ እስራኤል ሀገር ምን ችግር እንደነበራቸው እንዴት ነው ያን ችግር እንዳሳለፉ አሁን ምን ደረጃ እንዳሉ ለወደፊት ምንድን ነው ምክር ምን አይነት ምክር ነው የሚሰጡ የሚለውን ሁሉ በዛ በማጠቃለል እነዚህ ልጆች ለዩኒቨርሲቲ ደረጃ እናዘጋጃቸዋለን። ማለት እንግዲህ አንድ ሰው የማዳመጥ ችሎታ ካለው የመጻፍ ችሎታ ካለው የሚነገረው ማለት ነው በዩኒቨርሲቲ ደረጃ እኛ በነበርንበት ጊዜ አሁንም በአሁኑ ጊዜም ቢሆን ያ መምህሩ ቆሞ በሚናገርበት ጊዜ የተማሪው ወይም የዩኒቨርሲቲ ተማሪዎች የመጻፍ ችሎታ ካላቸው በጣም አስቸጋሪ ነው። ስለዚህ አሁን ካሁኑ እያዘጋጀን እንደነዚህ አይነት ልጆች ወርቃማ የሆኑ ልጆች ጎበዝ የሆኑ ልጆች እያፈራን በመሆናችን በዚህ ላይ እኔም ደስተኛ ነኝ። በእኛ በፕሮግራሙ የሚሳተፉትም ደስተኞች ናቸው። እንደገና ይሄን ሁሉ ፕሮግራም የምናደርገው ደግሞ ከኢትዮጵያ ይሁዲያውያን ባለሙያዎች ጋር በመሆን በየአገሩ የተወከሉ አሉ፣ በየከተማው የተወከሉ አሉ፣ በየትምህርት ቤቱ የተወከሉ ሰዎች አሉ። እነዛ ናቸው እንግዲህ አሁን ብዙ ጊዜ ይህን የሚያራምዱት እነሱ ናቸው። በቅርብ ሆነው አይዞህ፣ ጠንክር፣ በርታ፣ እኛ ከጎንህ ነን፣ ችግርህ ምንድን ነው ወይም ደግሞ ጎበዝ ከሆንክ ያኛውን ልጅ ለምን ነው ማትረዳው፣ ይህን ምተምተ ማትረዳዱ ለምንድን ነው እየተባለ እየተጠያየቁ ብዙ ስራዎችን የሚሰሩት እንዲህ በእኛ ባለሙያዎች በመሆኑ ይህም ደግሞ ሊያስደስተን እንትን ሊያደርግን ይችላል።
0: በጣም ጥሩ ፕሮግራም ነው። አሁን ወጣቶች እንግዲህ በዚህ በሚሳተፉበት ጊዜ ችግሮች ሊያጋጥማቸው ይችላል እና ችግሮች ሲያጋጥማቸውስ እንዴት ነው የምታግዟቸው? ለምሳሌ የትምህርቱ ሁኔታ ሊያስቸግራቸው ይችላል፣ ሌሎችም ማህበራዊ ችግሮች፣ የኢኮኖሚ ችግርም ሊኖር ይችላል እና ከእናንተ ታቅፈው ለሚንቀሳቀሱ እንደዚህ አይነት ችግሮችን ለመቅረፍ ለየት ያለ ፕሮግራም አላቸው ወይ?
1: አዎ፣ ለምሳሌ አሁን ቀደም እንደነገርኩህ ለምሳሌ የሂሳብ ችግር የሂሳብ የእንግሊዝኛ የቋንቋ የተለያዩ ችግሮች ካሉባቸው አስፈላጊ መምህሮች ባለሙያዎችን ከነሱ ጋር በማገናኘትና በመግታት እነዚህ መምህሮች ልጆችን ሊረዷቸው ከምን ደረጃ እንዲጀምረው ከምን ደረጃ እንደሚያደርሷቸው ያንን ክትትል እያደረግን ልጆችን ከፍተኛ ያደረስነባቸው ያደረስነበት ሁኔታ አለ። ለዚህም ነው በሀገር አቀፍ ደረጃ ስንመለከት የእኛ ልጆች እኛ ፕሮግራም የሚማሩት ልጆች ከሌላው ከእስራኤል ሀገር ከሚማሩት ልጆች ውጤታቸው ከፍተኛ ሆኖ በመገኘቱ መንግስትም ይሄ ከሆነ በፕሮጀክት አሎሚያ አማካኝነት ነገሩ ሰፍቶ ሌሎችም ተማሪዎች ተጨምረው እንዲማሩ ተብሎ የተወሰነው። ለምን ያንን ያደረጉበት ምክንያት የእኛ ለምሳሌ 100% ኢትዮጵያኖች ነበሩ ከዛሬ 5-10 ዓመት ማሸ አካባቢ። አሁን ግን 20% ኢትዮጵያኖች አይደሉም። ለምን የጨመሯቸው? የእኛ ፕሮግራም አድጋቢ ውጤት በማምጣቱ ለወደፊት የምናዘጋጃቸው ልጆች የጥሩ ሙያ ባለቤቶች እንደሚሆኑ ስላወቁ፣ እንደገና ደግሞ የእርዳታው የገንዘቡን ሁኔታ በተመለከተ ለምሳሌ አንድ ሰዓት አንድ ልጅ ለማስተማር ቢያንስ ወላጅ 150 ወይም 200 ሸቀል ለመምህር ይከፍላል። ያንን ለምሳሌ ወላጆች እንዳይከፍሉ እኛ በወላጆች ምትክ ሆነን የሚያስፈልጋቸው ለልጆች ትምርት በእንዲ ትምርታቸው እንዲያጠነክሩ እንዲበረቱ የምናደርግበት በዝምታን አይደለም ያና አንዱ ችግሩን ቀራፍነ ማለት ነው። በሌላ በኩል ደግሞ የልጆችን ብቻ አይደለም እንመለከተውኛ ልጆችን ብቻ ሳይሆን በሶስት ደረጃ ነው እንመለከተው። አንደኛ ልጆች፣ ሁለተኛ ወላጆች፣ ሶስተኛ ባለሙያዎች። ባለሙያዎችም ቢሆን በትምህርት ቤት ደረጃ የኛን ልጆች እንዴት ነው የሚመለከቷቸው? እንዴት ነው የሚያዩዋቸው? ድጋፍ ሰጧቸዋል? ሞራል ሰጧቸዋል ወይስ ሞራላቸውን የሚያወርዳሉ? እንደነዚህ አይነት ሰዎችም ሊኖሩ ስለሚችሉ ያንን በቅርብ ሆነን በመከታተል እንደዚህ አይነት ነገር እንዳይፈጠር በማድረግ ልጆቻችን ይሄ ከሌላው የተለየ ስሜት እንዳይሰማቸው የምናደርግበት ከፍተኛ ተጋድሎ የሚፈጸምበት የዚህ የፕሮጀክቱ አማካይነት ነው። እና ይሄ ፕሮጀክት ባይኖር ኑሮ እርዳታ ባይሰጥ ኑሮ እንጃ እንግዲህ ሌሎች ይሰጣሉ ወይም ደግሞ ያደርጋሉ የሚባለው ነገር ብዙ ጊዜ ሲሰራ ላይው አንዱ ትልቁ ችግር ነው ብዬ እኔ የማየው ደግሞ በወጣቶች በኩል ብቻ አይደለም። በወጣቶች በኩል ያለው እንቀራፍን እንደዚህ አድርገን ነገር ግን አሁን ለምሳሌ በአገር አቀፍ ደረጃ ትምህርት እርዳታ ይሰጣል እኛ እንትም የምንሰጠው ባካ ባጋጣሚ ሆኖ ባጀት ሳይኖር ኖሮ ያን አካባቢ በመንወጣበት ሰዓት የወላጆች ጥያቄ ሲኖር አናይም። የፒሊም ወይም ደግሞ ለህብረተሰቡ እናገለግላለን ብለው የሚታገሉ ወንድሞቻችን የነዛ ጥሪ እና የነዛ ጥያቄ ሲቀርብ አናይም። ለዛም አሁን አንዳንድ ሰው አንዳንድ ጊዜ በአንዳንድ አካባቢ በመንወጣበት ጊዜ ፕሮግራሙ ሲዘጋ ልጆችም አብረው የሚማሩበትን ሁኔታ የሚዘጋበት ሁኔታ አለ። ያን ነገር መሆን አልነበረበትም። ምክንያቱም አንድ ነገር በሚዘጋበት ሰዓት ለምንድን ነው የተዘጋ? ማን ነው የዘጋው? ለምንድን ነው ይሄ ነገር ለእኛ ማያገለግለን? ለምን እንደማይሰጠን ብሎ ከሚመለከተው ክፍል ጋር ተቀራቅቦ መጠየቅና ልጆቻቸው ድጋፍ እንዲያገኙ ማድረግ ያስፈልጋቸዋል። እንደዚህ እስካላደረጉ ድረስ ምናልባት ዞሮ ዞሮ ችግሩ የሀቤታቸው ስለሚመጣ ያ ችግር ሲመጣ ነው አሁን ግን መፍትሄ መፈለግ የሚጀምሩት። ያን ትክክል አይደለም። መፍትሄ መጀመር መፈለግ የሚጀምረው አስቀድሞ ነው። እና ለዚህ ምክርም ሰጠው ምንድነው በየአካባቢያችሁ ፕሮግራሙ ከቆመ በልጆቻችሁ በፕሮግራሙ የማይሳተፉበት አካባቢ ካለ ለሚመለከተው ክፍሎች አቀርቡ። ለምንድነው ልጆቻችን ድጋፍ የማያገኙበት? ገንዘብ እንደሆነ ገንዘብ መንግስት የወሰነው ገንዘብ አለ። ያ ገንዘብ አብዛኛውን ጊዜ ለልጆቻችን ሲደርስ አናየውም። ብዙ ጊዜ በመስሪያ ቤት ደረጃ ተቀጣውጦ የሚቀርበት ሁኔታ አለ። ያንን የሚወድበት ምክንያት ለምንድነው? ጠያቂዎች ላልኖሩ። ጠያቂዎች ቢኖር ኖሮ ያን ነገር አይፈጠር ነበር። እና መጠየቅ ለልጆቻቸው ከፍተኛ ዳጋ ወይም ደግሞ መቆርቆር የሚያስፈልጋቸው ወላጆች፣ ባለሙያዎች እና እኛ የኛም ድርጅት እንደዚህ አብረን በአንድ ላይ ከሆነ ኃይል አለን። በአንድ ላይ ከሆነ የምንፈልገውን ነገር እናገኛለን። ነገር ግን በየብቻችን ከሆነ እኔ የሚለው ነገር ከሄድነ ብዙ ጊዜ የእንትኑ የዚህ ተረት አለ የከብቶ የበሬዎች የሶስት በሬዎች ጅቦች ጅብ እንዴት አርጓ እንደበላቸው አንዱ ነጭ አንዱ ጥቁር አንዱ ቀይ። መጀመሪያ ጥቁሩ በሬ ሄዶ ነጩን አይ አንተ ማ ታጋልጠናለህና ስለዚህ ከኛ ጋር አትሆን ምናምን ሲለው ቀዩ በሬ ተጨምሮ ተባብሮ ነጩን በሬ አባረሩት። ነጩ በሬ ተበላ። ኋላ ደግሞ ቀዩን በሬ ደግሞ ምን ይለዋል አንተማ እንትና በሩቅ ለአይን ስለሚችልና እኔን ምትታሰብ ላይ ስለሆነ ከኔ ጋር መቀመጣ አያስፈልግም ስለዚህ ለብቻ ሄድ ብላ ቢለው ያ ቀዩን በሬ ደግሞ ተበላ። በመጨረሻ ማነው የተበላ? ጥቁሩ። ስለዚህ ሁሉም አለቁ ማለት ነው። እና በአሁኑ ሰዓት ሁላችን እኔ ሳይሆን እኛ ለህብረተሰባችን ምን ማድረግ አለብን? ለታዳጊ ትውልድ መስራት የሚገባ ምንድን ነው የሚለውን ነገር ሁላችንም በአንድ አይነት ማየት ያስፈልጋል። በዚህ ላይ ምክር ሰጥ ፈልጋለሁ።
0: በጣም ጥሩ። በጣም ነው የምናመሰግነው። ማጠቃለያ
1: እኔ አሁን ትምህርት አሁን የዚህ ዓመት አሁን በቅድስ በመጀመሪያ ላይ ስንጀምር ሻና ጦባ ወይም ደግሞ ጥሩ ዓመት እንዲሆንልን ምኞታችን ይገልጸናል። ዓመቱን ስንጀምር ደግሞ የትምህርቱ ዓለም ይጀምረዋል። ስለዚህ አሁን በአሁኑ አካባቢ እንዳልኩት ካሁን ቀደም በየአካባቢያችሁ ትምህርት ከተጀመረ ከእኛ ጋር ተከታተሉን፣ ምንድን እንደምንሰራ አብረን በዚህ አጋጣሚ ጥሬን አቀርባለሁ። በዛ አካባቢ ደግሞ ስንሰራ ኑረን አሁን በፕሮግራሙ ተቋርጦ ከሆነ ህብረተሰቡ በየአካባቢው መጠየቅ ያስፈልገዋል። የሚመለከታቸው ክፍሎች አሉ። ይሄን ገንዘብ ችግር አለ የሚለው ነገር አይሰራም። ምክንያቱም ገንዘብ እንዳለናውቃለን። ነገር ግን ህብረተሰባችን እንዳይጠቀም ወይም ይሄ ገንዘብ ለህብረተሰቡ እንዳይደርስ የሚደረግ ሁኔታ ስላለ በዛ አካባቢ እያንዳንዱ ሰው በየከተማው ማለት ነው በየከተማችሁ ጠይቁ። የሮሻይሩም ቢሆን ወይም የትምህርት ክፍለ ኃላፊውም ቢሆን በቀርባችሁ መጠየቅና ልጆቻችሁ ድጋፍ የሚያገኙበት መንገድ መፈለግ ይኖርባቸዋል። ስለዚህ እኛም ደግሞ ተባባሪዎቻችሁ ነን። እኛን መጠየቅ ይችላላችሁ የት ቦታ እንደሆነ የት ቦታ እንደምንዳልሆነ። ስለዚህ ይሄን በተመለከተ የእናንተም የሬዲዮ ፕሮግራም በዚህ የተከታተላችሁ እንደዚህ በመጠየቃችሁ በጣም ነው ማመሰግናችሁ። ምክንያቱም ይሄ መልእክት የሚተላለፈው ለሁላችንም ነው። ይሄን ስራ እንሰራው ለወታዳጊ ወጣቶች ልጆቻችን ነው። እነዚህ ልጆች የሀገሪቱ ተቃዋሚዎች ናቸው። የሀገሪቱ ሸክም ከሆነ ደግሞ ችግር አለ። ለሀገሪቱ ሸክም መሆን የቢጣሁለሚ ሰራተኛ የቢጣሁለሚ ተጠጋኝ የልሽካታ ወዳ ፈላጊ እንደዛ እንዳይሆኑ ነው የምንፈልገው እኛ።
0: ጥሩ በጣም እናመሰግናለን። የፕሮጀክት ሎሚ ሐላፊ አቶ ሮኒያ ካሌ በጣም ነው እናመሰግን። እንግዲህ መልካም ጊዜ መልካም አመት በዓል እንመኛለን። ሰላም ሁንልን።
1: በጣም አመሰግናለሁ። ሰላም ለሁሉም።
0: ሰላም። ቻው።
1: ባይ ባይ።
0: ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት ሌላ የወጣቶች ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን። አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ዮሴፍ ደጉ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ዮሴፍ፣ እንዴት አመሸ?
2: ጤና ይስጥልኝ። እንደምን ዋላችሁ? እንደምን አመሻችሁ? ይህ ቢሆን ለህዝቡ፣ ለህብረተሰቡ፣ ለምታገለግሉት ጋዜጠኞቻችን ጠቅለል ባለመልኩ እግዚአብሔር እዚህ ሰዓት ወቅት ላደረሰን እናመሰግናለን። አመሰግናለሁ ሰጠኝ ዘመነ፣ እንዲሁም ይሳየው ደጎ አንጋፋው ጋዜጠኛችን አመሰግናለሁ እያልኩኝ እግዚአብሔር እዚህ ሰዓት ወቅት ላደረሰን የዛሬ አመት ሰው ይበለን እላለሁ።
0: ጥሩ እናመሰግናለን። እንግዲህ ከአንተ ጋር የምንነጋገረው በህብረተሰቡ በአጠቃላይ በእስራኤል ማህበረሰብ የአንድነት ሁኔታ፣ ያው ምርጫውም እንግዲህ እየተቃረበ ነው። 40 ቀናት ጥቂት ናቸው። እንግዲህ ይህን በተመለከተ ያለህን አስተያየት ከአንተ መቀበል እንፈልጋለንና እስኪ እንስማ።
2: እሺ፣ አመሰግናለሁ ደግሜ ወንድሜ ሰጠኝ ዘመን። እንግዲህ እኔ አሁን ወደዚህ ልገባ የቻልኩት በመጀመሪያ ደረጃ እያመሰገንኩ ይኸውልህ ይህ ሬዲዮ ጣቢያ ከተመሰረተ ደክቶ የመሰረቱት የእኛ ያው እንግዲህ የታወቁ ናቸው። ታሪኩን ማስረዳት ባለፈው ተናግረናል እና ይሄ አሁን እየተጠቀምን ነው እኛ ስለተመሰረተ ነው ማለት ነው። አሁን ደግሞ እኛ ያለንበት የፖለቲካ ወቅትና ጊዜ ወይም የምርጫ ለምሳሌ አንዳንድ ጊዜ ብዙውን ጊዜ አንድነት በአካባቢያችንም በሀገር አቀፍም ኢትዮጵያውን የሆነ ሁሉ በአንድነት እየተባለ ይነገራል እና መናገር ብቻ ሳይሆን አሁን ያለንበት ጊዜ ወቅት 40 ቀን ነው የቀረው። ከአርባ ቀን ውስጥ ስመራመር ራሴ እንግዲህ ብዙ ሰጠኝ። ወደ መሀልነት ስንመለከተው ብዙ ነገር አሳልፈናል። ከሰው ጋርም እየሄድን በፖለቲካውም የገቡ ወንድሞቻችንም ያገለገሉም ሽሪዮን እየተቀበሉም ብዙ አገልግለዋል። በአሁኑ ሰዓት ግን እንግዲህ ፖለቲካውን ለመተንተን እያንዳንዱ ሚፍላጋ ብዙ ጊዜ ይወስዳል። ዋናው ግን እኔ ምልክት አሁን በሀገር አቀፍ ደረጃ የምጠይቀው ከመብት አኳያ እኛ ለው እንደ ሙላው ዜጋ የቤተ እስራኤል ሰዎች ሱዳንን አድርገን አዲስ አበባን አድርገን ማንንም ሳይፈሩ ወላጆቻችን ጠብቆ ሃይማኖት መዝቻ ሀገር ደርሰናል። ከደረስነ በኋላ ሳ መብታችን የምናስከብረው እኛ ነን። እኛ አንድ በአንድ በመሆን ማለትም አሁን ለምሳሌ ወንድማችን አቤረ ክንሴሻ አባር የድሮ የክነሴት አባል ወይም ደግሞ የድሮ ሚኒስትር የደህንነት ምክትል ሚኒስትር በሰፋ ባለመልኩ ትልቅ ሚፍላጋ በማበጀት ብዙ በማሰብ እሱ ስራ አቶ አይደለም ታውቃላችሁ። ያው ሚኒስትር የነበረ ሰው ነው። በውትድርናው ዓለም ብዙ ያገለገለ ነው። ቢቀር አምባሳደር ሆኖ መስራት ይችል ነበር። ነገር ግን እኔ እንደገባኝ ከሆነ ለህብረተሰቡ፣ ለወጣቱ ምን ጥለን እንለፍ? አሁን እኛ
0: አቶ ዮሴፍ የኛው ፓርቲ ነው የኛው የምንልበት ሰዓት አይደለም። የኛም የሚገድበን ነገር አለና አጠቃላይ ህብረተሰቡ ነው። የኛው ጥሩ ነው። የኛው
2: አመሰግናለሁ። እሺ ሰጠኝ ይቀበላለሁ። ምክንያቱ
0: ብቻ ይህን ያገለግላል።
2: ትክክል። ግን እኔ ላስረዳ የፈለግኩት ሰጠኝ በመጨረሻ ብጠይቄ ደስ ይለኛል። እኛ እስከ ዛሬ የሰው ለማኝ የሰው ተመልካች እኛ መብት እኮ አለን፣ ትልቅ መብት አለን። ብዙ ህዝብ ነው ያለ። ስለዚህ ግን የሰው ተመልካች ከመሆን እንድንከበር አንገታችን ቀና አድርገን እንድንነህ ለልጆቻችን ታሪክ ጥለን እንድናልፍ ይህን ጉዳይ ሰፋ አድርገን አስበን አሁን በየቤታችን 40 ቀን አለን አስበን እኛ ዝም ብሎ ኢትዮጵያ ወገን ቀረብን ሃይማኖት ተቀማን ልጆቻችን ተደበደቡ ማለት ብቻ አይደለም። ስለዚህ አሁን ብዙ ሐሳብ አለን ይህን አስበን ግን ህብረተሰቡ በዚህ ቀን በ27 ቀን በ10ኛው ወር እኛ የራሳችን ማለትም ሁሉም ሀገር ወዳድ ነው ሁሉም ኢየሩሳሌምን የማይወድ የለም ለዛም ብለን ነው መከራ አይተን የመጣ ነው። ስለዚህ የቀኙን ክፍም ሆነ ማንኛውም መንግስቱን ለማቋቋም አገሪቱን ለማቀፍ ለመደገፍ ሁሉም ውሳይት የከፈለ እንደምታውቀው ሁሉም ወጥተ ነው እና ስለዚህ ግን ያባባሌ አንድነት የሚለውን አሁን ማሳየት አለብን እኛ ነኝ
0: እንግዲህ እዚህ ላይ አሁን ያነሳው ነገር አለ ራስን ችሎም የሚሄዱአሉ ለብቻም ቢሆን ካሁን በፊትም ምናልባት ድምጻችን የዛን ያክል ብዙ ባለመሆኑ ሊሆን ይችላል ካሁን በፊት የተሰሩት ነገሮች ከዛ ልምድ መውሰድ እንጂ እንደዚህ ሆነ የሚለው ነገር ምንም ወደዋላ ያለው ማንሳት የሚገባ አይመስለኝ። አሁን ግን ማንም ሰው ማንም አንድ ያደምጠኝ ማንኛውም ዜጋ መብቱን ተጠቅሞ ይሄዋነኛል ያለውን ፓርቲ መምረጥ ይችላል። የዲሞክራሲም አንዱ ትልቁ ነገር ማንም ተጽኖ ሳደርግበት ይሄኛው ፓርቲ ነው ለኔ ጥሩ ነገር የሚፈጽምልኝ የሚለውን መምረጥ መቻሉ ነውና ያን መሰለኝ አንተ ጥሪ ማለክ
2: ትክክል ተንተናል ልል የፈለኩት ደግሞ አንዱ ለምሳሌ ብዙዎች አዲስ ወንድሞቻችን ለክነስተ ለመግባት ተወዳድሮ ነበር አሁን ለምሳሌ ይሄ ተቀስኩት ወንድማችን ግን ጊንጡንም ባቡንም ጅቡንም አልፎ አሁን እሱ በአምላክ ረዳታ ቢገባ ቀጥታ ህብረተሰቡን ችግር ነው የሚፈታ እንጂ ፍራውን ሊደምድ አይደለም።
0: አንደኔ ከኛ ከሌ ግባ አሁን
2: ከየምርጫ አይደለም አጠቃላይ ነው ህብረተሰቡ ይገባዋል ሰጠኝ አስጨርሰኝ እና ዋናው ነገር ግን እኔ ማን ልምድ አለው ማን ችግሩን ተረዳ አሁን ለምሳሌ ካሁን ፊት ብዙ ገብተው ልምዱን እስተሚለምዱ ድረስ ባዳው ምንም የሚባል ነገር ነበር አሁን ግን እኛ ህብረተሰቡ እንዲረዳ መፈልገው ሽማግሌ 18 እስከ 90 አመት ያሉ ሰዎች እንዲረዱ መፈልገው እኛ ራሳችን ቀና አድርገን ታሪክ ለልጆቻችን ጥለን እንለፍካለን እኛ ማወቅ ይገባናል እያንዳንዳችን ምን እንደምናደርግ ለማለት ያክል ነውና
0: ስለዚህ አሁን እኛም
2: መጠቀሱን ይሄ ነው ሳንል አሁን ትክክል ነህ ያው
0: እኛ እንደ ብሔራዊ ሬዲዮ ሁሉንም ነው እናገለግል የኛው አንልም እንደምታውቀው ሁሉን ነው የምንጠይቅ ስለዚህ የኛው ነው ጥሩ የተሻለ የሚለውን
2: አንልም አባባል የመቸም ለመጠቀቅ
0: ህዝቡ ብቻ መብቱን ተጠቅሞ
2: መብቱን እንዲጠበቅ ችግሩ እንዲፈታ ማንኛውም ነገር ያለነ ችግር በቀጥታ ልንረዳ ተፈልግነ እኛ መምረጥ ያለብን እናውቃለን እንተዋወቃለን ጠቅለል ባለመልኩ መብታችን አስከብረን በማንኛውም ነገር ይሄ ይሄድ ይወጣብ ያሁን ጋሽራህሚ ልባይ ደንግጥና እሱ ስላቋቋመ ነው እዚህ ኮርተና አሁን ማንኛውም ችግራችን እያቀረብን የምንወያይ ብንፈታውም ባንፈታውም ነገሩን ያው አንተም ደግሞ ወገብታችሁ እናንተ ቻላ አይቸው
0: ዛሎ እንግዲህ ተጠቅታችሁ አባለ ነው ከተቋቋመ አንስቶ እስካሁን ያሉ ሁሉም የራሱ አስተዋጽኦ ያደረገ ነው አድማጮችም ያው መንግስቱ
2: አባላት ታሪክ ጥለን እንለፍ ነው አሁን ራመላዘር ራሱ የራሱ ታሪክ አለው ምክንያቱም ይህን ሬዲዮ ስላቋቋመ እሱ በ84 ዓመተ ምህረት ያው ያንዳንዱ የኢትዮጵያውን ህዝብ ችሎታ ያለው እየገባ ጋዜጠኛ ሆነ ይው እየሰራ ነው እኛ ደግሞ አሁን ይሄን ምለው አጠቃላይ እስከመቼ ነው እኛ ልመና ምን ገበው እስከመቼ ነው እኛ ባካችሁ እኛ እንኳን ጎጆ መውጣት ማለት ነው ለምሳሌ አንድ ልጅ ሲያርስ ከርሞ ተድሮ ተኩሎ እህል ተካፍሎ ጎጆ ይወጣል እንደዛ ማለት ነው አሁን እኛ ያለንበት አካባቢ እንደሚገባይ ከሆነ ህብረተሰቡ ቢረዳልን ይሄን ሐሳብ ጥሩ ነው ለማለት ነው ሌላ አይደለም እኛ ለመብታችን እንከራከር ይሄ ምርጫ ካለፈ በኋላ ምንም ነገር እኛ 4 አመት ማልቀስ ብቻ ነው ዝም ብለ ይዮዮ ነው በረዶ ይወጣነ ላንተም ለይሻየውም ላይቾም እንዲሆነ እንዲተጎዳነ ከመአለት አሁን ነው ጊዜው መብታችን ንጠቀም ንግባ እናቀጣቀሰ ህብረተሰቡን እና ንምረጠው
0: ያንዳንዱ ህብረተሰቡ አሁን ያልከው ወደ መጨረሻ ህብረተሰቡ ያንዳንዱ ቤት ይመክራል በየሰፈሩ ይዋያል ማን ነው የሚያዋጣል የሚለውን የሚወስነው ህብረተሰቡ ነው። ግን በአጠቃላይ ላንተም ለሌላው ማድመጮቻችን ምን ነው ከሌ ጥሩ ነው ከሌ እንደዚህ ነው የሚል
2: ነገር ተነጋገር ነው ኮይ ቆጫራ ተሰጠኝ።
0: ስለዚህ መብትን መጠቀም ጥሩ ነው። በቀጣይ ችግሮቻችን እንዴት ነው ሊፈቱ የሚችለውን ምርጫ ነው ትልቁ። እዚህ ሀገር እንግዲህ እንደ አፍሪካ እንደነበርንበት ጦር መሳሪያ ይዞ ሚሄድ የለም አሁንም ዘም ምርጫ እናርግ ነው የሚሉና ምርጫ ነው እዚህ ሀገር ትልቁ መሳሪያና ስለዚህ በምርጫ
2: ያው ለአንድ እንመጣከፍል ነገር በእውነት ጥሩ ስራ መልካም ነው። ዶክተር አብርሃም ንጉሴ የዛሬው አምባሳደር በሊኩል ይያለ 61ኛ ቁጥር ነበር ያው የክነሰቱ ማለት ነው። አሁን አንድ ነገር ጠይቆ በተሰው የኛ በተሰዎች ዛማዱ ያለቀሱ ብሎ መንግስቱን ያፈረሰው ለምንድን ነው ለኛ
0: ሀብተሰብ ብሎ ነው እና ተጽዕኖ ለማድረግ ወክሯል እንጂ መንግስት በእውቷል ፈረሰም
2: ሎ ተፈተነ ኮስቱጅን አልሰጠም። ስና ዳቪድ አምሳለን ታስታውስ እንደሆነ እኛ እንመርጥም በትክክል ያብርሃም ንጉሴ ችግር ካልተፈታ በማለት እኛ አረሳም ነው ፖለቲካ በጣም ተከታተሉ ሰጠኝ ዘመን
0: አይ ተጽኖ አሳድሯል።
2: አሁን እኛ ምንከበር ራሳችን ስንከባበርና ራሳችን ስንጠናከር መሪ ያለን መሳሪያው አለ። አሁን እኛ የሚያስፈልገን ብቻ የዛችን ቀን ተዘጋጅተን ማንን መምረጥ እንዳለብን በዋትስአፕ በዋይነት እየተስፈረሰመ ነው በፌስቡክ ያን ጠብቀን ሌላ ድል የለንም። አሁን ከዛም በኋላ ግን አራት አመት ማልቀስ ብቻ ነው። ሃይማኖትም በለው መብትም በለው ወታደርም በለው አልያንም በተመለከተ ምንም ይሰራ ነገር አይኖርም። አሁን ግን ያ ተጠቅመን መብታችን
0: እሺ ለማጠቃለል ሞክር።
2: አዎ እና እኔ እንግዲህ ምለው በመጀመሪያ ደረጃ በጣም አመሰግናችኋለሁ ይሄን እንግዲህ ጠይቃችሁ እናንተ እንደ ህዝብ እንደ ዜግነት ያለን መብት ስላሳተፋችሁ በጣም አመሰግናለሁ። ደጋግሜ ባለፈው አሁን ቀደም ሲል ለሞሮኒያ ካለ የተናገረዋለ እሱን ደግሞ በሌላ ጊዜ ተከለለ ባለመልኩ በናታኛ ከተማ ምን እንዳደረጉ የነሱ ፕሮጀክት ጥሩ ስራ እየሰሩ ነው ለማመስገንና መልካም የሚሰራን ሰው ማመስገን ማድነቅ ህኛ ይጠበቃል ማለት ነው። ሁሉ ጊዜ ስጡኝና እንዲያው ዝም ብሎ ይላል ተሰራልኝ ማለት አይደለም። የሚሰሩን ሰዎች ወንድሞችን ማክበር የተማረን ሰው መከተል ያስፈልጋል ማለት ነውና በጣም ነው ማመሰግነው።
0: እናመሰግናለን። መልካም ምሽት ግማር ኻቲማቶቫ ሻባት ሻሎም።
2: ግማር ኻቲማቶቫ ሻባት ሻሎም። አመሰግናለሁ።
0: ከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ የተጠናቀቀ ነው። ለባልደረባዬ ሻየው ደጉ ለቴክኒክ ባለሙያችን ዮራይ ፒከር እንዲሁም ለአዲሱ ባልደረባችን ምህረት ተከለ በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። መልካም ምሽት። ነገ ጧት 6 ሰዓት ላይ እንገናኛለን። ደህና ደሩ።